0: ስለሚደረገው ኢትዮጵያ ቡና ስምንተኛው ዙር ውጊያ አይቀርም ዘንድሮ ይያላችሁ እንደማትቀሩ ማታ መንጠት አለባችሁ ሚለውን ለማናማሳት ነው ጌጅ።
1: አዎ ከዚሁ ከሩጫው ጋር በተገናኘ ምናልባት የትኬሽ ያጮችን በተመለከተ ጥያቄ የሚያነሱ ሰዎች ኖራሉና አቦልቶና በረካ የሬዲዮ ፕሮግራም የእናንተን ጥያቄዎች መልስ መስጠት ግዴታ አለብንና በየሳምንቱ አዳዲስ ነገሮች ካሉ ለምሳሌ አንድ ጥያቄ ተመለከትኩ ነበር በቴሌብር ግብይቱን ከፈጸምን የት ነው ልንቀበል የምንችለው በቡና ባንክስ ግብይቱን እንምፈጽም ከሆነ የትኛው ብራንች ላይ ነው መቀበል የምንችለው የሚሉ ጉዳዮች አሉና ይህንን በተመለከተ በየሳምንቱ ደከመን ሰለቸን አንልምኛ ወደ እናንተ እናደርሳለን። አዳዲስ ነገሮችን ሲኖሩ የሚመለከታቸውን አካላቶች በሙሉ ከላይ እስከታች ያሉትን በስልክ መስመር እያስገባን እንጠይቃለን። ለምን ጠይቃቸው ጥያቄ ደግሞ ምላሾችንም ይሰጡናል። ስለዚህ እንደዛ እያደረግን እንቀጥላለን።
0: በጣም ጥሩ እና ወሳኝ ጥያቄዎች ናቸው ጌች። እንግዲህ በቡና ባንክና በቴሌብር ያሉት አማራጮች እንዴት ነው የሚሆነው የሚለውን ነገር ቡና ባንክ ከዚህ በፊት እንደተለመደው እዛው በቆርጡበት ብራንች እዛው በቅርንጫፉ ሄዶ ማግኘት ይችላሉ። በቴሌብሩ አማራጭ ደግሞ እንዴት ነው የሚሆነው የሚለውን እሱንም ጥያቄ የምናነሳ ነው የሚሆነው። ከዚህ በኋላ እንግዲህ ወደ ሩጫው እስከሚከድበት ድረስ እንግዲህ ሰፊው ጊዜያችንን የምንወስድበት የመረጃ ጉዳዮች የምናጋራበት የትኬት ሻጮችንም እያስገባን የትኬት ሻጭ ሂደቱን የምንከታተልበት ሌሎችን አማራጮች እንግዲህ በሰፊው የምንይዝበት ስለሚሆን ሁሉም ጥያቄዎቻቸው ምላሽ ያገኛሉ ብዬ አስባለሁ። ግን ተገቢ ጥያቄ ነው የተነሳው ጌች። ግን ከዚህ ጋር ተያይዞ እንግዲህ ያው ጋዜጣዊ መግለጫው ሲዘጋጅ እንግዲህ የጋዜጣው መግለጫው ዓላማ ሩጫው ይሁን እንጂ ከዛ በተረፈ ደግሞ ጋዜጠኞች አመራሮችን ኢትዮጵያ ቡና የቦርድ ኃላፊዎችንም መድረክ ላይ ስለሚያገኙ እንግዲህ ኢትዮጵያ ቡና ጉዳዮችን ይነሳሉና እነዛ መሀልም ሲነሱ የነበሩ ጉዳዮች አሉ። ዋናው ትኩረታችን ስቦት የነበረው እንግዲህ የስፖንሰርሺፕ ጉዳይ ነው። ደጋፊዎቻችንም በሶሻል ሚዲያም በዚህ በእኛም ሬዲዮ ጣቢያ ላይም ጥያቄዎች ሲያነሱበት ከነበሩት ጉዳዮች አንዱ እንግዲህ የስፖንሰር ጉዳዮች ነበርና በተለይ እንግዲህ ከትልቁ አጋራችን አበሻ ቢራ ጋር ያለውን ስፖንሰርሺፕ ጊዜ ማለቁን ተከትሎ ምንድን ነው የሆነ ያለው ይቀጥላል አይቀጥልም የሚል ነገሮች ነበሩና ኢትዮጵያ ቡናም ሲነሳ የነበረው ነገር ነበር። እንግዲህ ሰፊ ውይይት የተደረገ ነው፣ ድርድር የተደረገ ነው፣ አመርቂ ሂደት ላይ ይገኛል የሚሉ ጉዳዮች ሲነሱ ነበር። ከዚህ በፊትም ከአሰልጣኝ ገብረ መድን ኃይሌ ትውውቅ ጋር በነበረው ጋዜጣዊ መግለጫ ላይም በሰፊው ሲነሳ የነበረ ጉዳይ ነው። ዛሬ እሱም ጉዳይ ምላሽ ያገኝበት ነበር። እንግዲህ እንደሰማኸውና ከአጋራችን አበሻ ቢራ ጋር እጅግ በጣም የሚያስደስት እጅግ በጣም ከዚህ በፊት ከነበረው በጣም በአመርቂ ሁኔታ ስምምነት ላይ ተደርሷል፣ ከፊርማም ተደርጓል። ግን ያው እንደሰማኸው ቀጣይ ጋር ሌላ ጋዜጣዊ መግለጫ እሱን በተመለከተ ይኖራል። ምን ያህል አመት ይቆያል፣ ምን ያህል ገንዘብስ ይከፍላል፣ እንዴት ባለ መንገድ ነው ስፖንሰርሺፕነቱን የሚቀጥለው የሚሉትን በጣም ዝርዝር ያሉ ነገሮችን የሚገልጽ ጋዜጣዊ መግለጫ ይካሄዳል። ግን ስፖንሰርሺፕነቱን በጣም ከዚህ በፊት ከነበረው ሻል ባለ መንገድ ኢትዮጵያ ቡና አሁን ያለበትን መንገድ በዋጀ ሁኔታ ስምምነት ላይ መድረሳቸውን ግን ሰምተናል በዚሁ ጋዜጣዊ መግለጫ ላይ።
1: አዎ ሌላው በጋዜጣዊ መግለጫው ከተነሱት ጉዳዮች መካከል ጠቆም ለማድረግ ከተጫዋቾች ዝውውር ጋር በተገናኘ ነው። የተጫዋቾች ዝውውርን በተመለከተ ወደ ኢትዮጵያ ቡና መጥተው ከኢትዮጵያ ቡና ጋር ይቀላቀላሉ ተብሎ ሲጠበቁ የነበሩ ተጫዋቾችን በተመለከተ መድረክ ላይ ጥያቄ ተነስቶ ነበር። አረዳዳዊት እንደሰማው ይህንን ጉዳይ በተመለከተ የኢትዮጵያ ቡና እግር ኳስ ክለብ አቋሙ ምንድን ነው የሚሉ ጥያቄዎች ሲነሱ ነበር። ነው አንዳንድ ጊዜ አቋም መጠየቅ መቻል ያለበት የኢትዮጵያ ቡና አይደለም፣ የሌሎች አካላቶች አቋም መጠየቅ መቻል ያለበት። ኢትዮጵያ ቡና ቤት ፈርቀዳጅ ነው ስንል ያለ ምክንያት አይደለም። ቀደም ሲል አንድ ያነሳሁት ጉዳይ አለ። ኢትዮጵያ ቡና መማር የምትፈልጉ ከሆነ ተማሩ፣ ከኢትዮጵያ ቡና ምንም ጥያቄ የለውም። አምጥተህ ተቀዳዶ በውሃ ሊበሰብስ የሚችል ወረቀት ላይ ጫር ጫር አድርጎ ፈርሞልህ ተማምንህ እንድትለያይ አጠብቅ። እኔ ከዚህ በፊት ይኸውልህ ከአንድ በፕሪሚየር ሊጉ አሰልጣኝ ከነበረ አሁንም እያሰለጠነ ነው የሚገኘውና ከአንድ አሰልጣኝ ጋር ቆይታ ነበረኝ እና የተናገራት ንግግር በጣም ለረዥም ጊዜ ምሳሌ አድርጌያታለሁና ተጫዋች ያስፈርማል ቡድኑና ተጫዋች አስፈርሞ የክልል ቡድን ነበረ። ተነጋግረን ተስማመናል፣ በቃ አሁን ወደ እኛ ቡድን እንደሚመጣ ተነጋግረናል፣ ሁሉንም ነገር ጨርሰናል። በመሀል ስልክ ደወለና በጣም ይቅርታ ኮች፣ አባቴ በጣም በጠና ታሞብኝ ወደ አዲስ አበባ እየሄድኩ ነው ይለኛል። በቃ ወይ አባትን እግዚአብሔር ይማራቸው፣ ከተቻለ እኔ ላግዝ የምችለው ነገር ምንድን ነው ምናምን ይሉ አልኮች። ምንም የምታግዘኝ ነገር የለም፣ ካስፈለገ እነግርሃለሁ። ከሰዓት የኢትዮጵያ እግር ኳስ ፌዴሬሽን ቢሮ ተገኝቶ የሌላ ክለብ ማሊያ ይዞ ፎቶ ተነስቶ ተፖስቶ ታየ። እኔም ከሶሻል ሚዲያ ነው ያየሁት። ስደውል ከዛ በኋላ ስልክ የማያነሳ ምንም ነገር አይለኝም። አየህ ተጫዋቾች መጠቀም መቻል አለባቸው፣ መጠቀም መቻል አለባቸው። ግን ክለብን እየጎዳህ አይደል?

0: አሁን በኢትዮጵያ ቡና ቤት ውስጥ የነበሩ የዝውውር እንቅስቃሴዎች ኢትዮጵያ ቡና ባለሙሉ መብት ምንም ጥያቄ የለም። የሁለቱ ተጫዋቾችን ዝውውር በተመለከተ ባለመብት ነው። ፊርማቸውን እስካስቀመጡ ጊዜ ድረስ አሻራ ሰጥተህ የኢትዮጵያ ቡና እግር ኳስ ክለብ ንብረት ነኝ እስካልክ ጊዜ፣ ከዛ በኋላ በተወሰኑ ቤሳቢስቲ ሳንቲሞች ተታለ ሌላ ቦታ ምናምን የምትሄድ ከሆነ ኢትዮጵያ ቡና ህግና ህገ ደንቦችን ተከትሎ የሚሰራ ቡድን እስከሆነ ጊዜ ድረስ
1: መነሻችንም እሱ ነው። ኢትዮጵያ ቡና አቋም ምንድን ነው የሚለውን አይነገርም፣ አይጠየቅም። ምክንያቱም ኢትዮጵያ ቡና ከምስረታው ጀምሮ እስካሁን ድረስ ለሀምሳ ዓመታት የተጓዘበት መንገዱ ህግና ስርዓትን የማክበር ሂደት ነው። ለኢትዮጵያ እግር ኳስ ያዋጣል የሚለውን አካሄድ ይዞ የሚሄድ ቡድን ነው። ራሱንም እየጎዳ የሄደበት ነው እና ኢትዮጵያ ቡና ህግና ህግን ተከትሎ የሚሰራ ቡድን ነው። አንተም እንዳነሳው እነዚህ ተጫዋቾች ኢትዮጵያ ቡና ላይ ቀድመው መጥተው እዛ የነበራቸውን ኮንትራት አጠናቀው ጨርሰው ኢትዮጵያ ቡና ንብረት ናቸው የሚል ፊርማቸውን ኢቭን በአሻራ ሁሉ አኑረው እጅግ በጣም ጠንካራ ኮንትራት ፈርመው ከኛ ጋር ከተለያዩ በኋላ እንደገና ደግሞ እዛው ለሌላ ክለብ መፈረማቸውም ደግሞ ታውቋል። ስለዚህ ኢትዮጵያ ቡና ህግና ህጉን ተከትሎ ነው የሚሄደው። ይሄ የቦርዱም የጽህፈት ቤቱም የሁሉም አሰልጣኙም ጭምር አቋም ነው፣
0: የደጋፊዎቹም ጭምር አቋም ነው።
1: አዎ ይሄ የደጋፊያችንም አቋም ነው። እንግዲህ ኢትዮጵያ ቡና ከህግና ስርዓት ጋር ጓሮ ለጓሮ የሚሄድበት ምክንያት የለም። እንግዲህ ሁሉ ነገር በፊት ለፊት ነው የሚሄደውና ስለዚህ ይሄ ወደ ጉዳዩ ፌዴሬሽን ደርሷል። ፌዴሬሽን የሚወስነውን ውሳኔ አብረን እንጠብቃለን ነው የቦርዱ ኃላፊዎች ምላሽ። እኛም የምንሰጠው ምላሽ ይህን ነው። ስለዚህ ውሳኔው ምንድን ነው የሚለውን አብረን በጋራ ምን ነው የሚሆነው። ከዛ በኋላ ግን ማብራሪያዎች ካስፈለጉ የሚመለከታቸውን አካል ይዘን መተን ማብራሪያ የምንሰጥ ነው የሚሆነው። ስለዚህ እግረ መንገድ ከተነሱ ጥያቄዎች ማለት አንዱ እሱ ነው። ሌላው ደግሞ እዛ በነበረው ስነ ስርዓት ላይ የነበረ እንግዲህ ያው ሁነቱን የሚገልጹ ባነሮች ነበሩ፣ እዛ ላይ የነበሩ የስፖንሰርሺፕ ምልክቶች ነበሩና እዛ ከእነሱ ጋር ተያይዞ የተነሱ ነገሮች ነበሩ። ስለዚህ ያው ከአበሻ ቢራ ዝቅ ያለ እስከ ዛሬ ከነበሩት ሌሎች ስፖንሰሮች ግን በጣም ከፍ ያለ ሌላም ደግሞ አንድ አጋር እንዳገኘንም ይፋ ተደርጓል። እንግዲህ እሱንም በተያያዘ ምን ያህል ገንዘብ ይከፍላል፣ ምን ያህል ጊዜ ይቆያል፣ እንዴት ባለ መልኩ ማስታወቂያ ይሰራለታል፣ ምን ያህል የቱ ጋር ማሊያች ላይ ያርፋል የሚሉትን ጉዳዮች በሙሉ የሚገልጽ ጋዜጣዊ መግለጫ በቀጣይም እንደሚደረግ እንግዲህ ተገልጿል። ስለዚህ ሩጫውን በተመለከተ በተጠራው ጠቅላላ ማን ነው ጋዜጣዊ መግለጫ ላይ እንግዲህ ሰፊ ኢትዮጵያ ቡና ጉዳዮች ተነስተውበታል። ስለዚህ ያው በዚሁ አጋጣሚም ጥሩ ጊዜ ነበረ ያለፈው ማለት እንችላለን። ስለዚህ ኢትዮጵያ ቡና በቀጣይ የሚያመጣቸው ጋዜጣዊ መግለጫዎች ይኖራሉ። እዛ ላይ ደግሞ በጣም የሚነሱ ብዙ ጉዳዮች እንደሚኖሩ ያየንበት ነው። እንግዲህ ኢትዮጵያ ቡና 8ኛው ዙር 10 ኪሎ ሜትር የጎዳና ላይ ሩጫ የሚያካሄድበትን ቀን ተወስኗል። ትኬት ሽያጭም ይጀምራል የሚለው ነገር ግን ዋናው ፍሬ ሀሳብ ነው። ብቻ
0: አዎ እነዚህን ከጋዜጣዊ መግለጫ ጋር በተገናኙ እነዚህን ጉዳዮች ካልን ወደ ክለባችን ደግሞ ጎራን በልና ኢትዮጵያ ቡና ምን ላይ ነው ያሉ የሚሉትንም ጉዳዮች እናንሳ ለአድማጮችም። ኢትዮጵያ ቡና ወደ ልምምድ ተመልሷል። አሁን ላይ እንግዲህ በትሬኒንግ ሴንተር ላይ ነው የሚገኙት። በማለዳውም እንደዚሁ ትሬኒንጎችን እያደረጉ እንደነበር ከቦታው መረጃዎች ሲደርሱ ነበረ። ዳዊት በብሔራዊ ቡድን ግዳጅ የሚገኙ ተጫዋቾች አሉ። ልክ እንደ ራምኪል እንድናወክር የመሳሰሉ ተጫዋቾች በብሔራዊ ቡድን ግዳጅ ውስጥ ይገኛሉ። ነገር ግን ኢትዮጵያ ቡና አሁንም ቢሆን ዝግጅቱን እጅግ በጣም በአማረ መልኩ አጠናክሮ ቀጥሏል። ቡድን እንደ ቡድን የፕሪሲዝን ጨዋታዎችን ማድረግ እንደዚሁም ደግሞ ቅድመ ዝግጅቶችን ማድረግ ኦልሞስት ፕሪሚየር ሊጉ ሊጀምር አንድ ወር ነው የቀረው። መስከረም 29 ወር
1: መስከረም 30 ይጀምራል። እንግዲህ አንድ ወር ጊዜ አንድ ወር እድሜ ነው ያለው 30 ቀን ብለው።
0: በእነዚህ ጊዜያቶች እንግዲህ ኢትዮጵያ ቡና ጠንካራ የሚባሉ የልምምድ እንቅስቃሴዎችን ያደርጋል። እንደዚሁም ደግሞ ወደ ቡድን ስብስቡ የተቀላቀሉት ተጫዋቾችም በተለይ አሁን ኢትዮጵያ ቡና ላይ ምን ይጠበቃል መሰለ ቤስት 11ዎችን መምረጥ፣ ከቤስት 11 መረጣ ጎን ለጎን ደግሞ አሰልጣኙ በርከት ያሉ ተጫዋቾችም አዳዲስ ተጫዋቾች ስለሆኑ ይሄ ትሬኒንግ መርሃ ግብር በብዙ መልኩ ወሳኝነቱ እጅግ በጣም የጎላ ስለሚሆን ኢትዮጵያ ቡና ጠንካራ የሚባል የትሬኒንግ መርሃ ግብሩንም እንደዚሁ አጧጥፎ ቀጥሯል። በቀጣይ ሳምንታት በሚኖሩን መሰናዶዎች ላይ በተቻለ መጠን ኮችንም እንደዚሁም ደግሞ ምስል አካላቶችንም ደውል እያደረግን የልምምድ መርሃ ግብሮች ምን ይመስላሉ፣ እንዴት ነው እየተከናወኑ የሚገኙት የሚሉትንም በቡድን ስብስብ ውስጥ የተቀላቀሉ አዳዲስ ተጫዋቾች አሉ የሚሉትንም ጉዳዮች እንደዚሁ እያነሳሳን የምንቀጥልባቸው ሳምንታት ነው የሚሆኑት።
1: በጣም አሪፍ። አሁን እንግዲህ ደጋፊ ማህበር አመራሮችም ዛሬ በዛው በስፍራው ላይ ይገኛሉ፣ በልምምድ ቦታ ላይ ነበር የሚገኙትና እንግዲህ እነሱንም ማግኘት ከቻልና ሰዓታችን ይበቃን ከሆነ ወደ በኋላ እነሱን አስገብተን ምን ይመስላል ልምምዳቸው፣ ያሉበት ሁኔታስ ምንድን ነው የሚለውትን ለማጣራት ጥረት እናደርጋለን። እንግዲህ ያው ከሩጫ ጋር በተያያዘ ያው ሰፊውን ጊዜ የሚወስድ እሱ ነው ስላለን እነዚህን ነገሮች አነሳሳን። እናንተም እንግዲህ ያልገባችሁ ሊመለሱ የሚገባቸው ጉዳዮች ካሉ አለ ብላችሁ ካሰባችሁ በ0974380303 ላይ አጭር የጽሑፍ መልእክት ላኩልን። እኛም እንግዲህ ከሚመለከቱ አካል ጋር አጣርተን ወደ እናንተ መልሰን የምናደርስ ነው የሚሆነው። አሁን ግን የአጋራችን የኢያሜክስን ማስታወቂያ ሰምተን ብንመጣ ጥሩ ነው ጌች።
0: አው አጋራችን ያሚክስ እናመሰግናለን። ህንጻና መኖሪያ ቤት ሆን ዘመኑና ደረጃውን በጠበቀ መልኩ ውበት እንዘራበታለን። ፍጣኑ ይያላችሁም ይገኛው ያሚክስ ነው። አጋራችን ስለሆነ ከልብ እናመሰግናለን። ያጋራችን መልእክት ከፋርገን እንስማ ተመረሰን ስንገናኝ አቡልቶና በረካ የሬዲዮ ፕሮግራም በብስራት ኤፍኤም 101.1 መደመጡን ይቀጥላል።
2: ከፍተኛ ወጪን አውጥተው የገነቡት ህንጻ ያሰሩት መኖሪያ ቤት ውበቱ ከዘመኑ ጋር ሳይሄድ ቀርቶ ሲደበዝዝ ምን ይሰማውታል? ምንም አያስቡ። በደንበኞቹ ተመራጭነትና ከብሪታንያ ተረፈው ኢያሜክስ ህንጻውንና መኖሪያ ቤቱን ደረጃውንና ዘመኑን በጠበቀ መልኩ ውበትን ይዘራበታል። ለመታጠቢያ ቤት፣ ለህንጻዎችም ሆነ ለመዋኛ ገንዳዎች፣ ለውጪ ማስጌጫም ይሆኑ የዘመኑን የጥራት ደረጃ የጠበቁ ግላስ ሞዛይኮችን ኢያሜክስ አስመጥቷል። ለግዙፍ ተቋማትም ሆነ ለቤት ውስጥ የሚሆኑ ፕላስቲክ ኮርኒሶች፣ በተለያዩ ቀለማት የተዘጋጁ ፕላስቲክ የወለል ጣፎችና ፕላስቲክ ዞኮሎችም መገኛቸው ኢያሜክስ ነው። በጣም የተዋቡና ለረጅም ዓመታት እንዳያሸበረቁ የሚቆዩ ፓርኬ የወለል ጣፎችም ካስፈለጉ ወደ ኢያሜክስ ይምጡ። ለፓርኬ አገልግሎት የሚውሉት ስከርቲንግ ወይም ዞኮሎ፣ ቲሞልዲንግ እና ሬዲዩሰሮችም በኢያሜክስ እንደ ልብ ይገኛሉ። 60x60 የሆኑ ፖርሲሊን ሴራሚክ የወለል ጣፎችም በተለያዩ ቀለማት በኢያሜክስ በሽበሽ ናቸው። የስፔን ምርት የሆነው የፕላስቲክ ወለል ምንጣፍ ማጣበቂያ ራይት አድሄሲቭ ግሉም የሚገኘው በኢያሜክስ ብቻ ነው። ምን ይሄ ብቻ? ለተሰነጠቀ ግድግዳ፣ ለተቦረቦረ ወለልና ውሃ ልኩን ላልጠበቀ ልስን ፍቱን መፍትሄ የሆነው ስፔን ሰራሹ ብሉሞስቱኮም በኢያሜክስ እንደ ልብ ይገኛል። ኡራኤል ሙልጌታ ኮሜርሻል ህንፃ ግራውንድ ፍሮ ላይ ወደሚገኘው የሽያጭ ማዕከላቸው ብቅ ብለው መጎብኘትም መሸመትም ይችላሉ። ለበለጠ መረጃ በስልክ ቁጥሮች 0118493606 0111113297 ወይም 0115513297 ላይ ይደውሉ። አንጀት ለሚያረሳ አጨራረስ ኢያሜክስ።
1: ከሀገራችን ከኢያሜክስ ማስታወቂያ በኋላ ተመልሰን መጣን። ደርማዎች እንግዲህ ከማደራው ጀምሮ በ0974380303 ላይ ሀሳብ አስተያየታችሁን ስልኩልን ነበር። አሁን ደግሞ እስቲ እነሱን በወፍ በረር የምንቃኝበት ሰዓት ነው። ጌች አድማጮቻችን በ0974380303 ላይ ምን አሉ?
0: እናስቀድም። እንኳን ደህና መጣ ብለን እንጀምር። እንኳን ቡና ጠርቶን ኑ ሩጡ ብሎን ቀኑ ተቆርጦልን ቀጠሮ ይዞልን እንዴት ነው የሚቀረው? መቅረት አይታሰብ ማርፈድም ክልክል ነው። ድግስ ተደግሶ ጋባዡም ጠርቶናል፣ ቀንና ሰዓቱን ቆርጦ አሳውቆናል። ዘንድሮ አይቀርም ጠሪ አክብሮናል ይላል። ማን ነው? ኡመር ዙ ከመካኒሳ።
1: ለማን ነው ብለህ ጠይቀህ ለምን ላስትበልስ?
0: ለአድማጮችን
1: ኡመር ይጠፋ ብሎ ነበረ። ይቺ ግን ምንድን ነው የጠፋበትን ምክንያት እኔም ለመጠየቅ ሞክሬ ነበረ። ትንሽ ሀዘን ላይ ነበረ የሚገኘው እና እንግዲህ ወንድሙን በሞት አጥቶ ነበረ ኡመር። እንግዲህ ለወንድሙንም በመንግስተ ሰማያት ነፍሱ እንዲያሳርፍ እንመኛለን። ለእሱም ለቤተሰቦችም መጽናናትን ይስጥልን እንላለን። ኡመር እንግዲህ መጽናናቱን ይስጣችሁ።
0: አዎ መጽናናቱን ይስጣችሁ። አንተ ግን እንኳን በደህና ተመለስክልን። የአቡልቶና በረካ የሬዲዮ ፕሮግራም ድምቀት ነህና ኡመር ኡዙ እናመሰግናለን። እንኳን ቡና ጠርቶን ኑሩጡ ብሎን አለኩ። በጣም በሚያስደንቅ መልኩ ነው የተመለሰው።
1: ከማለዳው ደግሞ በቴሌግራም ገጻችን ከመጣው መሀል ደግሞ አንዱ ልበልልህና ጸግሽ ቡናማው ከብሔረ ጽጌ ሰማይ ስር እሱም በማለዳው ነበር ይላከልን። ሰላም ሰላም፣ ጌችና ዴቭ እናንተ የሚዲያችን ጃቢና ኢኔስታ ናችሁ አለ። እንደምን ሰንብታችኋል? ሁሉ ሰላም ነው ይላል። ጃቢና ኢኔስታ በባርሳ ቤት የነበራችሁም ጥምረት ታውቁታላችሁ። በድንቅ አጀማመር ቅዳሜን ውበት ስለምደፉበት ነው ይላል። ትስማማበታለህ?
0: እኔ የትኛው ነኝ?
1: አንተ
0: እኔ የትኛው ነኝ?
1: ደስ ያለ ምሰድ
0: ዳዊትን እንደውም አንተን ማጉየር ሲሉ ነበር። በቃ
1: አሁን እዚህ ጋር ማጉየር አላለም ምሳር ጃቢና ኢኔስታ
0: ተብሎ
1: ወደ አጀንዳ ስገባ ይላል ጸግሽ። ከዚያ በዚህ ሳምንት በጣም ደስ የሚል ዜና ከደጋፊ ማህበር ሰምተናል። ደስም ብሎናል። በኢትዮጵያ ቡና ስፖርት ክለብ ደጋፊ 100% ተማምኜ የምነግር ነገር ለክለቡ ካለው ጥልቅ ፍቅር አንጻር አድርግ የተባለውን ነገር ከክለቡን የሚጠብቀውን ነገር መስሎ ከታየው ምንም ነገር ያደርጋል ይላል። ጆንያም ስላለት በፌስታልም ሩጥ ብትለው ይሮጣል ይላል። ሰርተህም ለክለባችን ያስፈልገዋልና ሩጡ ብትለው 100% እርግጠኛ ነኝ ይሮጣል ይላል። እንደዚህ ነው በቃ የተነጋገርነው ወደ መሬት ወርዶ ስራዎች ሲሰሩ ቲማችንን በቻልነው አቅም ለመደገፍ በጣም ጠቃሚ ነው። እኛም ደጋፊያችን የሚጠብቅብንን ለማድረግ ከጎናቸው እስከ መጨረሻው አለን ይላል። ወደፊት በመሮጫ ማሊያ ጥራት በኩል ጭቅጭቅ እንዳይነሳ ጥራቱ ላይ በደንብ ፎከስ ተደርጎ ቢሰራ በጣም አሪፍ ይመስለኛል። ለማንኛውም ታላቁ የቤተሰብ ሩጫ በቀላል ፍቃድ ይገኛል ብሎ ማሰብ ይከብዳል። ይሄንን ከባድ ቻሌንጅ ባጭር ጊዜ ተወጣችሁ ስላዘጋጃችሁልን ከልብ ከልብ እናመሰግናለን። በርቱ፣ አለን ከጎናችሁ። ሌላም ፕሮግራሞችን ባጭር ጊዜ ውስጥ ፕላን አድርጋችሁ ክለባችንን ማገዝና መደገፍ ትልቅ ቦታ ይሆናልና እሱን ብታስቡበት ይላል ዴቪድ ናጌች። በማይመች ሁኔታ ሆነንም ቢሆን እናንተ መስማት ግድ ይለናልና በዚህ ሳምንት በማህበራዊ ሚዲያ ላይ ብዙ የለውምና ስልኬም እየሰራ ስላልሆነ በሩጫ ላይ ነኝ ያለሁትና ምን አዲስ ነገር አለ ይላል። በተለይም ስለ ሁለት ተጫዋቾች የዝውውር ኬዝ ምን አዲስ ነገር አለ? ሌላም አዲስ ነገር ካለ ንገሩን። ሁሌም ህይወት ከቡና ጋር ይገጥራል። የዞጣ አድማጫችሁ ጸግሽ ቡናማው ከብሔረ ጽጌ ሰማይ ስር ነኝ አመሰግናለሁ ይላል ጸግሽ። ጥያቄዎቹ ቅድም ምላሽ አግኝተዋል።
0: ጸግሽን ቴንኪዩ ማለት ያስፈልጋል። እውነት ለመናገር የዞጣ ገንቢ አስተያየት ከሚሰጡት መካከል አንደኛው ነው። እውነት ለመናገር መተቸትና መንቀፍ በጣም ቀላሉ ነገር ነው። በሚዲያ ላይም ስትሰራ አስ ጆርናሊስት መንቀፍ በጣም ቀላሉ ነገር ነው። መፍትሄ ስትባል ወገቤን የምትል ከሆነ ግን መጀመሪያውንም መንቀፍ መቻል የለብህ። እና ጸግሽ ስለ ኢትዮጵያ ቡና የሚጽፋቸው ነገሮች መሬት ላይ ጠብ የሚሉ ነገሮች አይደሉም። በጣም በርካታ አድማጮችም እንደዚህ ናቸው። እና አንድ ወዳጅ ትናንት እንዲህ አለኝ፣ ከሩጫ ጋር በተገናኘ ስናነሳ ዝናብ እየዘነበ ነበር እና የቡና ሩጫ ተፈቀደ አይደለ አለኝ። አዎ ተፈቀደ። እንዴት ነው ትሮጣለህ አልኩት። ለዚች ዝናብ መሩጫ አለሁኝ እንኳን ለቡና ለዚች ዝናብ መሩጫ አለሁ። ሰው በዚህ ያክል ዝግጅቱን አጠናቋል እንኳን ለኢትዮጵያ ቡና ለዝናብና ትንሽ ልብስን ለሚያበሰብሰው ቆዳ ውስጥ ለማይገባው ዝናብ ራሱ ትሮጣለህ እና ለኢትዮጵያ ቡና ከዚህም በላይ ይገባዋል የሚል ሀሳቦች አሉ። በእኔ በኩል የመጡትን ሀሳቦች እንቀጥላቸው እና ወደ አንተ ሀሳቦች እንመጣለን ዳዊት።
1: በጣም አሪፍ።
0: ብስራት ኤፍኤም 101.1 እንዴት አላችሁ ቤተሰቦች? መልካም አዲስ ዓመት ይሁንላችሁ። ቡንዬ ክለባችን ደግሞ መልካም የስራ ዘመን ይሁንለት እላችኋለሁ። የቡንዬው ቾምቤ ቦጋለ ነኝ ከደብረ ዘይት ብሎናል። ቾምቤ እጅግ አድርገን እናመሰግናለን። ይኸው ለብስራቶች ማድረሰናል፣ ለኢትዮጵያ ቡና ደጋፊዎች ማድረሰናል።
1: በጣም አሪፍ ጌች። አይነ ስውሩ መርሻ ነኝ ከግሎባል ሆቴል እያለ ደግሞ ጠንከራ ያለ መልእክት የሚልክልንም መርሻም ሀሳቡን በቴሌግራማችን ልኮልናል። እሱን እንደሚከተለው ላቀርበው። ኢትዮጵያ ቡና ስፖርት ክለብ ፍቅር ከእግር ኳስ በላይ የጠበቀ ቤተሰባዊ ገመድ ነው። ሰላም ዴቭና ጌች፣ ሳምንቱ ለቡናማው ሰራዊት በታላቅ ተስፋና ደስታ የተሞላ ነበር። ስምንተኛው ዙር የጎዳና ሩጫ አይቀርም ዘንድሮ በሚል ቀስቃሽ መሪ ቃል ስምንተኛውን ዙር የጎዳና ሩጫ ልናካሄድ በመዘጋጀታችን ታላቅ ደስታ ይሰማናል። ይህ መድረክ የቡናማው ሕዝብ ጥንካሬ፣ አንድነትና ወሰን የለሽ ፍቅር የሚጎላበት ነው። የቡንዬ ናፍቆት ቡንዬ እንደኛ የናፈቀው ደጋፊ ሁሉ በጉጉት እየጠበቀ ነው። በስታዲየም የሚፈጠረውን ያ አየር የሚያናውጥ ድምፅና የህብረት ዝማሬ በውስጣችን ያለውን ወኔ እንደ አዲስ እያቀጣጠለው ይገኛል። እኔ የቡንዬው አፍቃሪ አይነ ስውሩ መርሻ ነኝ ከግሎባል ሆቴል። የቡናማው ህዝብ ህብረት ሲጠናከር ክለባችን ወደ ቀደመ ግርማ ሞገሱ መመለሱ አይቀሬ ነው ይላል መርሻ። እጅግ አድርገን በጣም እናመሰግናለን።
0: ሌላው ደግሞ ሰላም የእኛው የቡና ቤተሰቦች እንዴት ናቸው? ትላንትና የስምንተኛው ሩጫ ሊደረግ እንደሆነ ተነግረዋል እና ዋጋው ሁሉንም ያማከለ ቢሆን ደስ ይለናል እና ደግሞ ዋነኛው ነገር ይላል ዲዛይኑን ቢያሳዩኝ ይመስለኛል የሚለውና ደስ ይለናል። ዮኒ ቡና ነኝ ከአቃቂ፣ ሁሌም ቡናን ብቻ ቃዋ ብሏል ዮኒ። ዋጋዎቹ ቀደም ሲል ተናግረናል 1500 ብርና ለህፃናት ደግሞ በ1000 ብር
1: 1000 ብርና ለአዋቂ 1500 ብላል። አዎ ያማከለ ነው። ደግሞ ዋጋውን በዛ የሚል ጥያቄ ተጠይቆ ነበረ። ፕሮግራሙ ላይ ከሰሙት ብዙ ምላሽ ያገኛሉ። ምክንያቱም ይነገራል አሁን ካለው የቡድን ግንባታ ኢትዮጵያ ቡና እየሄደበት ካለው ነገር አንጻር እንግዲህ ያው አስፈላጊ ነው እና የቡድኑ ሁኔታ ታውቀዋለህ። ከዛ አንግል ተገቢ ነው ፌር ነው ተብሎም የተነሳ ነው ጌች። እና በቴሌግራም ከመጡ መሀል ደግሞ አዲስም አንድ እንግዳ መጥቷል። ምትኩ ቡና ይባላል። እንዴት አደራችሁ አቦልቶና በረካ ቡንዬ። ደሜ አይቀርም ዘንድሮ ናፍቆናል። በጥሩ ስሜት ክለባችንን ለመደገፍ መሰባሰቢያም ይሆነናል። በእናንተ በኩል እንድታነሱ የምፈልገው ሀሳብ የቲሸርቱ ጥራት ነው። ያው ስፖንሰራችን ከአስከፈ በዚህ አይታማም። ድምቀት የሚታይበት ልክ እንደ አራተኛው ዙር ሩጫ ውበትና ጥራት የሚያስደስት እንዲሆንልን በተቻለ መጠን ቢሰራ አደራ አደራ እንላለን። አመሰግናለሁ ሚኪ ቡና ከቀበና ይላል። አይቀርም ዘንድሮ እሮጣለሁ። 2019 የክለባችን የስኬት ዓመት ያደርግልን ይላል። እንግዲህ ማሊያውን በተመለከተም እዛውም ጥያቄ ሲነሱ ነበርና እዛ ላይም ከተነሱ ነገር አንዱ እሱ ነው።
0: አጽንኦት የተሰጠ የሚገኘው ነገር ግን ዲዛይን እየተባለ
1: ምንድን ነው መሰለ ጌች፣ እንግዲህ አሁን እዛም ከተነሱት መሀል እንግዲህ ያው ማሊያውን እንደተባለው ከአስከ ፔትሮ የምናውቀው ጉዳይ የለም፣ ግን ጨረታ ወጥቶ ነው የተሰራው። እንደ አዲስ የሩጫው ማሊያ ከሌላው ማሊያ ጋር የተገናኘ ስላልሆነ እንግዲህ በጋዜጣ በወጣ ጨረታ ምክንያት አብሮ የተሳተፉትም ታይቶ ሁሉን ነገር ያሟላው ተመርጦ ወደ ስራ እንደገባ ተነግሯል። እንግዲህ እሱ ማን ነው ዲዛይኑ ምንድነው የሚባለው ነገር አይነገርም። ምክንያቱም ያው ሩጫው አንድ ቀን ወይ ሁለት ቀን ሲቀረው ነው የማሊያውም ነገር የሚታየው ዲዛይኑም የሚታየው እሱ ነው። አለበለዚያ ያው ኮፒ አድርገ እንግዲህ ቀድሞ ሊተለቀለቅ ነው። እና ያ ነገር እንግዲህ የተሻለ ነገር ጥሩ ነገር እንደሚሰራ ግን በዚሁ እርግጥ መሆን ይቻላል። እንግዲህ ማሊያውን ጥራትና ዲዛይን በተመለከተ ያለው ምላሽ ይህን ይመስላል።
0: ሰላም ሰላም ሰላም፣ እንዴት ናችሁ? ኢትዮጵያ ቡና የሸገር አርማ ስጢፎ ነኝ ከደብረ ዘይት ብሏል። ስጢፍ ከደብረ ዘይት ከልብ ከልብ ከልብ ከልብ እናመሰግናለን። ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? የቡንዬ ቤተሰቦች እንደዚሁም የአቦልቶና በረካ ቤተሰቦች እንዴት አደራችሁ? ክለባችን ኢትዮጵያ ቡና 2019 ዓ.ም በዝግጅት ላይ ነው። እንዲሁም የክለባችን አመራሮች እጅግ በጣም ሳናመሰግን አናልፍም። ምክንያቱም የቡንዬን የስምንተኛው ዙር የጎዳና ላይ የቤተሰብ ሩጫ ለማዘጋጀት በዝግጅት ላይ ናቸው። ሳናመሰግንም አናልፍም። እንደተለመደው እኛ የኡራኤል የካሳንችስ የቡንዬ ቤተሰቦች ሰብሰብ በማለት ፕሮግራሙን ፈታ እያልንበት ነው። አቡሽ ገብሬ፣ ቃል ኪዳን፣ ልዑል ነጋሽ፣ እንደዚሁም በአምላክ ቤቤቶ፣ ስንታዮ ቬንገር፣ ሚኪ ችስታው፣ ተንሱ አቡሻ፣ ቡና ቃዋ ከካዛ አውራ ድልድይ፣ ድልና ስኬት ለኢትዮጵያ ቡና የሆነ ጥቅምት 15/2019 መስቀል አደባባይ አይቀርም። ትኬታችሁን በመያዝ እንዘጋጅ። ድልና ስኬት ለቡንዬ ይሁን ብሏል። እንግዲህ ካዛውራዎችን ከልብ ከልብ ከልብ ነው የምናመሰግናቸው።
1: ካዛውራዎችን እናመሰግናለን። ሰላም ነው አቦልቶና በረካዊ። ስምንተኛው ዙር ቤተሰብ ሩጫችን በአማርና በተዋበ ጊዜ ለማሳለፍ ሁሉም በየሚናው ግዴታውን ሊወጣ ይገባል እላለሁ። በቀጣይ ክለባችን መልካም ነገር ወደ እኛ እየመጣ እንደሚመጣ አንዱ ማሳያ ሩጫው ነው። ድልና ስኬት ከፍታ ለኢትዮጵያ ቡና ይላል እሸቴ ግርማ የዘወትር አድማጫችን።
0: ዳዳ ኮፊ ከሳውሪስ እንዴት አደራችሁ? ምርጥና ምጥን ያለች ዜና ትላንትና የሰማ ነው። ዋጋው ግን አልበዛም ወይስ እስከ ቀጣይ ዓመት አዲሱ ማሊያ ጭምር ነው ብሏል። እንግዲህ ኧረ ናፍቆናል፣ ፕሪሲዝን የለውም እንዴ ኢትዮጵያ ቡና ናፍቆናል እያለ ነው የሚገኘው። እንግዲህ ከዳዳ ኮፊ ከሳሪስ ፕሪሲዝኖችም ካሉ ያው ይፋ መደረግ የሚጠበቅባቸው ከሆነ ይፋ እናደርጋለን፣ ካልሆነ ግን ያው በዝግም እንደዚሁም ደግሞ ዝም ብሎም የሚደረጉ ውድድሮችም ከሆኑ ወይም ጨዋታዎች ከሆኑ ያው ውጤቶችን እያዝን እኛ ብንመጣ ይሻላል። ይፋ የሚደረጉ ነገሮች አደሉ። ነገር ግን የቀጣይ ዓመት ማሊያን ያካተተ ነው የሚለው
1: አይደለም በጭራሽ እንዴ፣ እሱ ማየን ነገር ነው። ሰላም ሰላም፣ አቦልቶና በረካ አዘጋጆች፣ ክለባችን ትልቅ ለውጥ ላይ ይገኛል። የአመራር ለውጥ፣ የቢሮ የመዋቅር ለውጥ፣ የቡድን ግንባታ፣ በተጨማሪ ደግሞ የቤተሰብ ሩጫውን እውን እያደረገ ይገኛል። እኛ ደጋፊዎች ደግሞ የምንችለውን በማገዝ 2019 የደስታ ዓመት እናደርገዋለን። እውነትም አይቀርም ዘንድሮ። ፍቅር ተሹመቴ ነኝ ከፈረንሳይ ለጋሲዮን ትላለች። ፍቅር እንግዲህ አንጋፋ ኢትዮጵያ ቡና ደጋፊ ነች። ከሩጫው ጋር በተያዘ ደግሞ በጣም ብዙ ጊዜ በትኬት ሽያጭም በምንም ፈረንሳያን አካባቢ የምትሸፍን ደጋፊያችን ነች። ፍቅር ለሰጠሽን አስተያየት እጅግ አድርገን እናመሰግናል። እውነት ነው አይቀርም ዘንድሮ።
0: ያው እንዴት ይቀራል? በጣም አስደናቂ በሚባል መልኩ ከወዲሁ ዝግጅት አለ። የመጨረሻ ጉዳይ ላድርገው በእኔ በኩል። ሰላም ሰላም ሰላም ሰላም፣ እንዴት ናችሁ? ተወዳጁ የኢትዮጵያ ቡና የሬዲዮ ፕሮግራም አዘጋጆች አርሂቡ፣ እንኳን ደህና መጣችሁ። መልካም ቀን ይሆንላችሁ። እስከ መጨረሻው ድረስ ከእናንተ ጋር አለን። ሁሴን ከፒያሳ የላከው መልእክት ነው። የመጨረሻ ላድርገው ብዬ ነበር። አብረሽ ቡናማው ከቤተል ጊዮርጊስ ግን አይ የመጨረሻ ይኔ ነው የምታደርገው ብሏል። ሰላም ሰላም ሰላም፣ ዴቭና ጌች፣ መላው የአቦልቶና በረካ የሬዲዮ ፕሮግራም ቤተሰቦች፣ የሰሞኑን የሰማነው የክለባችን ሩጫ የተጫዋቾች ፊርማን በተመለከተ እጅግ በጣም ያስደስታል። እንደባለፈው እንዳንጉላላ በቶሎ ከሚመለከታቸው አካላቶች በጊዜ መነጋገርና መወሰን ያስፈልጋል። ሰርገኛ መጣ በርበሬ ቀንጥሱ እንዳይባል የክለባችንን ጨዋታም ጭምር ለማየት ጓጉቻለሁ። የወዳጅነት ጨዋታ አለ ወይ ጥያቄ ምልክት አለው። አዲሱን ዓመት ለሀገራችን ሰላም፣ ለቡንዬ ደግሞ ዋንጫ የሆነ ዓመት ይሁንልን። አብረሽ ቡናማ ሆነኝ ከቤተል ጊዮርጊስ ብሏል። ይሁን ብለናል እኛ
1: የሆቴልና የቱሪዝም ባለሙያዎች ዘንድሮ ለሁለተኛ ጊዜ ባዘጋጀው የሽልማትና የእውቅና መርሃ ግብር የአሻም ፕሮግራም አዘጋጅና አቅራቢ ሚካኤል አለማየሁ የእናኑ ልጅ በቱሪዝም ጋዜጠኝነት ብቸኛው የልቀት ተሸላሚ ሆኗል። እኛ የቡና ክለብ ደጋፊዎች፣ የአዱገነት እድር አባላት፣ ወንድማችን እንኳን ደስ አለህ ይገባሃል እንላለን። ሙልጌታ ከበደ፣ ሜላትና ስንታየው ሚኪን እንኳን ደስ አለህ እያሉት ነው። እንግዲህ እኛም ባልደረባችንም እንደመሆኑ መጠን እንግዲህ ያው ሚኪን እንኳን ደስ አለህ፣ እንኳን ለዚህ ክብር አበቃ ማለት እንወዳለን። ጌች
0: መልካም ሀሳቦቻችሁን እንግዲህ ወደ በኋላ ላይ እንደማጠቃለያም እናነሳሳቸዋለን። ልታጋሩ ልታካፍሉ ትችላላችሁ። ምናልባት አጠር አጠር ያሉ ሀሳቦችን ብቻ ከዚህ በኋላ እንቀበላለን።
1: ሰዓታችንም እጅግ እየሄደ ነው። ግን አንድ መልእክት መቶልኛል። ጋሽ ፈራው መርጊያን ታውቃቸዋለህ? ኢትዮጵያ ቡና አንጋፋው ደጋፊ ናቸው እና እሳቸው እንግዲህ ያው ቦሌ ሚካኤል አካባቢ የሚገኘውን ቤታቸውን ሊያስመርቁ ነው እና ከዛሬ ከነሐሴ 30 ጀምሮ ቋግሜ 1 እና 2 ኑና ቤታቸውን መርቁ እያሉ ነው የሚገኙት። እንግዲህ ቦሌ ሚካኤል በታችኛው በር አካባቢ የሚገኝ ቤታቸውን እሱን እያስመርቃሉ። እንግዲህ ኑና ቤታችሁን መርቁ ይላሉ። ኢትዮጵያ ቡና ቤተሰብ ናቸው ጋሽ ፈራው። እንግዲህ ለኢትዮጵያ ቡና ቤተሰቦች ደግሞ
0: የቀረበ ጥሪ ነው።
1: የእሳቸው ቤት ደግሞ የእኛም ቤት ነው እና ኑና መርቁ እያሉ ነው። እንኳን ተሳካሉት፣ እንኳን ለዚያ በቆት ማለት እንፈልጋለን።
0: አዎ ውድ አድማጮች እንግዲህ ካብራችሁን ስላላችሁ ከልብ ከልብ ነው የምናመሰግነው። ከማለዳው ጀምሮ አለን ኢትዮጵያ ቡና ነክ የሆኑ ጉዳዮችን እያነሳሳን ነው። አንድ መዝሙር ብንሰማስ?
1: የምወደውን ደራሴ የሚለውን መዝሙር ብንሰማስ?
0: በጣም ቆንጆ
1: ሱሴ የሚለውን ኢትዮጵያ ቡናን ዝማሬ ቴክኒሻናችን ህይወት አሰፋ ከፍ አርጋት አስደምጠን እና እኛም በሱ ረፍት አድርገን ተመልሰን ስንመጣ አቦልቶና በረካችን ይቀጥላል።

0: ተመልሰን መጣን ውድ አድማጮች። እንግዲህ ያው ቀደም ባልናችሁ መሰረት እንግዲህ የደጋፊ ማህበራችን በአዳማ ነው የሚገኘው ብለን ነበርና እንግዲህ እስቲ እሱን አንዳንድ ነገር ለማውራት የስልኩ ጥራት እሺ የሚለን ከሆነ በስልክ መስመራችን ላይ የደጋፊ ማህበር ህዝብ ግንኙነትን አቶ ሄኖክ ተሾመን ይዘን መጥተናል። ጤና ይስጥልኝ ሄኒ፣ እንዴት አድራል?
1: ጤና ይስጥልኝ ዳዊት፣ ረፈዳችሁ?
0: እግዚአብሔር ይመስገን ሰላም ነው። ሁሉ ሰላም?
1: ሁሉም ሰላም ነው። እንዴት ናችሁ?
0: በጣም ሰላም ነን። እንግዲህ ትላንት ምሽት ላይ እንግዲህ ያው ጋዜጣዊ መግለጫ ላይ ነበራችሁ፣ ዛሬ ደግሞ በማለዳው ተነስታችሁ አዳማ ትገኛላችሁ። እንግዲህ ያው ወከባውን ከአሁኑ ተያይዛችሁታል ማለት ነው። ዘንድሮ በጣም ጥሩ ነገር ነው የምንጠብቀው ካያያዛችሁ።
1: ልክ ነው፣ ልክ ነው ዳዊት።
0: በጣም አሪፍ፣ በጣም አሪፍ። አዳማ ነው የምትገኙት። እንግዲህ ከቡድናችን ጋር ጊዜ ልታሳልፉ እንደሄዳችሁ ያለበት ሁኔታ ልታዩ፣ እንዲሁም ልታበረታቱ እንደሄዳችሁ ነው መረጃው ያለኝና ጉዞአችሁ ምን ይመስል ነበር? ስንት ሰዓት ደረሳችሁ? የቡድናችን ሁኔታስ ምን ይመስላል? ያሉበት መንፈስ፣ ያሉበት ስሜት ምን ይመስላል? ልምምዳቸው እንዴት ባለ መልኩ እየሰራ ነው? ጠቅለል ያለ ነገር ንገረኝ እስቲ ስለ ቡድናችን ሄኒ።
1: አመሰግናለሁ ዳዊት። ያው ቅድም እንዳልከው እንግዲህ ኢትዮጵያ ቡና ስፖርት ክለብ በ2019 ዓመተ ምህረት የተሻለ አሰልጣኝና የተሻለ ቡድን ስብስብ ጥራት ያላቸው ተጫዋቾችን ይዞ ለዝግጅት መግባቱ ይታወቃል። ያለ ደጋፊዎቻችን ትልቅ መነሳሳትን የፈጠረ ጉዳይ ነው። እንዳየኸው ሁሉም ነገር አሁን በመልካም እየሄደ ይገኛል። ስለዚህ አሁን ወደ አዳማ ከመጡበት የሽኝት ፕሮግራም ኢንተርኮንቲኔንታል ከተደረገላቸው በኋላ ከዛ በኋላ እንግዲህ ስራ አስፈጻሚው የደጋፊ ማህበር ስራ አስፈጻሚው በየጊዜው ተገኝቶ እናበረታታለን፣ ከጎናችሁ ሆነን የሚሰሩ ስራዎች፣ የሚታሰቡ ነገሮች ካሉ በቅርበት ክለቡን እየተከታተልን ተጫዋቾቻችን ጎን በመሆን የሚያስፈልገውን ነገር በማነሳሳት የተለያዩ ነገሮች እንዲደረጉ በኢንተርኮንቲኔንታል በነበረው ፕሮግራም ቃል መገባቱን ታስታውሳለህ። ስለዚህ ባሳለፍነው ሳምንት ለመጓዝ አስበን ነበረ። ሆኖም አመቺ ሁኔታ ስላልነበረ ዛሬ ከጠዋቱ 1 ሰዓት ነው የተጓዝነው። ያው ወደ 2 ሰዓት ነው ትሬኒንግ የሚጀምሩት። ከ2 ሰዓት እስከ 4 ሰዓት ስለነበረ 2 ሰዓት መድረስ አለብን ብለን አስበን ስለነበር እንዳልነውም 2 ሰዓት አዳማ ደርሰናል። የቡድኑ ዝግጅት፣ ያላቸው መነቃቃት፣ የቲሙ መንፈስ፣ አጠቃላይ ስራ ሁኔታቸው በጣም የሚያስደስትና በደንብ ደግሞ የበለጠ ተስፋ እንድናደርግ የሚያደርግ ነው። ለሁለት ተከፍለው ጨዋታ ሲያደርጉ አይተናል። የተለያዩ እንቅስቃሴዎች ሲያደርጉ አይተናል። እንግዲህ ያው አንተም ቅድም እንዳልከው 2019 ላይ መጀመሪያም የነበረን ተስፋ ትልቅ ነው። አሁን ደግሞ የበለጠ መነሳሳት እንዲኖረን እና የተሻለ ቡድን እንድንጠብቅ ጥሩ ነገር አይተናል። እንግዲህ 4 ተጫዋች ለብሔራዊ ቡድን ጥሪ ተደርጎላቸው መሄዳቸው ይታወቃል። እንግዲህ እነሱ ሳይኖሩ እንኳን አሁንም ያለን ስኳድ ትልቅና በየቦታው ላይ ጥራት ያላቸው ተጫዋቾች መያዙን ከዚህ በፊት ይነሳብን የነበረው የስኳድ ጥልቀት አለመኖርና የሲኒየር ተጫዋቾች ሜዳ ላይ አለመገኘት የሚሉ ጥያቄዎች ነበሩ። እሱን ለመቅረፍ ትልቅ ስራ ተሰርቷል። ያንንም ደግሞ ሜዳ ላይ አይተነዋልና እንግዲህ በቀጣይ ቀናቶችም ሳምንታትም ይሁን የፕሪሲዝን ልምምዳቸውን ጨርሰው ወደ አዲስ አበባ እስኪመለሱ ድረስ የቅርብ ክትትል እንደምናደርግ ጭምር ተነጋግረናል። አሁን ከትሬኒንግ ወጥተው ወደ አረፉበት ማረፊያቸው ሄደዋል። ስለዚህ የተወሰኑ የምሳ ፕሮግራሞች ይኖሩናል። ከእነሱ ጋር ቤተሰባዊ ጨዋታ አድርገን ወደ ከተማችን የምንመለስ ይሆናል።
0: በጣም እጅግ ጥሩ ተግባር ነው የሰራችሁት። ይህን እንግዲህ አለን ማለት ከጎናቸው መሆን የዛን ጊዜ የሽኝቱ ፕሮግራም ጊዜ ሲያነሱት የነበረውም ነገር በሰፊው ተጫዋቾችም አሰልጣኝ ስታፉም ሲያነሳ የነበረው ነገር እናንተ ከጎናችን ሁኑ፣ ከጎናችን ከሆናችሁ እኛም እንግዲህ ጥሩ ነገር የማናመጣበት መንገድ የለም የሚሉት ነገር ነበርና እናንተም ደግሞ ብዙሃኑን ደጋፊ ወክላችሁ ይህንን በማድረጋችሁ እጅግ በጣም ጥሩ ተግባር ነው። እንግዲህ ሁሉም ከጎናቸው እንዳለ ማሳያም ናችሁና እኛም ለሰራችሁት ስራ ታላቅ ክብርና ምስጋና ያለን። ሄኒ፣ ምናልባት እንደው በጣም ያው እንግዲህ አንተም የተዋከበ ሰዓት ላይ ያለኸውና ሩጫውን በተመለከተ ሰፊ ጉዳዮችን እኛም ስናነሳ ነበር። ጋዜጣዊ መግለጫውንም በሰፊው በፕሮግራማችን ማስኪደነዋል። ምናልባት ማንሳት የምትፈልገው ነገር ካለ በአጭሩ ድልስት፣ የሚቀጥሉ ሳምንታት ግን ያው በሰፊው የምንሄድበት ይሆናል።
1: አመሰግናለሁ በድጋሚ ዳዊት። እንግዲህ ትላንት ነሐሴ 29 በስካይላይት ሆቴል ከቀኑ 9 ሰዓት የኢትዮጵያ ቡና 8ኛ ቤተሰባዊ ሩጫን በተመለከተ ሰፋ ያለ ጋዜጣዊ መግለጫ ተሰጥቷል። ከዚህ በፊት የነበሩብንን እንደ ከዚህ በፊቱ ሳይሆን በ7ቱ ሩጫዎች ውጤታማ የሆኑ ስራዎች ተሰርተዋል። ግን ደግሞ ስምንተኛው ሩጫ ደግሞ ከዛ በተሻለ መንገድ እንዲሆን ቅድም ያልኩ የቲሙ መነሳሳት፣ የደጋፊው ጥያቄ አንድና አንድ ነው። ከዚህ በፊትም እንደሚታወቀው አሸናፊ ቡድን እንዲገነባለት፣ ተፎካካሪ ቡድን እንዲገነባለት፣ ኢቨን ብትሸነፍ እንኳን ተስፋ ሰጪ ቡድን አይተህ ከሜዳ መውጣትን የሚመኝ ደጋፊ ነው ያለን እና ስለዚህ ያን ለማድረግ ትልቅ ስራ ተሰርቷል። እንግዲህ ያ ትልቅ ስራ የተሰራው ደግሞ እንደምታውቀው በከፍተኛ በጀት ነው። ሩጫችንን የምናደርግበት ሁለት የተለያዩ ጥቅም ነው። አንደኛ የቡና ቤተሰባዊ ግንኙነታችንን የምናጠናክርበት፣ ቤተሰብ ለቤተሰብ የሚተዋወቅበት፣ አብሮነታችንን የምናሳይበት፣ ደምቀን የአደባባይ በዓላችንን የምናከብርበት ቀን ነው። ከዛ ጎን ለጎን ደግሞ ክለባችንን በፋይናንስ የምናጠናክርበት ትልቁ አጋጣሚ ነው፣ የመጀመሪያው አጋጣሚያችን ነው። እንግዲህ ደጋፊዎቻችን በተለያየ ቦታ ሲያነሱት እንደነበረው በ2019 ዓመተ ምህረት ደጋፊውን ክለቡ የሚሆን ደጋፊ ማህበሩ በደንብ እንዲጠቀሙበት ብዙ ደጋፊዎቻችን በቁጭት ጥሪ ያስተላልፋሉ። ያንንም በማየት እንግዲህ አዲስ ስራ አስፈጻሚ ስለተመረጠ አስቀድሞ አቅዶ ምንድን ነው መሰራት ያለበት የሚለውን በተግባር ለማሳየት ሩጫው አንደኛ መንገድ ነው። እንግዲህ በተደራጀ መንገድ ነው ይህ ፕሮግራም የተደረገው። እንደ ከዚህ በፊቱ ችግር እንዳይገጥም የሳይዝ የስፌት የተለያዩ ነገሮች ችግሮች እንዳያጋጥሙ አስቀድሞ ትልልቅ ስራዎች ተሰርተዋል። እነዛም ደግሞ ከዚህ በፊት ከነበረ ልምድ በተለየ ማን ነው ጨረታውን ያሸነፈው ድርጅት የሚለውን በደንብ አይተን ፋብሪካውን ጎብኝተን በምን ያህል አቅም ይሰራሉ፣ ኢትዮጵያ ቡና ስፖርት ክለብን የሚመጥን ነገር ያደርጋሉ የሚለውን ፕራክቲካሊ አይተናል። ስለዚህ እነዚህ ነገሮች በጥሩ እየሄዱ ነው። እንግዲህ እንደምታውቀው ምዝገባችንንም ከሰኞ ጀምሮ እስከ መስከረም 25/2019 ድረስ እናደርጋለን። ያን ያደረግንበት ምክንያት አታሚ ድርጅቱም ቢያንስ ከ20 ቀን በላይ ለዚህ ለማተም ሰፊ ጊዜ ያስፈልገኛል ስላለ ያንን ሰፋ ያለ ጊዜ መስጠት ስላለብን አስቀድሞ ስራዎች ተሰርተው ተጠናቀዋል። እንግዲህ በቡና ባንክ በመላ ኢትዮጵያ የሚገኙ ቡና ባንኮች በሁሉም ቅርንጫፎች ቲኬቱን ማግኘት ይችላሉ። እንዲሁም በቴሌብር በዘመን ገበያ መውሰድ ይችላሉ። ከዛ ውጭ በደጋፊ ማህበር በክለባችን ጽህፈት ቤት ይህንንም ማግኘት ይችላሉ። ከዛ ውጭ ከዚህ በፊት የለመድንበትና ብዙም ውጤታማ ሆኖ ያገኘ ነው በየደጋፊዎቻችን በየአካባቢው ያሉ ደጋፊዎቻችን ባላቸው አቅም ጉልበት ደከመኝ ሳይሉ መስሪያ ቤታቸውን፣ ሱቃቸውን፣ ቤታቸውን ለቡና ሰጥተው ይህንን ፓድ ተጀምሮ እስከሚያልቅበት ቀን ድረስ እንደምታውቀው ትልልቅ ስራዎች ይሰራሉ። ስለዚህ አጠቃላይ እንግዲህ በእነዚህ ፕላትፎርሞች ይሸጣል ማለት ነው። ከዛ በመቀጠል እንግዲህ አስቀድሞ ደጋፊዎቻችን ትኬታቸውን በመግዛት ሊፈጠር የሚችለውን የሳይዝ የተነሱትን ችግሮች ለመፍታት አስቀድመን እንድንሰራ ሁሉም እንግዲህ ከሰኞ ጀምሮ እዚህ ላይ ረበረብ እንዲያደርግ ጥሪያችንን እናስተላልፋለን። ሰፋ ያለ ጊዜም ውስጥን ደግሞ እንደምንሰራ ቃል እንገባለን። ከዛ ውጭ በመድረክም በሩጫ ሁለት የሚኖሩ በመድረክም የሚኖሩትን ፕሮግራሞች የተለየ ለማድረግ እንቅስቃሴዎች ተደርጓል። የተለያዩ ዲፓርትመንቶች ተቋቁመዋል። ስለዚህ እነዚህን አጠናክረን እንቀጥልበታለን። ከሰባቱ በተሻለ መንገድ መጥተናል ብለን እናስባለን። ይህን ለማድረግ ደግሞ የበለጠ እንዲያምር ቁጥራችን በርከት ብሎ ይህንን ሩጫ ተሳትፈን ለክለባችንም አቅም ለእኛም እንግዲህ ለክለቡም ውበት የምንሆንበትን ነገር የአደባባይ ባህላችንን የምናከብርበት ስለሆነ ሁሉም በዛ ተገኝቶ አስፈላጊውን ነገር እንዲያደርግ ጥሬን አስተላልፋለሁ። ያው ሁሌ እንደምለው የቡና ደጋፊ አትነግረውም ታስታውሰዋለች። ስለዚህ ምንም ከኛ አንድም አነሳሺ ቃልና ጥሪ አይፈልጉም። እስከዛም ድረስ ሲጠይቁን የነበረ ነገር ነው። ስለዚህ በዚህ አይታማም ደጋፊያችን ይህን ነገር ላይ እንዲሳተፉ ጥሬን

0: መሞከር መልካም ነው።
1: በደንብ ካለመሞከር ነው ካለመጠየቅ ደጃዝማችነት ይቀራል
0: ይባላል። አዎ ካለመናገር
1: ደጃዝማችነት ይቀራል ይባላል።
0: ስለዚህ መሞከር ጥሩ ነው። በተስፋ መቆየት ጥሩ ነው። ለምን መሰለህ ሀቢል ያነሳሁት እንግዲህ በጣም በተለያዩ የመረጃ ሰዓቶቻችን በተለይ ኔፓል ላይ ስለደረሰው የጎርፍ አደጋ በጣም ብዙዎቻችን ሰምተናል። በጣም ብዙ ሰዎች አልቀዋል። ምናልባት ከ1200 በላይ የሚሆኑ ሰዎች ህይወታቸው አልፏል። ወደ 5000 የሚጠጉ ሰዎች አልተገኙም። ገና እየተፈለጉ ነው ያሉት። ግን በኔፓል ደግሞ ያሉ የነፍስ አድን ሰራተኞች፣ የህክምና ባለሙያዎች፣ የቀን ስራ ላይ የተሰማሩ ሰዎች በሙሉ እነዛ የጠፉ ሰዎችን ፍለጋ እየተንቀሳቀሱ ነው ያሉት እና በጣም በርካታ እንግዲህ ሀዘን ነው በኔፓል ያለው። ግን ደግሞ ከዘጠኝ ቀናት በኋላ 2 ሰዎች በህይወት ተገኙ።
1: በጣም አስደናቂ ነው።
0: በጣም በቃ ይሄ ሰዎቹን ይዟቸው ሲወጡበት የነበረው ሁኔታ በጣም በቃ የሚገርም ነበረ። ድራማቲክ የሆነ ኢቨንት ክስተት ነው በቃ ነገሩ። ዩኖ አንድ ቀን አይደለም በመሬት ተንዶብህ ጎርፍ ላይ ወጥቶ ዩኖ ብዙ ነገር ተፈጥሮ
1: ዘጠኝ ቀን
0: ቤተሰብ እንዴት ተስፋ ይኖረዋል?
1: ኦልሞስት እኮ እነሱን በዚህ ሰዓት እንደው አስክሬኑን አግኝተን በቀበርን
0: በቅ ትክክል ነው። ምክንያቱም መቁረጥ አለብህ አይደለ? ሰው ሲሞትብህ እኮ ቤተሰብ አሁን የሆነ የቅርብ ሰው ሲሞትብህ ልጆች እናታቸው በህይወት ካለፈች አባታቸው እንዲህ አይነት ነገር ከተፈጠረ ሲቀበር ይዩ ይባላል፣
1: እንዲቆርጥላቸው ይባላል።
0: አለበለዚያ መጠበቅ አለ። በቃ ዛሬ ይመጣ ይሆናል፣ ነገ ይመጣ ይሆናል እያልክ ትጠብቃለህ። እና አንዳንዴ ከእድሜያቸው በታች የሆኑ ልጆች ራሱ በጣም ቻሌንጅ ሲያደርጉ ሰምተህ አታውቅም?
1: በደምብ
0: አባቤ የት ሄዶ ነው
1: መች ነው የሚመጣው
0: የሚጠይቁ እነዚያ አይነት ነገሮችን መረዳት የሚችሉበት ታይም ላይ ሲደርሱ እንዲቆርጥላቸው በቃ ሲቀበሩ ይታይ የሚሉ ሰዎች አሉ። እነዚህም ቤተሰቦች በእርግጠኝነት እንግዲህ የሁለቱ ሰዎች ቤተሰቦች ሌሎችም የተቀሩትን ቤተሰቦችም ጭምር እንዳልከው በቃ አስክሬን አግኝተው አልቅሰው እንዲቀብሩ ነው የሚፈልጉት እንጂ ከዘጠኝ ቀን በኋላ ይገኛል ማለት ዘበት ነው።
1: ግን አሁን ደግሞ ሌሎቹ ቤተሰቦች የበለጠ ተስፋ እንዲያደርጉ የሚያደርግም ነገር ነው የተሰማ። አሁን እነኚህ ሁለት ሰዎች በህይወት መገኘትን ሲሰሙ እነኚህ ቤተሰቦቻቸው ወይ ወላጆቻቸው፣ ወንድም እህቶቻቸው፣ ጓደኞቻቸው የጠፉባቸው ሰዎች የእኛም እኮ ሊገኙ ይችላሉ የሚል ተስፋ እንዲይዙና በልባቸው ጥቂትም ብትሆን ተስፋ እንዲኖር የሚያደርግ ነገር ነው የተሰማ ነው። ግን የእግዚአብሔርን ተአምር በእጅጉ የምናደንቅበት ዘጠኝ ቀን ማለት እኮ በዚህ በጎርፍ ተወስደሽ
0: አንደኛ እንደው ዘጠኝ ቀን እሱ ብቻ ሳይሆን ምግብ የለም፣ ውሃ የለም፣ አየር የለም።
1: በተፈለገበት ስንት ቀን ትቆያለሽ? ቤት
0: እኔ አልችልም። እኔ አሁን ራሱ ስወጣ በጣም ዝግጁ ነኝ ለመብላት። ገብቶሃል?
1: ምግብ እኮ
0: ውሃ ለሰው ልጅ ደግሞ በጣም ኢምፖርታንት ነገር ነው። ውሃ ግን አየር ውሃ በሌለበት ሰርቫይቭ ማድረጋቸው ይገርማል። እና አደጋው እንግዲህ በ26 ነው ነሐሴ 26 ላይ ነው የጀመረው። በጣም ከባድ የተባለ አደጋ ነበረ። ሰዎች ተጨንቀዋል። በጣም በርካታ ሰዎች ተፈናቅለዋል ከዛ ቦታ ላይ። ግን እነዚህ ሁለት ሰዎች ሲወጡ ሳንጃይ ሳህና ካቢር የሚባሉ ሰዎች ናቸው። የ30 ዓመት እና የ45 ዓመት ወጣቶች ናቸው። እንግዲህ እና በአደጋው ጊዜ መቆጣጠሪያ ክፍል ውስጥ ከተለመደው እንግዲህ በጣም በርካታ ሰዎች ለስራ ነበሩ በዛ ክፍል ውስጥ እና ውሃና ፍርስራሽ በኃይል መግባት ይጀምራል። ታዲያ በዛ አጋጣሚ ነው ይህ ናዳ የተከሰተው፣ የጎርፍ አደጋ የተከሰተው በዚህ ምክንያት ነው። ግን ወደ 170 ሜትር የሚሆኑ ጥልቀት ላይ ነው የተያዙት የነበረው። እነሱ የነበሩበት ዋሻ 170 ሜትር ያህል ርቀት ያለው ነበረ። ተስፋ የለም፣ ጨለማ ነው፣ ድምፅ የለም። በቃ በጣም የሚጨንቅ ሁኔታ ውስጥ ነበሩ የነበሩት እና ከወጡ በኋላ የመጀመሪያ ያሉት ነገር በጣም ነው የሚደንቀው። አወጧቸው፣ ወደ ሕክምና ቦታ ወሰዷቸው። የጤናቸው ሁኔታ ሰላም ነው ተባለ እና ከወጡ በኋላ ልክ አየር ካገኙ በኋላ የመጀመሪያ ጥያቄያቸው ዛሬ ቀኑ ማን ነው? ገባህ አይደል? አይለይማ። ለምን ሲመሽም ሲነጋም አይታወቅም።
1: በትክክል እዛ ጨለማ ውስጥ ነው ያሉት። መቼም ጋር መቼም ቀኑ ምን እንደሆነ አያውቁማ።
0: ይህን በተመለከተ በነገራችን ላይ እኛም ሀገር የተሰራ አንድ ፊልም ነበር። ምናልባት ርዕሱን ከዘነጋሁት አላውቅም። ግሩም ኤርምያስ የተወነበት የቅርብ ጊዜ የወጣ ፊልም ነው እና
1: ሲኒማ ላይ የሚገኘው
0: ፊልም በጣም አስተማሪ የሆነ ታሪክ ያለው ፊልም ነው። ፊልሙን መናገር አይጠበቅብኝም፣ ስፖይል እንዳላረጋቸው ተመልካቾች አድማጮቻችን ሄደው እንዲያዩት። ግን ታሪኩ በጣም የሚገርም ነው። ስለዚህ ከእነዚህ ሰዎች ጋር ይገናኛል እና በቦታው ላይ የነበረው ሁነት ዋሻው ተንዶበት ውስጥ በነበረበት ጊዜ ቀኖችን የሚቆጥርበት መንገድ በጣም ይደንቅ ነበረ። እነዚህ ሰዎችም ከወጡ በኋላ የጠየቁት ቀኑ ማን ነው፣ ምን ላይ ነው የምንገኘው የሚል ጥያቄ ነበር የጠየቁት። ከዛ በኋላ በዝርዝር እንግዲህ እንዴት እንደነበረ ውስጡን የነበረውን ሂደት ሲጠየቁ ቤተሰቦቻቸውን ሲያገኙ ለቤተሰቦቻቸው በጣም ከባድ ድንጋጤ ነበር የፈጠረው። ምክንያቱም የመጀመሪያ 2-3 ቀን ይገኛሉ የሚል ተስፋ አለ። ከዛ በኋላ ግን
1: ያ ተስፋ ምንም ነው
0: ይመነምናል እና ቤተሰቦች አሁን ወይ ራሳቸው

0: ያበረቱ ያለበት ሁኔታ ሊሆን ይችላል ተስፋ ባይቆርጡም እንኳን ግን በጣም አስጨናቂ ጊዜ ነበር
1: 9 ቀን ማለት እኮ ኦልሞስት ሳምንት አልፎታል እና በጣም አስቸጋሪ ነው በእነዚህ አይነት አደጋ ከ9 ቀን በኋላ ሰውን በህይወት አገኛለሁ ብለሽ ማሰብ እጅግ በጣም የሚከብድ ነገር ነው በአደጋው ቀደም ሲል አንቺ እንዳነሳሽው ወደ 1200 ሰዎች አካባቢ ህይወታቸው እንዳለፈ በተለያዩ የሚዲያ አውታሮች እየተነገረ ነው ይሄንን የሚሰባ ቤተሰብ እኚህ ሰዎች በህይወት እናገኛለን ማለት በጣም ከባድ ነው ማሰብ ይልቁንም የሚበረቱ ምናምን
0: ለመጽናናት
1: አጋጥሞሽ አቀል ቤዝ አንዳንድ ሰዎች በሀገራችን እንኳን ከዚህ ወደ ውትድርና ሄደው የጠፉ በደርግ ዘመን እና አሁን ድረስ ይኑሩ ይሞቱ ማይታወቁ በእንጥልጥል ላይ ያሉ ሰዎች አሉ እና አንዳንድ ሰዎች እንደዚህ አጋጥመውኝ ያውቃሉ እነሱ ራሱ ባያውቁም ባይቆርጥላቸውም ሙሉ ለሙሉ ግን በህይወት እንደሌሉ አስበው ነው የሚኖሩት ይሄ በሚዲያ እየሰማሽ ነው ከ1200 ሰዎች በላይ ሞተዋል 9 ቀን አልፎታል አደጋውን የምትከታተዩን እጅግ በጣም ከባድ የሚባል የጎርፍ አደጋ ነው ያለው እና ከዚህ ከ9 ቀን በኋላ እኚህን ሰዎች ማግኘት እጅግ በጣም ከባድ ነው
0: እንዳልከው ነው እርም ማውጣት ነው የሚባለው እርማቸውን ያውጡ ነገሯቸውና እርማቸውን ያውጡ ይባላል እኮ በቃና እሱ ነገር በጣም ኢምፖርታንት ነው
1: ግን ነገር እንደውም በጠዋት ነው የሚነገረው አይደል እርማቸውን ያውጡ
0: ይሄ አዎ በማታምናን አይሆንም ካልል በጠዋት በቃ የትልልቅ ሰዎች እናቶች አባቶች ሰብሰብ ብለው
1: እንግዳኮ በጠዋት መጥቶ በርሳ እንኳንኳ እንዴ ምንድነው ይባላል ይደነገጣሉ
0: በትክክል ስልክ በጣም ሲደወልም እንደዛ ነው ታዲያ የካቢርም ቤተሰቦች ካንዱ ከተገኘው ያንዱ ቤተሰቦች ሲናገሩ ለቀናት ስለሱ ምንም የምናውቀው ነገር አልነበረም ስለዚህ አምላካችንን የተማጸንን ነበር በቃ በህይወት ካለም እንድናገኘው በህይወት ከሌለም ደግሞ እንድንበረታ በቃ አምላካችንን የጠየቀን ነበር ይላሉ ከዛ በኋላ እሱ ከወጣ በኋላ እንግዲህ ተገናኙ ተቃቀፉ በጣም ሁኔታው አስደንጋጭ ነበር የነበረውና እሱ ውስጥ ላይ ምን ነበር የምታደርጉት ሲባል ውስጥ ላይ ጨለማ ነው ድምጽ አይሰማም ምንም ነገር የለም ግን ደግሞ በእምነታችን ጸሎት እያደረግን ነበር እያለ ይናገር ነበርና ክርሽና ብለው የሚያመልኩትን አምላካቸውን እየተማጸነ ነበር በህይወት እንዲያወጣኝ እየጠየቁት ነበር በማለት ነው የተናገረው ከዛ በኋላ ያደጋ ጊዜ ሰራተኞቹ በዛ ቦታ ላይ ግን እነሱም ተስፋ ለመቁረጣቸው በጣም ይበረታታ ነገር ነው በቃ ከ9 ቀን በኋላ የሰው ልጅ በህይወት ይገኛል ለማለት በጣም ከባድ ስለሚሆን
1: አሁንም ተስፋ አለን ብለ መስራታቸው በጣም የሚደንቅና የሚበረታታም ነው
0: ግን አዳኞቹ አሁንም ስራቸውን ሲቀጥሉ በርካታ መሳሪያዎችን ነበር ሲጠቀሙ የነበሩት አንደኛ የዋሻው እነዛ ሰዎች የነበሩበትን ዋሻ አሮጌ መስመር አሮጌ ካርታ ፈልገው ሂደቱን ማጥናት ነበረባቸው አሁን አደጋ ሲደርስ በነገራችን ላይ ዝም ብሎ አይቆፈርም ገባ የመሬት ናዳ ሲከሰት ዝም ብሎ መሬት አይቆፈርም ዘዴ አለው ምክንያቱም መሬት ተነዶባቸዋል ሰዎች በህይወት ይወጣሉ እኛም ሀገር በቅርብ ጊዜ የነበረው አደጋ እንዲከባን ነበር እኮ አይደለ የመሬት መንሸራተት አደጋ የተከሰተበት
1: ወደ ደቡብ አካባቢ
0: አዎ በጣም ከባን ነበርና ዝም ብሎ አይቆፈርም በህይወት ይወጡ ሰዎች አሉ ስለዚህ ዘዴ ያስፈልጋልና የዋሻውን አሮጌ ካርታ ነበር ሲፈልጉ የነበሩት አገኙት በዛ መስመር እንግዲህ የተከተሉ ሄዱ የሳተላይት ምስሎችን ተጠቅመው ነበር ጭቃና ድንጋይ በስካቫተር የማስወገድ ሂደት ነበር ውስጡ ውሃ ነበረውና ውሃው እንዲወጣ ማድረግ ነበረባቸው አየር ወደ ዋሻው ጭምር እንዲገባ አየር መስጠት ነበረባቸው እና በአስፈላጊ ቦታዎች ሁሉ ቁጥጥር ያለው ፍንዳታን መጠቀም ነበረባቸው መነሳት ያለበት ነገር እንዲነሳና እንግዲህ እነዚህ ነገሮችን ተጠቅመው ያሉ በዚህ ሰዓት ላይ ድምጽ ሰሙ የነዚህን ሁለት ሰዎች ድምጽ ሰሙ አገኛቸው ይዟቸው ወጡ ቀደም ሲል አንተም ስትለው ነበር አበይ ለቤተሰብ በጣም የምስራች ነው ሁለተኛ ዳግም እንደተወለዱ ነው የሚቆጠረው
1: እነሱም ዳግመኛ የመኖር እድል እንደተሰጣቸው ነው በርግጠኝነት የሚያስቡት እንጂ 9 ቀን በሙሉ የመውጣት ተስፋሽ ራስዎ እኮ ይጨልማል በቃ አንዳንዴ እኔ ቦናውን ቁጭ ብዬ የመሞቻ ቀን መጣባበክ ነው የሚመስለው ምክንያቱም ጨለማ ነው
0: ትረሳለህም እኮ
1: አዎ 9 ቀን በርግጥ እነሱ ይንጋይ ይጨልም ቀኑ ምን ያህል ሊሆን እንደሚችል ላያውቁት ይችላሉ ግን በጣም ረጅም ጊዜ
0: በቃ ይሆነ እንትን ረጅም ይሆነ ጨለማ ግን ረጅም
1: ቀን እኮ ቀኑ ይረዝምብሻል ለዚህ አሁን ቤት ቁጭ ብለሽ ረፍት ቀናችን ስታሳልፍ ዲስ ዛሬ ሰዓቱ አይሄድም እንዴ አልሄዳልም እኮ የምትይባቸው ቀናቶች ይኖራሉ እነሱ ደግሞ በዋሻው ውስጥ ሊያውም በዛ ጨለማ ውስጥ ቁጭ ብለው 9 ቀን ያህል መቆየት ተስፋቸው በራሱ የነሱ እጅግ በጣም የሚደንቅ ነው ደግሞም ከወጡ በኋላ ዳግመኛ የመኖር እድል እንዳገኙ ነው የሚቆጥሩት ቤተሰቦቹ ዳግመኛ ልደት ማለት ነው አሁን ልደት መች ነው ቢባል ካቪር የተወለደበትን ቀንና የተገኘበትን ቀን ነው የሚናገሩ እንጂ አንዱን ብቻ ወጭም
0: እንዶ ከዚህ በኋላ መቁጠር አለበት ሁላንጂ በቃ እንደገና ዳግም ተወለድኩ ብሎ መቁጠር አለበትና ሊነጋስ ሊጨልማል አንዳንድ ጊዜ እንዲ ነው በቃ በዛ ድቅድቅ ጨለማ ውስጥ ሆኖ ይነጋ የማይመስል ጨለማ ነው ናዳ ተነዶባቸዋል ላያቸው ላይ ዋሻ ተዘግቶባቸዋል ሊነጋ አይመስልም ያ ጨለማ ግን ጊዜውን ጠብቆ ደግሞ ይነጋልና በእንደዚህ አይነት ጭንቀት ውስጥ ያሉ ሰዎች ይኖሩ ይችላሉ ምናልባት በቃ ጨልሟል አልቋል የኔ ነገር ብለው በራቸውን ቆልፈው የተቀመጡ ሰዎች ሊኖሩ ይችላሉ ግን ይነጋል ይነጋል ካልን ደግሞ የጃኖ እንግዲህ ባንድ ሙዚቃ ሌቶ ይነጋል የተሰኘው ሙዚቃ ለአድማጮቻችን ሂዊ በደንብ ተዘጋጅታለች ከፍ አድርገን እናስደምጥና ተመልሰን እንመጣለን ተወዳጁ ጣቢያችን በስራት FM 101.1 ላይ ነው ያለነው ቅዳሜን ከኛ ጋር እየቀጠለ ይገኛል

0: እነሆ ገጸ በረከት ከንብ ኢንተርናሽናል ባንክ ለትምህርት ቤት ባለቤቶችና ለመላው የትምህርት ቤት ማህበረሰብ የሚያገለግል ንብ ተራ አስኳላ የተሰኘ ቀላል መተግበሪያ። ወላጆች የልጆቻቸውን የትምህርት ክፍያ ባሉበት ቦታ በመሆን በተንቀሳቃሽ ስልኮቻቸው እንዲፈጽሙ ልጆቻቸው በትምህርት ገበታ ላይ ስለመገኘታቸው የትምህርት ውጤታቸውንና የዕለት ተዕለት የትምህርት ቤት እንቅስቃሴያቸውን እንዲከታተሉ የሚያስችል እንዲሁም ለትምህርት ቤት ባለቤቶች የተማሪዎችን ወርሃዊ ክፍያ ለመከታተል ለመምህራን የተማሪዎችን ውጤት ለመመዝገብና ተማሪዎችን ለመመዘን በኦንላይን ተማሪዎችን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ ያስችላል። ጊዜውንና ጉልበትዎን የሚቆጥብልዎን ንብ ተራ አስኳላን ይጠቀሙ፣ ይረኩበታል። ንብ ተራ አስኳላ ፍቱን መላ ነብ ኢንተርናሽናል ባንክ ይሰራዋል ከልብ እንደ ነው።
1: እንኳን አደረሰን ለ2019 አዲስ ዓመት በሸራተን አዲስ ልዩ አቀባበል ይደረግለታል። ከረጅም ጊዜ በኋላ እንደገና በሸራተን አዲስ መድረክ የሙዚቃ ንግስታችን አስቴር አወቀ ትነሸነሽበታለች። ከባህር ማዶ ዓለም አቀፍ ዝናው የናኘው ቲአይ በአዲስና ነባር ዘፈኖቹ የሸራተን አዲስን መድረክ ያናውጠዋል። ሐሙስ ምሽት ለዋዜማው ያለ ገደብ ራት እየተበላ ያለ ገደብ መጠጥ እየተጠጣ ሰማዩ በርችት ደምቆ ለአዲሱ ሙሽራ 2019 ሻምፓኝ ይጋጫል። መግቢያ ዋጋ 25,000 ብር ብቻ። ትኬቱን በዳሽን ሱፐር አፕና እዛው ሸራተን ሎቢ ውስጥ ያገኙታል። አዘጋጆች ሸራተን አዲስና ዳሽን።

0: የሚገኙ የማንቸስተር ሲቲ ደጋፊዎች እጅግ የሞቀ እንዲሁ ለተጫዋቹ ሞራላቸውን እየሰጡ ይገኛሉ። አብዱል ቃድር ፖሳኖቭ በዚህ ሰዓት ማልሜዳ ላይ እንደገና ኤሌታን ደርሰን ኳስ ይዞ ለመጥረት ያደረገ ይገኛል። ኤሌታን ደርሰን በዚህ ሰዓት ኳስ ያረጋጋ ነው፣ ግን ጥንቃቄ መርጦ ይመስላሉ። ኮንቨንተሪ ሲቲዎች በግራ መስመር ላይ እንደገና ሴሜኒዮ መለሰ ለሪያን ቸርኪ። ሪያን ቸርኪ ኳሱን በረጅሙ ለመምታት ጥረት አድርጎ ነበር። አሁንም በማንቸስተር ሲቲ ተጫዋቾች እግር ስር ላይ ኳስ ይገኛል በዚህ ሰዓት። ሆኖም ግን ኳሱን አጥቃ
1: የኳስ ቅብብሎቻቸው ላይ ግን አሜ ብዙ ስህተቶች አሉና ለመግባባት እንዳለ ተረዳሉ። ሁለት አዳዲስ ተጫዋቾች አሉ፣ እንዲያይና ኢንዞ ፈርናንዴስ። ስለዚህ መጀመሪያውኑም ቡድኑ አዲስ ቡድን ነው፣ ከአዲስ አሰልጣኝ ጋር የመጣው እያልን ነው የምንገኘው። ከዛ ደግሞ ሌላ ደግሞ አዲስነት ነው የተጨመረው እዚህ ላይ እና ብዙ አለመግባባቶች እንዳሉ እየተመለከት ነው። ያውም በሎብሎክ በሚጫወተው ኮቨንትሪ እና ብዙ ፕሬሲንጎች በሌሉበት ብዙ ፓሲንግ ላይኖችን የመዝጋት እንቅስቃሴዎች ሙሉ ሜዳ ላይ በሌሉበት በራስ ሜዳ ላይ ብቻ ያሉ ቦታዎችን እየዘጋ ባለው ኮቨንትሪ ላይ በጣም ብዙ ግን የኳስ ቅብብል ስህተቶች እያየን ነው የምንገኘው እና አለመግባባቱ ምናምን አለ። ሶ ያ ነገር ከጨዋታ ጨዋታ እየተብላላ የሚመጣ ነው እንጂ ይሄ በጣም በፊት የምናውቀውን ሲቲን ግን አሁንም እየተመለከት እንዳልሆነ ባለፉት 15 ደቂቃዎች ተመልክተናል። ያ ነው
0: ጨዋታው እንደቀጠለ ይገኛል። ሪያን ቸርኪ ኳስ ይዞ አታለለ። አርሊንግ ብራውት ሃላንድ ወጣበት። ጋር ሩዝዋርት ኳስ ነው አጣው።
2: አስገራሚ ኳስ
0: ይዞ ተመለሰው። ኖሪሻኑ የጎል ጭራቅ አርሊንግ ብራውት ሃላንድ።
2: ቸርኪ ያየበት መንገድ
0: ቸርኪ እጅግ አስገራሚ ኳስ፣
2: በጣም
0: በሁለት ተከላካዮች መሃል አሸንፎ የሰጠውን ኳስ ከግብ ጠባቂው ጋር ሩዝዋርት ጋር ተገናኝቶ አርሊንግ ብራውት ሃላንድ የመታውን ኳስ ግብ ጠባቂው ዋቴሴቭ ኳሱን አተረፈው።
2: ራሱን ከፒኖክ ነፃ ያደረገበት መንገድ ራሱ እጅግ በጣም ያስገርማል። አሜ
0: ፓንቺንጉ ራሱ በጣም አስገራሚ ነው። የማዕዘን ምት ማንቸስተር ሲቲ 16ኛው ደቂቃ ላይ ኢታን ፒኖክ ኳሱን አወጣው። እሱ ያጣው ኳስ እንደገና በዚህ ሰዓት ላይ ማልሜዳ ላይ አብዱል ቃድር ኮሳኖቭ 16ኛው ደቂቃ ላይ ደርሰናል። ኢታን ስቴዲየም ጎል የለም። ማንቸስተር ሲቲ ከኮንቬንትሪ ሲቲ ያረጉት ያለው ጨዋታ ባዶ ለባዶ በመላው ዓለም በምስራት ኤፍኤም 101 ነጥብ 1 ኦፊሻል ዩቲዩብ ቻናል ድምጻችን እየተደመጠ ነው የሚገኘው። ሀሳቦችን ጡልን የተሆናችሁ ነው እያዳመጣችሁ የምትገኙት። የውጤት ግምት ማስቀመጥ ይቻላል። አታ መዲን ከማል በሚለው ቲክታክ ቻናል ላይ ስትሪም ሲሪዎች ያለውንም ሪያክሽን ውድ አድማጮቻችን መከታተል ትችላላችሁ እናመሰግናለን። ማልሜዳ ላይ እንደገና አሚን አጠቃላይ ሆስፒታል፣ የኦሮሚያ ህብረት ስራ ባንክ፣ ዶክተር ሚስማ ልዩ ጥርስ ህክምና ክሊኒክ እንዲሁም ደግሞ ማለዳ ፎም የክብር አጋሮቻችን ሆኖ ከኛ ጋር እየዘለቁ ይገኛሉ። ከልብ እናመሰግናለን። በዚህ ሰዓት እንደገና ወደኋላ ኳስ ለመለስ ጥረት ያደርጉ ይገኛሉ። በግራ መስመር ላይ እንደገና ሪያን ቸርኪ ያሻማው ኳስ ግን አወጡት ኳሱን። ማንቸስተር ሲቲ አደገኛ ሙከራ፣ አደገኛ እንቅስቃሴ። በተደጋጋሚ ሪያን ቸርኪ የሚይዛቸው ኳሶች እጅግ አደገኛ ናቸው። እንደገና በረሽሙ ተሻማ ዘመኖ ወጣበት።
2: በጣም ነው የዘገየው።
0: አጃይብ ነው ግን ከጨዋታ ውጭ አሉ።
2: አሜ ኦፍሳይድ ባይሆን በጣም ብዙ ትችቶችን የሚሰነዘርበት
0: ምን አይነት ግብ ጠባቂም ግን
2: ኦፍሳይድ
0: ሪያን ቸርኪ የሚልካቸው ኳሶች
2: በጣም
0: አደገኞች ናቸው። አኩሬሲውን የጠበቀ ኳስ ነው ሪያን ቸርኪ እያቀበለ የሚገኘው። ጋርማይ ተመልካቾቻችን፣
2: ምናልባት ግን አሜ በኤንዞ ማሬስካ ስር እኔ በጣም ትልቅ በሴሜኒዮ ላይ ያላቸው አቋም በጣም ትልቅ ስጋት አለኝ ብዬ አስባለሁ። ምክንያቱም ፊል ፎደን እና ሴሜኒዮን በዛ በኩል ኢንመን ኒዲያይን ተመራጭ የሚያደርጉት ከሆነ ከዶኩ ጋር ሊኖራቸው ፉክክር ሊኖር ይችላል። ግን በሴሜኒዮ ላይ ከጨዋታ ጨዋታ እጅግ በጣም እየወረደ ይሄ ከቦርንማውስ ከመጣ ጀምሮ ግራፉን ብንመለከት ላይክ በጣም እየወረደ የመጣ ተጫዋች ነው። እንደመጣበት ፐርፎርማንሱ እያስመለከተን አይደለም ብዬ አስባለሁ። ወይም ማንቸስተር ሲቲ እና ኢንዞ ማሬስካ ከእሱ ማግኘት ያለባቸውን አጋጣሚዎች ወይ እድሎችን መጠቀም እየቻሉ አይደለም። ስለዚህ ምናልባት ፊል ፎደንንም የዚህ ቦታ ትልቁ ተመራጭ ሊሆን ይችላል ብዬ አስባለሁ።
0: ጨዋታው እንደቀጠለ ይገኛል። ሁለቱ ቡድኖች በሁሉም ውድድር ከ2001-2002 በኋላ ለመጀመሪያ ጊዜ የተገናኙበት ጨዋታ ሆኗል። ማንቸስተር ሲቲ ከኮንቬንትሪ ሲቲ ጋር ያገናኘው ጨዋታ ታዲያ ያኔ 2002 ላይ በሁለተኛ የሊግ እርከን ሁለቱ ቡድኖች የተወዳደሩ በነበረበት ጊዜ ማንቸስተር ሲቲ 4-2 ማሸነፉ ይታወሳል። ታዲያ ያኔ የማንቸስተር ሲቲ

0: አሰልጣኝ የነበሩት ኬቨን ኬጋን ነበር። ኬቨን ኬጋን ሜሮድ ስቴዲየም ላይ ነበር ማንቸስተር ሲቲ 4-2 በሆነ ውጤት ማሸነፍ የቻለው። ታዲያ ከዛን ጊዜ በኋላ ሁለቱ ክለቦች ለመጀመሪያ ጊዜ ነው ኢታድ ስቴዲየም ላይ የተገናኙ የሚገኙ። ሴሜኒዮ በዚህ ሰዓት ወደ ኋላ ኳስ መልሰዋል። አሁንም ቲክታክ ላይቭ ላይ አታህመዲን ከማል ብዙ ሀሳቦች የመጡልን ይገኛሉ። እናመሰግናለን፣ እናመሰግናለን። ስቱዲዮ ውስጥ ያለውን ሪያክሽን በቀጥታ ስርጭት መከታተል ትችላላቸው። በሁሉም አማራጮች አለን። ፉትቦል ባንድ ኦን በስራት ኤፍኤም በሚለው በእንግሊዝኛ ብቻ በተከፈተው የፉትቦል ባንድ ኦፊሻል የፌስቡክ ላይ ሀሳቦቻችሁን አድርሱን። ወደኋላ ጥያቄ እንዲሁን ጠይቃችኋለን። የካርድ ሽልማትንም እናደርሳለን። ሀሳቦቻችሁንም እንዲሁ እንጠብቃለን። ውድ አድማጭ ተመልካቾቻችን የውጤት ግምት ካለ እንዲሁም ደግሞ ጥያቄውን እንጠይቃለን። ወደኋላ የእኛን የማህበራዊ ትስስር ገጽ እየተቀላቀላችሁ የካርድ ተሸላሚ ሁኑ እያልናችሁ ነው የምንገኘው። አደገኛ ቦታ ላይ ማንቸስተር ሲቲ የቅጣት ምት ማግኘት ችሏል። ማንቸስተር ሲቲዎች በዚህ ሰዓት አደገኛ ቦታ ላይ 20ኛው ደቂቃ ከ20 ሴኮንድ ላይ ደርሰናል። ኢታድ ስቴዲየም ሶስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ጎል አልተቆጠረም። በዚህ ሰዓት ራያን ቼርኪ በቀኝ መስመር አቅጣጫ አካባቢ እንደገና ለመምታት
1: በቀኙ ነው ሊያሻማ ያለውና የግራ እግር ተጫዋች
0: ካርል ኳሱን በቀላል ይዞታል። ጆና ተመልሶ ግን ኢታን ፒኖክ እና ጃይ ዳሲልቫ ኳሱን ለመመለስ ጥረት ያደረጉ ነው የሚገኙት። አሁንም በማንቸስተር ሲቲ እግር ስር ላይ ትገኛለች። በአርናቶ ሆነው በዓላ ሲደርሱ ሀገር ቤት ያለውን ሰው ከደስታ ማደሱ እለቱን ማድመቂያ ለራቁት ለነሱም ከዚህ ደስታ መሃል ከኮፕሪሚታለም ደህንነቱ የላቀ መዘመን ያወቀ በፈጣን ግልጋሎት አማራጭ አጨቀ የሚላችሁ የኦሮሚያ ህብረት ስራ ባንክ መልካም አዲስ ዓመት ይሆንላችሁ እያለ አዲስ ነገር ይዞላችሁ ብቅ ብሏል። ይህ ታዲያ እጅ ከምን ብላችሁ ከጠየቃችሁት ደግሞ የኦሮሚያ ህብረት ስራ ባንክ ኮፕሪሚት የተሰኘ አዲስ መተግበሪያን ወደ እናንተ ይዞላችሁ ቀርቧል። ታዲያ የተሻለ የላቀ ምንዛሪን ከዚህ አፕስቶር እንዲሁ ከአፕስቶር አውርዳችሁ ስትጠቀሙ ቀለል ያደርግላችኋል እያላችሁ ነው የሚገኘው። የኦሮሚያ ህብረት ስራ ባንክ መልካም አዲስ ዓመት ይሁንላችሁ እያላችሁ ነው። ይህ ድል በፍጹም እንዳያመልጣችሁ። በውጭ ሀገር ለሚገኝ ወዳጅ ዘመድ በኮፕሪሚት ላክልኝ፣ አንቺም ደግሞ በኮፕሪሚት ላኩልኝ እያልሽ ለውድ ቤተሰብሽ ይህን ጥያቄ ማቅረባችሁ አይረሳ እያላችሁ ነው የሚገኘው ባንኩ። መተግበሪያው የምንዛሬ ዋጋ ዕለታዊ ተመን የሚያሳይ በመሆኑ ተጠቃሚዎች ከዕለታዊ የገበያ ዋጋ ጋር ማነጻጸር እንዲችሉም የሚረዳ መሆኑ የኦሮሚያ ህብረት ስራ ባንክ ያቀረበውን ይህንን የኮፕሪሚት መተግበሪያን እጅግ ለየት ያደርገዋል እያላችሁ ነው የሚገኘው። በዚህ ሰዓት ማንቸስተር ሲቲዎች ሌላ ኳስ እንደገና ራያን ቼርኪ አተራመሰ ወጣበት ሊስታመርማችን አጋጣሚ የግቡ ቋሚ መለሰባት። ራያን ቼርኪ ምን አይነት መግነጢሳዊ ኳስ ነበር ሞከረው!
1: እንዴት ሁለት እግር ተመሳሳይ ይሆናል? ግራውም ቀኙም እኮ በጣም
0: በዚህ ሰዓት እንደገና አሁኔ ለመግባት ጥረት ያደረገ ይገኛል። አሁኔ ለዳሲልቫ ኳሱን መልሶለታል። እንደገና ኮንቨንትሪ ሲቲ አሻሙት ግን የለም። እሱ ያሻማ
1: የቼርኪ እግር ግን አሜ እንዴት አስገራሚ ነው! በቀኝ እግሩ ይሄ ምንድን ነው መለስ ቀለስ አድርጎት በግራ እግሩ የሞከረው ግን እጅግ በጣም ያስገርማል። የቋሚውን አንግል የመታው እጅግ በጣም አስገራሚ ነው። ግን
2: ሲቲ ግን በተሄ ጎል ግን ቢቆጠር አሜ አወይን የሚቆጭ ይመስለኝ ነበር። እሱ ያመከና ኳስ ነው የሚያስተቻው ይሆናል ብዬ አስባለሁ። ራያን ቼርኪ ምናልባት ክህሎቱ በጣም ምርጥ ተጫዋች ነው ይታወቃል። ግን በዚህ ልክ ባይፔዳል ይሆናል ብዬ ግን አልጠበኩም ነበር። ሆኒ እንዳልከውም በጣም ግሩም ነው። ከሱ የማይጠበቅ በቀኝ እግር የመታው ኳስ
0: አደገኛ ሙከራ በቀኝ መስመር አቅጣጫ ላይ ተሻማ የተሻማው
1: ኳስ
0: አስወጣው። አጃይብ ነው ጂያንሉጂ ዶናሩማ ማንቸስተር ሲቲን አተረፋቸው። በቀኝ መስመር አቅጣጫ ላይ 27 ቁጥር ለባሹ ሚላን ቫን ኤልዌክ በእጁ የወረወረውን ኳስ 5 ቁጥር ለባሹ የተከላካይ መስመር ተጫዋች ኦ ጃክ ሩዶኒ በግንባር የገጨው ኳስ ጂያንሉጂ ዶናሩማ ማንቸስተር ሲቲን አተረፈ። ከግብ ጋር ከመረብ ጋር ተገናኘ ብለን ስንጠብቅ ነበር። ሌላ ኳስ ኦሊንግ ብራውተራንድ አወጣው ኳሱን ማንቸስተር ሲቲ ተረፈ በመልሶ ማጥቃት። ተረባረቡ ጥፋት አሉ ፖርቴሉ
1: ቴክኒካል ፋውል ነው።
0: አደገኛ ሙከራ ኮንቨንትሪ ሲቲ ማንቸስተር ሲቲን ጂያንሉጂ ዶናሩማ ተረፋቸው። ውድ አድማጭ ተመልካቾቻችን
1: ሃላንድ ነው አሜ ያወጣው ኳሱ
2: ትክክለኛ ግን አንድ አንደርዶግ ቡድን የሚጫወተውን የጨዋታ መንገድ ነው ፍላንክ ላምፓርድ ያሳየን የሚገኘውና የሱ ትክክለኛ ታክቲካል መርሆቹ እንዲህ አይደሉም። እነት ለመናገር በቼልሲ በትንሽ ጊዜ ያሳየን ፍንጭ አለ። ከዛው እጪ በእያንዳንዱ ንግግሮቹ ላይ የሚናገራቸው ነገሮች ከሰማህ እንደዚህ አይነት የጨዋታ አፕሮች አልነበረም ከሱ ምን ተጠብቆና ግን በትክክልም ኮቨንትሪ ማረግ ያለበትን ሜዳ ውስጥ ያረገን ያለው ፍላንክ ላምፓርድና አሰልጣኞች ለኔ እንዲህ መሆን ያለባቸው በያስባለው ይሄንን ቡድን ይዛው ጀብደኛ ብትሆን በቀጥታ በጣም ብዙ ጨዋታዎች እየቀሩ የምትወርድበት ነገር ነው መታመቻቸውና ግን የተመቻቸ ነገር እስከሌለ ድረስ በዚህ አይነት መንገድ መቅረብ በጣም ውጤታማ ነውና ካሁንም አደገኛ አደገኛ ሙከራዎችን በተለይ ቦክስ ውስጥ ከተገኙ በኋላ እርግጥ ነው አሁን ያመከናቸው
0: ሰሜኒዮ አሰማ جدًا أرلينغ براوند هالاند جدًا مانشستر سيتي جدًا جديد
1: روكيت
0: جول الجميل أنطونيو سيمينيو بقن مسمر بقن يا شامون قواس أرلينغ براوند هالاند بقن بارغيتو قواس النامربن ما قنان يتشاري جدًا أرلينغ براوند هالاند جدًا مانشستر سيتي جدًا إنزو ماريسكا جدًا جديد قولًا جميل أوه أرلينغ براوند هالاند بالفوت هيا يبرمير لي جواتا أديس ودلي قو باتدقو أسراز تنكربو چلاي قول ماسكو تر چلو نبار زاري جغمو باليلان نو ودل برمير لي قو باتدقو كونفنتري سيتي هيا نيا قولون ماسكو تر چالي Erling Braut Haaland min aynat timing no
2: berra ani kwami migenyebet wotanu midenqayna
0: striker
2: berra andet argo ndemiyashato yallo positional awareness
0: asmat wala
1: wow hey betam
0: bitammer maichil ayer lai no nde
1: tensafafafo
0: Erling Braut Haaland
1: ndezeynet quality och min melekato minalbat Cristiano Ronaldo le ayer kwats attakakamoch le zagitu
2: ayer positioning
1: betabalacho ndezium demo
0: gol miyanefenefo
1: bota ayazum mami
2: betam ani min ndem meslein ta አለ ሀሚ በሚለጠጥ ነገር ወይንም ደግሞ ላስቲክ መሰል በሆነ ነገር ላይ የሆነ ነገር አዝለህ ምንድነው አስረህ ለቀኸው መልሰህ ወደ አንተ ነው የምትመጣው ያቺና የታሰረችው ነገር ኳሷንም በዛ መንገር ነው እሱ ለቋት መልሶ እንድትመጣ የሚያረግበት ነገር ያለ እስኪ መስል ድረስ ነው እና ሆነ የተገኘበት ቦታ በጣም ነው የሚያስደንቀና በዚህ ድምዩ ኮሄነሊ ቦታ ያዝብካት
3: እሱ ራሱ በጣም ሰርፕራይዝ ነው ለራሱ ጎል ካስቆጠረው ተከራካው እንደዚህ ብሎ አይቶ ፈገግ አለ።
0: በዚህ ሰዓት የፍራንክ ላምፓርድ ፊትን በተመለከቱ ውዳርማይ ተመርካቶች
1: ለካምሌ ዳመና
0: ሳዛን ከመሆኑን ባለፈ ለምናት ራሱ በጣም
1: ያምሌ ዳመና
0: በቃ ያምሌ ዳመና
3: ግን አሜ 283% የኳስ ቁጥር ነበር አሜ ማንቸስተር ሲቲ እንደ ሁለቱም አራት አርት ነበር
0: ሳያን መለሳለን ወራራይ ሷል ራን ቸርኪ እንደገና አሶለከ ገገ ጀስኮ ግባር ጆሎ መጣው ኳስ አተረፉት አተረፈው ኢታን ፒኖክ የቀድሞ የብራንትፎርድ የተከላካይ መስመር ተጫዋች ኦ ማንቸስተር ሲቲ ኦ ማንቸስተር ሲቲ የኦሮሚያ ብራስራ ባንክ አሚና ተቃላ ሆስፒታል ማረጃ ፎምና ዶክተር ሚስባህ ልዩ የጥስክምና ክሊኒክ የክብር አጋሮቻችን ሆኖ ከኛ ጋር እየዘለቁ ይገኛሉ። ከልብና መሰግናለን የክብር አጋሮቻችንን በመርቶቻቸውና በአገልግሎታቸው እንድትጠቀሙ እኛም ጥራችንን እናቀርባለን። እንደገና የማዘን መጥቶ ካርል ሩዝወርዝ ኳስን በረስሙ አጣ ሲያጣው ኳስ እንደገና ወደ ግራ መስመር ገልብጦታል። እንደገና የተገለበጠው ኳስ ማንቸስተር ሲቲ ኤሌት አንደርሰን አሻማ ኡሳሻማ ኳስ ግን ካርል ሩዝወርዝ በቀላሉ ኳስን ይዞታል። ዛሬ ስራ በሰውበታል ቅድም የኤርሊንግ ብራውት ሃላንድን ጎል ማትረፍ አልቻለም። ቲክታክ ላይ ላይቭ ስትሪም ሐሳቦቻችሁ እየመጡልን ይገኛሉና መሰግናለን። በመላው ዓለም ምስራት ኤፍኤም 101.1 ኦፊሻል ዩቲዩብ ቻናል ፉትቦል ባንድን ጨዋታ ወደናንተ ያደረሰነው ምን ከኛው ሐሳቦች እየመጡልን ይገኛሉ እና መሰግናለን። አዲስ አበባና አካባቢዋ ባንድ 101.1 የራዲዮ ሞገድ የፉትቦል ባንድን ከታ የእግር ኳስ ስርጭት እያዳመጣችሁ ትገኛላችሁ። ቴክኒኩን በጥራትና በብቃት ኤፍሬም ተክሉ እየተቆጣጠረልን ይገኛል። ኤፊን ከርብና መሰግናለን። በግራ መስመር ላይ አሁንም ማንቸስተር ሲቲ 81 የኳስ ቁጥጥር ይዞ ጫውተንም ይገኛል 19
1: ኮንቨንትሪ
0: ሲቲ ኦ በዚህ ሰዓት ግን ጨንቋቸዋል። በነገራችን ላይ ጨንቋቸዋል አሰልጣኝ ፍራንክ ላምፓርድ
1: ምናልባት
0: በጣም ጭንቀት
1: 2001 ላይ ማንቸስተር ሲቲን ሲገጥሙት ያ ወራጅ እየወረደ የሚመለሰው ማንቸስተር ሲቲ ነበር ሲገጥሙ የነበሩት 2001 ላይ። አሁን ግን ፈጽሞ ኮቨንተሪ የሚያውቁት ማንቸስተር ሲቲን እንዳልሆነ ግልጽ ነው። እጅግ በጣም ሀያሉ ማንቸስተር ሲቲ እንደሆነ በደንብ ይሄ ሊገነዘቡት ይገባል። የሚያውቁትም ነገር ነው። አንዳንዴ ሃላንድን መያዙ ግን ኤንዞ ማሬስካ ምን ያክል እድለኛ እንደሚሆን የዚህ ውድድር ዓመትን በደንብ ያሳምርለታል። አሚ
0: እንመለሳለን። በዚህ ሰው ተሻማ ኦይታን ፒኖክ ዛሬ ኳስ ስራ በዝቶበታል። ኦሬሌና ሜንዳና ቦቢ ቶማስ ኳሶችን እያወጡ ይገኛሉ። ዳሲልቫ በግራ መስመር ለማጥቃት ይሄዳል፣ ግን የማንቸስተር ኢንዞ ፈርናንዴስ የኢሊዮት አንደርሰንና የኢንዞ ፈርናንዴስ ጥምረት እጅግ አስደናቂ ሆኖ ዛሬ እየተመለከት ነው እንገኛለን። ውድ አድማጭ ተመልካቾቻችን ጅላሉ ነን ከቡታጅራ። ፕሮግራማችሁ ተመችቶናል ብሎናል ጅላሉ ከቡታጅራ። እናመሰግናለን እናመሰግናለን። በቀኝ መስመር ላይ እንደገና ረጀርጊ መጣ። ሰመጣው ኳስ በቀላሉ ወጣ። አሁንም እዛው እንደገና ኢታን ፒኖ ኳሱን ወጣው። ቶማስ ቦቢ ቶማስ ተረባርበው ለማውጣት ጥረት ያደርጉ ይገኛሉ። በቀኝ መስመር ላይ እንደገና ማልሜዳ ላይ አሁን ያላገኘውን ኳሱን ማንቸስተር ሲቲ በቀኝ መስመር ላይ ሪያን ቼርኪ ኳሱን ወደኋላ መልሶታል ለሮበን ዲያስ። ኤሊዮት አንደርሰን ሮበን ዲያስ እንደገና አንድ ሁለት ለመጫወት ጥረት ያደርጉ ይገኛሉ። ማንቸስተር ሲቲ አሁንም አንድ ለባዶ በኢታድ ስቴዲየም በሶስተኛ ሳምንት የእንግሊዝ ፕሪሚየር ሊግ አርሊንግ ብራውት ሃላንድ ባስቆጠራት ብቸኛ ግብ በሜዳው አንድ ለባዶ እየመራ ነው የሚገኘው። በዚህ ሰዓት ላይ ግን ሴሜኒዮ ጉዳት ያጋጠመ ይመስላል። ግን ቀጥሏል። መደበኛው ጨዋታ ክፍለ ጊዜ መጀመሪያው 45 ሊጠናቀቅ 15 ደቂቃዎች ይቀሩታል። ሪያን ቼርኪ ግን ኢታን ፒኖክ ኳሱን አወጣው። እንደገና በረዥሙ ዳሲልቫ አላገኘውም። ሆኖም ግን ማልሜዳ ላይ አሁኔ ሆኖም ግን በረዥሙ ለማውጣት ጥረት ያደረጉት ኳስ ማርክ ጌ እግር ስር ላይ ደርሳለች። ማርክ ጌ ለጃሎጂ ዶናሩማ ለመስጠት ጥረት ያደርገ ይገኛል። ግን ግብ አለው። ወደኋላ ግባ፣ እኔ አጠገቤ ግን ኤሊዮት አንደርሰን አለ፣ ለእሱ አቀብለዋለሁ የሚል ይመስላል። አቀብሎታል። እሱ ያቀበለው ኳስ እንደገና ማልሜዳ አካባቢ ማንቸስተር ሲቲ ኢንዞ ፈርናንዴዝ መለሰ። ሴሜኒዮ ወደኋላ የሚመለስ ይመስላል። ግን ሴሜኒዮ የመለሰው ኳስ አሁንም በማንቸስተር ሲቲ የሜዳ ክልል አብዱል ቃድር ኮሳኖቭ፣ ኤሊዮት አንደርሰን ወደኋላ ለሩበን ዲያስ፣ ሩበን ዲያስ ለማርክ ጌ በግራ መስመር ላይ ማርክ ጌ ወደኋላ መለሰ። እሱ የመለሰው ኳስ ግን ሮበን ዲያስ እግር ስር ላይ ደርሳለች። ሮበን ዲያስ በረዥሙ በግራ መስመር ላይ አሾልኳል። እሱ ያሾለከው ኳስ አሁንም ግን አለፈው። ሆኖም ግን ኳሱን በቀላሉ ግብ ጠባቂው ካርል ሁስቮርስ ኳሱን ያዘው።
1: አንዳንድ ቁጥራዊ መረጃዎች ሃላንድ ይህን ጎል ካስቆጠረ በኋላ አንዳንድ ቁጥራዊ መረጃዎችን እየተመለከትኩ ነበር። ሃላንድ ከ2021 የውድድር ዘመን ጀምሮ ከቦሩሲያ ዶርትሞንድ ጀምሮ በሶስተኛ ጨዋታ ማለትም ሶስተኛ የሊጉ ጨዋታዎች ወይም ደግሞ ሶስተኛ የሆኑ ጨዋታዎች ላይ እስካሁን ግቦችን እያስቆጠረ ነው ቀጥታ የመጣው እና ይሄኛው ደግሞ ሌላኛው ሪከርዱን ነው ማሳካት የቻለው። ያ ደግሞ ሞር ለሃላንድ ቁጥሮች እየተከተሉት ነው። እሱ ሳይሆን እየተከተላቸው ያሉት ቁጥሮች ናቸው እየተከተሉት ያሉት። ያ ደግሞ ምን ያክል ሃላንድ ያለበትን ጥራትና ይሄ ድንቅ አጨራረሱን በደንብ የሚያሳይ ይመስለኛል።
0: እጅግ አስገራሚ ነው። ሙሉ ቀን ማሞ ከቦሌ መድኃኔዓለም አሜን፣ እንዴት ናችሁ? ዮኒ ሴሜኒዮን ሲተቸው የሰማ መሰለኝ ወዲያውኑ ምላሽ የሰጠው ሴሜኒዮ ዮኒ ይቅርታ ሊጠይቀው ይገባል ብሏል።
3: ኮንቨር የተነስቻ ያልኩኝ ኮንቨር
0: ተነሷል። እናመሰግናለን። ሰላም ውድ ፉትቦል ባንዳውያን እንዴት ናችሁ? የቅዳሜ አመሻሽ በፉትቦል ባንድ እንዲሁ ጥሩ ጊዜን እያሳለፍን እንገኛለን ብሎናል ሀምዶ አባስ የዘወትር ቤተሰባችን። እናመሰግናለን ሀምዶ። የነገን ጨዋታ በጉጉት ከሚጠብቁ እንደውም በሱ ልክ አሰልጣኝ ጃቢ አሎንሶ ራሱ በሱ ልክ የተጨነቀ
1: አይ አስሬም እኮ በሶሻል ሚዲያዎች ላይ ሰዓቴን እያየው ነው ብሎ እየፖሰተ ነው አልደርስ ብሎት።
0: አዎ ዘንድሮ ደግሞ እሱ ብቻ አይደለም የነገው ጨዋታ ብቻ አይደለም የዘንድሮ ተፎካካሪያችን ማን ነው የሚል አይነት ፉከራንም ይዞ ነው የመጣው በተጨባጭ። እስኪ እናያለን፣ ነገ እናያለን። ለንደን ብሉናት ወይስ ሬዝናት እያሉ ነው የሚገኙት። እናያለን። ነገ አርሰናል ከቼልሲ ጋር በለንደን ደርብ የሚያደርጉት ጨዋታ ይጠበቃል። ኢንዞ ማሬስካን ነው በዚህ ሰዓት እየተመለከትናቸው የምንገኘው። ብሉ ብላክ ከላይ ሹራብ ብሉ ብላክ ለብሰዋል።
4: አብዛኞቹ አሰልጣኞች አሚንዲ ነው ላምፓርድም እንደዚህ ነው ያረጋውና ሊጉ ላይ ኮስ ከ2018 ድረስ ያሉትና አሰልጣኞች ተመልከተ እንዳለ ሱፍ የሚለብሱ ነበሩ ኢቭን ትልልቆቹ አሰልጣኞች ነበሩ ኮንቴ በቼልሲ ነበር ቬንገርም ሙሉ አመት ባይቆዩም 2018 ላይ ነበሩ ፖቼቲኖ በስፐርስ ነበር አብዛኞቹ ትልልቅ አሰልጣኞች ነበሩና አብዛኞቹ እንደዚህ አይደለም የሚለብሱት ሱፍ ነው ገጭም ያረጉትና ያሁኖቹ ደግሞ ሱፍ አያቆም ያው ቆፍጠን ብሎ ነው
5: የምትንቀሳቀሰው ነገር ንጻነት እየሰጠ ስላሉ ነው ይሆናል በጣም አሁን እኮ ያንዳንዱ ጨዋታዎች በጣም በትኩረት ስለሆነ ሞር ሱፍ ንጻነትን ይዟል በያስባል
0: በቀኝ መስመር በኩል ሴሜኒዮ ኳሱን ይዞታል ሴሜኒዮ ወደኋላ መለሰ እሱ የመለሰው ኳስ እንደገና ኤሊዮት አንደርሰን ምን አይነት እንቅስቃሴ ነው ማንቸስተር ሲቲ ጥሩ ኳስ ሆኖም ግን ኳስ ወደኋላ ተመልሷል አብዱል ቃድር ኮሳኖቭ እንደገና ወደኋላ መልሶታል እንዴት ያለ እንቅስቃሴ ኢንዞ ፈርናንዴስ ጥሩ እንቅስቃሴ እየተመለከትን እንገኛለን ማንቸስተር ሲቲ ኢንዞ ወጣበት አጃይብ ነው ብሎክ አረጉበት ማንቸስተር ሲቲ ሁለተኛውን ጎል ለማስቆጠር ተቃርቦ ነበር
4: በምን አለ የሳልኩት ነበር ማስቆጠር ያለው ይሄ ይሮጠ ምናምን በደንብ ሴሌብሬት የሚያደርግበት ነው
0: እንዴ ለንደን ኢዝ ብሉ ብሎናል ዝላሉ ዝላታል ገነት አርሰናል የዘወትር ቤተሰባችን አረ እንደው በተገላገልኩኝ ፈተና መጣብኝ እኮ አምዱ ዝላሉ ዝላታን ለንደኒስ ብሎ ብሏል ዝላሉ ዝላታን የማንቸስተር ዩናይትድ ደጋፊ ነው
4: ኦኬ ለንደኒስ ብሏል እሱ
0: አዎ እሱ ለንደኒስ ብሏል ስለዚህ ምንም ጥያቄ ያስፈልገው ማለት አርሰናልን በተቃራኒ ሆኖ ከሚደግፉ ደጋፊዎች አንዱ ነው ማለት ነው ነገ የናምዱ ደጋፊ
5: ውስጣ ወይራ የሆነ ንግግር ነው አዎ ውስጣ ወይራ ምንለው ንግግር አለ
0: አንዳንዴ ከገርማለ አሁን ቀደም ኮንቨንትሪ ሲቲን የልጅነት ክለብ ይያሉ
5: አድማጮችን መልእክት እኮ በደንብ እየተከታተልኩ ነበር የመጣሁት ኃይለኛ ዝናብ እየጣለ በጣም በማል ፈገግስ ሰው ይመለከተኛና ያድማጮች እየሰጡ የልጅነት ይላል
0: እንመለሳለን ሴሜኒዮ ሴሜኒዮ ወላታቸው ሲቲዎች ምንድነው አረከው ሪያን ቼርኬ ግን አንዳንዴ ቅጥ ያጣ
4: በጣም
0: ምንድነው በቅንጦት የማይገባ አይነት ኳስ የማባከን አይነት ይሄን ኳስ እኮ ቢሰጥ ነው የሚሻለው ኳሱን ይዞ 16:50 ጠገቡ 3 ጫዋቾች አሉ መስጠት በጣም የቀለለው ነበር
5: ሴሜኒዮ ግን ቀጥታ ወደ ግብነት ቢቀየረው
0: አሊንግ ብራውት ሃላንድ እኮ ነበር ምናልባት ኳሱን በሶስት ጫዋቾች ሳንድዊች አድርገው ተቀበሉት 36ኛው ደቂቃ ላይ ደርሰናል 3ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ኢታድ ስቴዲየም ማንቸስተር ሲቲን አሁንም ከኮንቬንትሪ ሲቲ ጋር ያገናኘው ጨዋታ ማንቸስተር ሲቲ አንድ ለባዶ በሆነ ውጤት በርሊንግ ብራውት ጎል በአርሊንግ ብራውት ሃላንድ ጎል የመሩ ይገኛሉ ሩቅ ያለው ተስፋ የታለመው ሁሉም ዓለም አሁናዊ ደስታን ማስቀጠሉ ያለ ጤና ሚዛን ቢመዝኑት በሰልፍ ይጎድላል ሐሴቱ ልብን ያሳርፍ በማመስገን ቃሉ አሚን በሚል ፊደል ጤናን ማደለኛ ከባድ ሥራ ማይደል ከፈጣሪ በታች አስተማማኝ ጤናን በረቀቀ ማከም ደንበኛን ማርካትን አሚን ብለው መተው ይሸምቱ ደስታን ይምጡ ይደውሉ አለን በተጠንቀቅ በዘመና ሰራር ጤናችሁ ይጠበቅ የሚላችሁ የከተማችን ዝነኛው የሕክምና ተቋም አሚን አጠቃላይ ሆስፒታል የክብር አጋራችን ሆኖ ከኛ ጋር እየዘለቀ ነው የሚገኘው አድራሻችን አብነት ኮካኮላ አጠገብ እንገኛለን አጠቃላይ የሕክምና አገልግሎቶችንም በዘመኑ በረቀቁ መሳሪያዎችን አስገብተን አንቱታን ካተረፉ የሕክምና ባለሙያዎች አዋህደን የላቀ ሕክምናን እየሰጠን እንገኛለን ይላችኋል አሚን አጠቃላይ ሆስፒታል ጤናን ያስቀድማል የፉትቦል ባንድ የክብር አጋር ሆኖ አመቱን ሙሉ ከኛ ጋር እየዘለቀ ይገኛል ከልብና መሰግናለን ሌላኛው የክብር አጋራችን ደግሞ የኦሮሚያ ህብረት ስራ ባንክ ነው የኦሮሚያ ህብረት ስራ ባንክ አዲስ አመት የሰላም የስኬት እንዲሆንላችሁ እየተመኘ አዲስ መተግበሪያን ለአዲስ አመት እንካችሁ ብሎ ብቅ ብሏል የኦሮሚያ ህብረት ስራ ባንክ ታዲያ ይህ ታዲያ መተግበሪያ ምንድነው ካላችሁም የኦሮሚያ ህብረት ስራ ባንክ ኮፕሬሚት የተሰኘን መተግበሪያ ወደናንተ አቅርቦላችኋል ይህ እድል በፍጹም እንዳያመልጣችሁ በውጭ ሀገር ለሚገኝ ወዳጅ ዘመዶ በኮፕሬሚት ላክልኝ በኮፕሬሚት ላክልኝ እያላችሁ መልእክት አስቀድሞ መንገር ተገቢ ነው ይላችኋል ባንኩ መተግበሪያው የምንዛሬ ዋጋ ዕለታዊ ተመን የሚያሳይ በመሆኑ ተጠቃሚዎች ከዕለት የገበያ ዋጋ ጋር በማነጻጸር እንዲችሉም የሚረዳ በመሆኑ ለየት ያደርገዋል የኦሮሚያ ህብረት ስራ ባንክ ያቀረበው ልዩ መተግበሪያ ኮፕሪሚት በቪዛ ካርድ ማስተር ካርድ አፕል ፔይ ወይንም በጎግል ፔይ በቀጥታ በኮፕሪሚት የተላከለውን ገንዘብ ከሁሉም በላቀ የምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቡ ወይንም ወደ የትኛውም ባንክ ሂሳብ እንዲሁ ማስገባትም ይችላል ይላችኋል። በኮፕሪሚት ከውጭ ሀገር በቀላል በምቾት ባለውና ደህንነቱ በተጠበቀ ሁኔታ ገንዘብ ወደ ሀገር ቤት ማስተላለፍም ይቻላል። እናንተም ከአፕ ስቶር ወይንም ከፕሌይ ስቶር መተግበሪያውን በማውረድ የላቀ ምንዛሬ ተመንን ያግኙ ተጠቃሚ ይሁኑ ይሎታል የኦሮሚያ ህብረት ስራ ባንክ። የፉትቦል ባንድ አመቱን ሙሉ የክብር አጋር ስለሆነ ከልብ እናመሰግናለን። ባርማዶ ሆነው በአላት ሲደርሱ ሀገር ቤት ያለን ሰው ከደስታ ማድረሱ ለቱን ማድመቂያ ገንዘቡን ሲያደርሱ ደስታው የላቀ ነው ለራቁት ለነሱ። ከዚህ ደስታ ማhall ኮፕሪሚት አለ ደህንነት ተላቀ መዘመን ያወቀ በፈጣን ግልጋሎት አማራጭ ያጨቀ ይላችኋል የኦሮሚያ ህብረት ስራ ባንክን ከልብ እናመሰግናለን። ዶክተር ሚስማ ልዩ የጥርስ ህክምና ክሊኒክ ሌላኛው የፉትቦል ባንድ የክብር አጋር ሆኖ ከኛ ጋር እየዘለቀ ይገኛል። አጠቃላይ የጥርስ ህክምናዎችንም በእኛ እንዲሁ ክሊኒክ ማግኘት ትችላላችሁ ይላችኋል ዶክተር ሚስማ ልዩ የጥርስ ህክምና ክሊኒክ። ጥርሶ ፈገግታ ነው ፈገግታ ደግሞ ውበት ነው። እኛም የርሶን ፈገግታ ለመመለስ ሌት ተቀን እየሰራን እንገኛለን። ዘመኑን የናኘ ዘመናዊ መሳሪያዎችን አስገብተን ለእናንተ ለውድ ደንበኞች የጥርስ ህክምናን እንሰጣለን። በዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ በተለየ መልኩ ጎን ላይ የተነቀሉ ጥርሶችን ሳይሞረዱ መትከል እንዲሁ እንችላለን። ከየትኛውም ሆስፒታል ክሊኒክ ማንኛውም አይነት የጥርስ ኤክስሬ ቢታዘዝሎ ፓናሮቢክ ሲቢሲቲ እና 3D ኤክስሬ ማሽኖችም እኛ ዘንድ ይገኛሉ። ይህም አያሳስቦ ብሬስ አገልግሎታችንም ቢሆን በዘርፉ ረጅም አመት የሰሩ ስፔሻላይዝድ ሐኪሞች ስላሉን ይህንንም በላቀ ሁኔታ እንሰጣለን ይያላችሁ ነው የሚገኘው። አድራሻችን ጦር ኃይሎች አደባባይ ግሪን ታወር 5ኛ ህንፃ ላይ እንገኛለን። ለበለጠ መረጃ በ0913335358 ላይ ይደውሉ። 40ኛው ደቂቃ ላይ ደርሰናል። ኢታር ስቴዲየም ማንቸስተር ሲቲ 1-0 የመራ ይገኛል። በግራ መስመር ላይ በዚህ ሰዓት እንደገና ማለዳፎም የክብራ ጋራችን ነው። በዚህ ሰዓት እንደገና ወደ ኋላ ተመልሷል። የተመለሰው ኳስ ማንቸስተር ሲቲ በዚህ ሰዓት ሮበን ዲያስ አሁን ሙሉ ለሙሉ የማንቸስተር ሲቲ ተጫዋቾች በኮንቬንትሪ ሲቲ የሜዳ ክልል ገብተው ለመጫወት ጥረት ያደርጉ ይገኛሉ። በዚህ ሰዓት እንደገና ኳሱን አብዱል ቃድር ኮሳኖቭ መልሶታል። ኢንዞ ፈርናንዴስ ወደ ኋላ ሮበን ዲያስ ማንቸስተር ሲቲ በራሳቸው ሜዳ ክልል ማርክ ጌ አጠገቡ ግን ሌላ ተጫዋች ይገኛል። ማንቸስተር ሲቲ ፍጹም ኳሱን ለመስጠት አልፈለጉም። ቦቢ ቶማስ ተነጠቀ። ቦቢ ቶማስ እንደገና ሰሜሪዮ ከጫወታው ውጪ መስላል። ፒኖ ኮጣው እንደገና ፈርናንዴስ ምንድነው ያደረገው? ኢንዞ ፈርናንዴስ ምንድነው ያደረገው?
1: ኦፍሳይድ ነው ኳሱ ግን ከዚህ ተሻለ ሙከራ መደረግ ነበረበት። አሜ የጫዋታውን ቁጥጥር ማንቸስተር ሲቲ እንደበለጠው ግቦችን ማስቆጠር አልቻለም። ምናልባት በሁለተኛው አጋማሽ ላይ ይሄ የሚቆጩበት አጋጣሚ እንዳይፈጠር በጣም ፈራለሁ። ምክንያቱም ማንቸስተር ሲቲ አንዳንዴ በመልሶ ማጥቃት ልክ ቀደም አሁን ያግኝቶ ጨዋታውን አቅጣጫ መቀየር እንደሚችሉት አይነት አጋጣሚ ቢፈጠር ምናልባት የጨዋታው አቅጣጫ ሊቀየር ይችላል። እንደዚህም ላይሆን ይችላል። አሁንም እየተመለከትነው ያለ ነው ማቲያስ ኑኔዝን በአብዱላ ኩሳኖቭ ሊቀየረው ይችላል ብዬ አስባለሁ ኢንዞ ማሪስካ። ምክንያቱም በቀኝ በኩል የማጥቃት እድሉ በጣም ጠባብ ነው። በደንብ እንደተመለከትነው ኦቨርላፕ ሲያደርግ ኩሳኖቭ በጣም ደካማ እንደሆነ በመከላከሉ ረገድ ጥሩ ነው፣ ግን ኦቨርላፕ አድርጎ በማጥቃት ግን ማንቸስተር ሲቲ እጅግ በጣም ደካማ ሆኖ በደንብ እየተመለከትነው እንገኛለን።
0: ጨዋታው እንደቀጠለ ይገኛል። 43ኛው ደቂቃ ላይ ደርሰናል። የአድማጮች ሀሳብ እኮ አንዳንድ ቲክታክ ላይ ሀሳቦች ገነት አርሰናል የዘወትር አድማጫችን ምን አለች መሰላችሁ? ሀምዱ እኮ ትላንት የትላንቱ ትሬኒንግ ናይቶ አለች። እንደዚህ አይደለም እኮ እዛ ያለው
1: የራግቢውን ትሬኒንግ ነው።
0: ቦሎኬት
1: ኦኬ፣
2: በትራስ ስለሆነ
0: እንደ ትራስ
1: የራግቢ ትሬኒንግ አይደለ? ተከላካዮችን ገብቶ የሚሄድበት
0: ትሬኒንግ ስታይል ይዘው ለየት ያለ ነገር ይዘው ሲመጡ እኮ አንዳንዴ ያዝናናሉ። ባለፈው አመት ማይክል አርቴታ እስክሪብቶ ተጫዋቾች እጅ ላይ ጣታቸው ላይ አድርጎ ኮንሰንትሬሽን እንደወጣው ካርል ሮዝዋርድ አተረፈው። አርሊንግ ብራውት ሃላንድ ያለቀለት ኳስ ከግብ ጠባቂው ካርል ሮዝዋርድ ጋር ተገናኝቷል።
4: ለሁለተኛ ጊዜ
0: የተጠባቂ ወጣው የተጠባቂው አውጣው ወደ መርካቶቻችን
5: ፍጹም ቅጣት መታ ለመሆኑ ራሱ በጣም የወረደው ታክል ያስፈራ ነበር።
0: አተረፋቸው ግብ ጠባቂው ካርል ኦ ግብቶ ነበር እኮ በግራጁ ነው በደመነፍስ ኳሱን ወጣው ካርል ሮዝዋርድ ኳሱን አተረፈው። ማንቸስተር ሲቲ ወረራ ይዟል። ማንቸስተር ሲቲ ወረራ ይዟል። የኮንቨንትሪ ሲቲ ጨዋቾች ተደከሙ ይመስላሉ በነገራችን ላይ ዛሬ ኮንቨንትሪ ሲቲ ግብ ጠባቂ ካርል ሮዝዋርድ ነው። ኢታን ፒኖክ፣ ኦሬሊን አሜንዳና ቦቢ ቶማስ ሶስቱ የተከላካይ መስመር ጨዋቾች ሲሆኑ በዊንግ ባክ ደግሞ ሚላን ቫን ኤዌክና ጃይዳ ሲልቫ ይገኙበታል። አጠገባቸው ኤፍሮን ማሰን ክላርክና ጃክ ሩዶኒ ሲገኙ የፊት መስመሩን ደግሞ ታዮ አዎኔ ይመራዋል። እንደገና በግራ መስመር ላይ ማንቸስተር ሲቲዎች
4: ሚገርማሚ ከኮቨንትሪ ስብስብ አንድ ተጫዋች ብቻ ነው ከ25 ዓመት በታች አሜንዳ የሚባለው ሴንተር ባካቸው የቀኙ ሴንተር ባካቸው ብቻ ነው 23 ዓመቱ ነው። ከዛ ውጪ እንዳለ 25 እና ከዛ በላይ ናቸውና የኤክስፒሪየንስ ችግር ሰው አይነሳባቸው ማለት ነው። በተለይ አሁን እንደዚህ ላለመውረድና ራሱን በደንብ ሊጉ ላይ ለማቆየት ለሚሞክር ቡድን እድሜ በደንብ ወሳኝ ይመስለኛል። እና እንግዲህ የመከላከል ሜንታሊቲን ጨምሮ ውሳኔዎች ምናምን ከዛ ጋር የተያዙ ስለሆኑ በደንብ ላምፓርድም ይሄኛው ነገር የሚጠቀምበት ይመስለኛል።
5: የአንተን ሀሳብ ለማጠናከር ራሱ ከተከላካይ ስፍራ አሁን ፒኖክን ብንመለከት በብሬንትፎርድ በደንብ ልምዱ ካበተያዝና ብዙ እግር ኳስ ወዳዶች ለዛው ስኖፕ ዶግን ይመስላል ይላሉ። ይሄ አሜሪካን ራፐር ፊቱ በደንብ ይመስላል ይላሉ። እንደዚሁም ደግሞ ኦናያን ካብ እንደዛው በብሬንትፎርድ እጅግ በጣም ይሄ ናይጄሪያዊ ልምድ ያለው ተጫዋች ነው። ሌላኛው ደግሞ
3: አዎኒ ራሱ
5: በኖቲንግሃም ፎረስት በደንብ ልምድ ያለው ተጫዋች እንደሆነ በደንብ ተመልክተናል።
0: ማልሜዳ ላይ ማንቸስተር ሲቲ በዚህ ሰዓት ኳስ ይዟል። እንደገና ኢንዞ ፈርናንዴዝ ሴሜኒዮ በቀኝ መስመር ላይ አተራምሳቸው ለመግባት ጥረት አድርጓል፣ ግን ጃይዳ ሲልቫ ኳሱን ወደ ውጭ እንዲወጣ አድርጓል። የማዘን ምት 45ኛው ደቂቃ ተጠናቆ ፎርዝ ኦፊሻሉ አንድ የባከነ ደቂቃ ጨምሯል። ከዚህ የማዘን ምት በኋላ ጨዋታ የመጀመሪያው አጋማሽ የሚያልቅ ይሆናል። ሀሳብ ሴቶቻችሁን ማድረስ ትችላላችሁ። አሚን አጠቃላይ ሆስፒታል፣ የኦሮሚያ ህብረት ስራ ባንክ፣ ማለዳ ፎም እና ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ የክብር አጋሮቻችን ናቸው። ከልብ እናመሰግናለን። በቀኝ መስመር ላይ ሌላ ኳስ ማንቸስተር ሲቲ በረዥሙ ተሻማ። እሱ ያሻማው ኳስ እንደገና ኢታን ፒኖክ። አዎ ተጠናቀቀ የመጀመሪያው የጨዋታ ክፍለ ጊዜ። ኢታን ስቴዲየም ማንቸስተር ሲቲ የፊት መስመር አጥቂው ኖርዌዥያኑ ኦርሊንግ ብራውት ሃላንድ ባስቆጠራት የግንባር ኳስ ማንቸስተር ሲቲ 1-0 እየመሩ ወደ መልበሻ ክፍል እየገቡ ይገኛሉ። የኦሮሚያ ህብረት ስራ ባንክ አዲሱ ዓመት የስኬት የሰላም እንዲሆንላችሁ እየተመኘ ሲሆን በአዲሱ ዓመት በአዲስ ነገር የኦሮሚያ ህብረት ስራ ባንክ ብቅ ብሎላችኋል። እጅ ከምን ብላችሁ ደግሞ ከጠየቃችሁ የኦሮሚያ ህብረት ስራ ባንክ የውጭ ገንዘብ ማስተላለፊያ አዲስ መተግበሪያን ኮፕሪሚት የተሰኘን መተግበሪያ ይዞላችሁ ብቅ ብሏል። ይህ አዲሱም ኮፕሪሚት የተሰኘው መተግበሪያ የተሻለ የምንዛሬ ዋጋና የላቀ ምንዛሬ ቤስሪት የሚያስገኝሎት መተግበሪያ ሲሆን እናንተም ይህንን ከአፕስቶር አውርዳችሁ ተጠቀሙ እያላችሁ ነው። በፍጹም ይህ እድል እንዳያመልጣችሁ። በውጭ ሀገር ለሚገኝ ወዳጅ ዘመዶ በኮፕሪሚት ላክልኝ እያላችሁ መልእክቶን ማድረሶ እንዳይዘነጋ ይሎታል የኦሮሚያ ህብረት ስራ ባንክ። መተግበሪያው የምንዛሬ ዋጋ ዕለታዊ ተመን የሚያሳይ በመሆኑም ተጠቃሚዎች ከዕለታዊ የገበያ ዋጋ ጋር ማነጻጸር እንዲችሉም የሚረዳ በመሆኑ ለየት ያደርገዋል። በቪዛ ካርድ፣ ማስተር ካርድ፣ አፕል ፔይ ወይንም በጉግል ፔይ በቀጥታ በኮፕሪሚት የተላከለትን ገንዘብ ከሁሉም በላቀ የምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውን ባንክ ሂሳቦ ማስገባት ይቻላል ይላችኋል። በኮፕሪሚት ከውጭ ሀገር በቀላል ምቾት ባለውና ደህንነቱ በተጠበቀ ሁኔታ ገንዘብ ወደ ሀገር ቤት ማስተላለፍ ያስችላል። ከአፕስቶር ወይንም ከፕሌይስቶር መተግበሪያውን በማውረድ የላቀ ምንዛሬ ተመን ወይንም ቤስሬት ተጠቃሚ ይሁኑ የሚላችሁ የኦሮሚያ ህብረት ስራ ባንክ አመቱን ሙሉ የፉትቦል ባንድ የክብር አጋር ሆኖ እየዘለቀ ይገኛል። የኦሮሚያ ህብረት ስራ ባንክን ከልብ እናመሰግናለን። ሌላኛው የክብር አጋራችን የከተማችን እውቁ የህክምና ተቋም
6: አሚን አጠቃላይ ሆስፒታል የፉትቦል ባንድ አመቱን ሙሉ የክብር አጋር ነው። በክምናው ዘርፍ የካበተ ልምድ ይዘን በውጭ ሀገር ባስገባናቸው ዘመናዊ መሳሪያ ታግዘን አገልግሎት በመስጠትም እንታወቃለን። የላቀ ክምና አገልግሎታችንም ደግሞ የታወቀ ነው። ምን ይህ ብቻ እጅግ ውድ የሆኑ ዘመናዊ መሳሪያዎችን ከውጭ ሀገር በማስገባት በዘርፉ አንቱታን ካተረፉ በአሚን አጠቃላይ ሆስፒታል የሚገኙ የክምና ባለሙያዎችን አንድ ላይ አዋህደን በሆስፒታላችን ህክምና ብቻ ሳይሆን ጥራቱን የጠበቀ ህክምናን ለውድ ደንበኞቻችን እየሰጠን እንገኛለን ይላቸዋል አሚን አጠቃላይ ሆስፒታል። በኢንዶስኮፒና በካርሎስኮፒ የታገዘ የጨጓራ የአንጀትና ጉበት ህክምና እናደርጋለን። የነርቭ ህክምናን በኢኢጂና በኢኤምጂ መሳሪያ፣ የልብ ህክምናን ደግሞ በኢኮካርዲዮግራፊ በረቀቀው በቲኤኤምቲ መሳሪያ እንመረምራለን። አሚን አጠቃላይ ሆስፒታል ጤናን ያስቀድማል። የፉትቦል ባንድ የክብር አጋር ስለሆነ ከልብ እናመሰግናለን። አድራሻችን አብነት ኮካኮላ አጠገብ እንገኛለን። ለበለጠ መረጃ ደግሞ በ0947 10 10 10 አሊያም ደግሞ በአጭር የስልክ ቁጥር ወደ 8080 ይደውሉ፣ ሃሎ ይበሉን፣ እኛም ወዲያውኑ ምላሽ እንሰጦታለን እያላችሁ ነው የሚገኘው። ከዛ በተጨማሪ በማህበራዊ ትስስር ገጽ በኢንስታግራም፣ በፌስቡክ፣ በቲክቶክ እና በቴሌግራምም አሚን አጠቃላይ ሆስፒታል ብላችሁ ሰርች በማድረግ ቤተሰቡኑ በየዕለቱ ጤና ነክ የሆኑ የግንዛቤ ማስጨበጫ ትምህርቶችንም በአሚን አጠቃላይ ሆስፒታል የህክምና ባለሙያዎችም ማግኘት ትችላላችሁ እያላችሁ ነው የሚገኘው። ከልብ እናመሰግናለን። ማረዳፎም የሚገባውት ምቾት ሌላኛው የክብር አጋራችን ነው። መልካም አዲስ ዓመት ይሁንላችሁ። ማረዳፎም አዲስ ጥራቱን የጠበቀ ምርቶችን ለደንበኞቹ በላቀ ሁኔታ እያቀረበ ይገኛል። ወደ 9566ም ይደውሉ ይሎታል። ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ ሌላኛው የፉትቦል ባንድ የክብር አጋር ሆኖ ከኛ ጋር እየዘለቀ ይገኛል። ጥርሶ ፈገግታ ነው፣ ፈገግታ ደግሞ ውበት ነው። እኛም የእርሶን ፈገግታ ለመመለስ ሌት ተቀን እየሰራን እንገኛለን። ዘመናዊ መሳሪያ አስገብተን በጥርስ ላይ እጅግ ጥራቱን የጠበቀ ህክምናንም እየሰጠን እንገኛለን። ወደ ዶክተር ሚስባህ ልዩ

0: ጎል አክሎ ዛሬም ሶስተኛ ተከታታይ ድሉን ያስመዘግባል። ይጣበቃል ጨዋታው ምን አይነት ይዘት ነበርው የሚለውን ጉዳይ ከማንሳታችን አስቀድሞ በሌሎች ስታዲየሞችም በተመሳሳይ ሰዓት በጎራሽ ጨዋታዎች እየደረጉ ይገኛሉ።
1: በእንግሊዝ ፕሪሚየር ሊግ ሶስተኛ ሳምንት የቅዳሜ ዕለት ጨዋታዎች ብሬንትፎርድ ጄቴክ ኮሚኒቲ ስታዲየም ላይ ሰንደርላንድን ያስተናገደ ጨዋታው ያለምንም ግብ 0-0 ናቸው። እንደዚሁም ደግሞ አሜክስ ላይ ብራይተን ከሊድስ ሊድስ ዩናይትድ 1-0 እየመራ ነው። እንደዚሁም ደግሞ ክራቨን ኮቴጅ ላይ ፉልሃም ክሪስታል ፓላስን 2-1 ዘንድሮ ክሪስታል ፓላስ እጅግ በጣም እየተፈተነ ያለ ቡድን ነው። ምናልባት ዮርዳል ተብሎ ከሚታሰቡ ቡድኖች መካከል ምናልባት የመጡት ካልተመለሱ እነዚህ በጣም ይከብዳል ተብሎ ብዙ ኦዶች ተሰጥተውበታል። ሌላኛው ደግሞ በሲቲ ግራውንድ ላይ እየተደረገ ያለው ኖቲንግሃም ፎረስት የሮቤርቶ ዲዘርቢ ብዙ ረብጣ ሚሊዮን ዶላሮችን ያፈሰሰው ቶተናም ጋር 0-0 ናቸው። በውጤት ማጣት ውስጥ ያለው ቶተናም አሁንም እንደቀጠለ ነው። 45 ደቂቃውን ሁለተኛው አጋማሽ ላይ ከታች እያነሳ እንቀጥልላችኋለን። ወደ አድማጮች መልእክት እንለፍ።
0: መልካም በርካታ አድማጭ ተመልካቾቻችን በፉትቦል ባንድ የፌስቡክ ፔጅ ላይ ሀሳቦቻችሁን እያረሳችሁን ትገኛላችሁ። መሰረት ከበደ መሲ የእናቷ ልጅ ከጀሞ ሰላም ሰላም፣ ተወዳጆቹ እንኳን ደህና መጣችሁ። የአመቱ የመጨረሻ ቅዳሜን ከእናንተ ጋር በምርጥ ጨዋታ እናሳልፋታለን። ቻው ቻው 2018 ብላናለች መሰረት ከበደ የአርሰናሏ ደጋፊ ከጀሞ። መሲ ከልብ እናመሰግናለን። ሐምዶ አባስ እንዴት ናችሁ? ሰላማችሁ ብዝት ይበል። አለን አለን። ሰላም ለውድ እንዲሁ ለፉትቦል ባንዳውያን ይሁን። እነሆ በሶስተኛ ሳምንት በሽግግር ውስጥ ያለው ሆኖም ግን ብዙ የድል ጉዞን እያደረገ ያለው ማንቸስተር ሲቲ ገና ከጅምሩ ለተጋጣሚዎቹ ነጥብ በማከፋፈል ላይ ያለውን በፍራንክ ላምፓርድ እየተመራ ከሚገኘው ኮንቨንትሪ ሲቲ የሚያደርጉትን ጨዋታ እንዲሁ የሜዳ ለውጥ ወግ የባንዶች አይነታ በሆነው በፉትቦል ባንድ ሰማይ ስር እየተዋብን ከሀ እስከ ፐ በተዝናኖት እስከ ፖ ደግሞ በአብሮነት ቀጥለናል። አህሜ እሁድ 12 ሰዓት ከ30 ግን መቼ ነው ብሎ ጥያቄ አዘለ ሰውን አንስቷል። እኔ ብቻ ነኝ ግን እሁድ እንደ ገመድ የረዘመብኝ ብሏል። ከዛ በእጉት አለቅን እኮ ፉትቦል ባንድ ይሄ ስሜት እናንተም ጋር አለ የሚል ጥያቄውን ካነሳ በኋላ ያ የትም የሌለው የተከላካይ ቅንጅት ፋታ በሚነሳው የዣቪ አሎንሶ ሰራዊት ለአንዴና ለመጨረሻ ጊዜ ካለበት ኤምሬስ እንዲሁም እርምጃ በመውሰድ ዳግም መነሳታችን ልናውጭ እንዲሁ ጓጉተናል ብሎናል። ይህንን ክለብ በመደገፌ አንድም ቀን እንኳን አፍሬም ሆነ የበታችነት ስሜት ተሰምቶኝ አያውቅም። በእግር ኳስ ሜዳ ውስጥ ይሁን ከሜዳ ውጭ ባሉ ጉዳዮች አሳፍሮኝም አያውቅም። ሌሎች ፊት ሁሌም አኩርቶኛል፣ አሁንም እያኮራኝ ነው። ከቼልሲ ወዲያ የምደግፈው የእግር ኳስ ክለብ የለም፣ ወደፊትም በቼልሲ ልክ የምደግፈው የእግር ኳስ ክለብ አይኖርም። ማን እንደ ቼልሲ? ማን እንደ ኩሩ ቼልሲ? አሁን በሀገር ውስጥ ያልተገደበ አሸናፊነት በተገኘባቸው የአውሮፓ መድረኮች ሁሉ በድል ለንደንን ያገዘፈ ድላችን ዓለምን አዳርሷል። ለታላቁ ብሪታንያ ኩራት የሆነው ብቸኛው ደረቱ በክብር እንዲሁ ማድረግ ያጌጠ የዓለም ሻምፒዮን አሁን ምን አለ? ሰማያዊነት አሸናፊነት ነው። ሰማያዊ ማለት በጸጥታ ውስጥ ያለ ሕያው ደስታ ማለት ነው። ሰላም ለፉትቦል ባንዳውያን ከመን ዘብሉስ ብሏል ሐምዶ አባስ። የዘውትር ቤተሰባችን ከሎሚ ሜዳ ስታነበቡ ራሱ
1: ለቼልሲ ደጋፊዎች ልብሚያሙ
0: ታቃለ። ይሄ እንትኑ ስክሪፕት የተጻፈበት መንገድ ለማንበብ ሁላ የሆነ ስሜት ይሰጣል። ውስጡ ላይ ያለው ጉዳይ እንዳለው
1: ብዙ ጥያቄዎች የሚያስነሱ መልስ ምቶች የሚሰጡበት
0: ብዙ የመልስ ምቶችም አሉ። ተከታትለው ወደ አራት መልሶች የተሰጥተውታል እና ይህን እነሱ ይዋጡበት።
1: አንዳንድ ነገሮች እኮ ለሚዲያ የሚበቁ ከሆነ ይነሳል።
0: ብርክት ዮሮ የዘውትር ቤተሰባችን ድል ለሲቲዝን ብላለች። ከልብ እናመሰግናለን። ታቲ ዘውዴ ፉትቦል ባንዶች እንዴት ናችሁ ካለችን በኋላ ምርጥ ጨዋታ የምናይ ይሆናል የሚል ሀሳብ አንስታናለች። ከሳር ቤት እናመሰግናለን። አብዱልሀቅ ከጉንችሬ ውደ ፉትቦል ባንድ ፕሮግራም አዘጋጆች እንዴት ናችሁ? ሰላማችሁ ብዝት ይበል። በኢታድ ፈተናው የሚበዛበት ይመስለኛል። ማንቸስተር ሲቲ የኮንቨንተሪው ትልቅ ተስፋ አንድ ብቻ ነው፣ እሱም ፉትቦል ባንድ ለትናንሽ ክለቦች ተስፋን ይሰጣልና ለዛም ነው ፉትቦል ባንድ ካለ ታምራል። እንደዛ ይሆናል። ባንዴ ባን የዘወትር ቤተሰባችን ቤተሰባችን እንዲሁ ሐሳቡን አድርሶናል። ማንዴ እናመሰግናለን። የዘወትር ቤተሰባችን ነው። ሲቲ በዛሬው ጨዋታ ሊፈተን ይችላል። ኮንቨንተሪን በደንብ የሚኮረኩመው ይመስለኛል። በእርግጥ በዚህ ሲዝን ይቸገራሉ ብዬ ከምገምታቸው ክለቦች አንደኛው

0: ማንቸስተር ሲቲ ነው ምክንያቴ ደግሞ ማሪስካና ማሪስካ ብቻ አለቀ ብሏል አራት ነጥብ አርጓል እና መሰግናለን ሀዋ ታደሰ አለናለን ብላናለች ወደኋላ የአድማጮችን ሐሳብ እናንሳ ሲቲ አብዱራህማን ከአዳማ እና መሰግናለን ሶፊ ምርፈኛው ከሰሚት ሹሚለማ ዘውትር ቤተሰባችን እንዲሁም ሙባረክ ከድር እና መሰግናለን ሙቤ ነኝ ዘ ሲቲዝንስ ከልብ እና መሰግናለን ወደኋላ ላንሳ በጨዋታው መሃል የነሱን ሐሳብ እጅግ በርካታ አድማጮች ናቸው በፉትቦል ባን የፌስቡክ ፔጅ ሁለተኛው አጋማሽ ተጀምሯል ውድ አድማጮቻችን ሁለተኛው አጋማሽ ተጀምሯል 47ኛው ደቂቃ 50 ሴኮንድ ላይ ደርሰናል አሚን አጠቃላይ ሆስፒታል ማለዳፎም የኦሮሚያ ህብረት ስራ ባንክ ዶክተር ሚስባህ ልዩ የጥርስ ህክምና ክሊኒክ የክብር አጋሮቻችን ሆነው ከኛ ጋር እየዘለቁ ይገኛሉ ወደኋላ ደግሞ መልእክቶቻቸውን ተሰማላችሁና መሰግናለን ኮንቨንትሪ ሲቲ በማንቸስተር ሲቲ አሁንም አንድ ለባዶ እየተመራ ነው ከሁለት ደቂቃ በኋላ ደግሞ ጥያቄን ጠይቃለን 48ኛው ደቂቃ ላይ ደርሰናል ወደ ፉትቦል ባንድ ኦፊሻል የፌስቡክ ፔጅ እየገባችሁ ጠብቁን ለሶስት አድማጮቻችን ቀድመው ጥያቄውን ለመለሱ እንዲሁም ደግሞ የፉትቦል ባንድን የፌስቡክ ፔጅ ሼር ላደረጉ ቀዳሚ አድማጮች እንዲሁ ካርድ ሶስት ካርድ ሽልማትን ለእናንተ በዶክተር ሚስባ ልዩ የጥርስ ህክምና ክሊኒክ የተበረከተውን ይህንን የካርድ ሽልማት ወደ እናንተ እናደርሳለን በቀጣይ ሌሎች ሽልማቶችንም እንዲሁ እንሰጣችኋለን እያሉ ነው የሚገኘው ከልብና መሰግናለን በዚህ ሰዓት ኳስ አሁንም ማንቸስተር ሲቲ ሩበን ዲያስ ማለማል ኳሱን አሾልኮ ለኢንዞ ፈርናንዴዝ ኢንዞ ፈርናንዴዝ አሁንም ወደ ቀኝ መስመር ኳሱን አሻግረውታል አብዱል ቃድር ኮሳኖቭ ማልሜዳ ላይ ኳሱን ይዘውታል ማንቸስተር ሲቲ አሁንም አንድ ለባዶ ኦርሊንግ ብራውታላንድ ባስቆጠራት ብቸኛ ግብ እየመሩ ነው የሚገኘው እንደገና ጆስኮ ግቫርዲዮል የሞከረው ኳስ አወጡት ዳሲልቫ ጃዲያ ሲልቫ ኳሱን ያወጣው አወጣው ማንቸስተር ሲቲ ሁለተኛ ጎል ለማስቆጠር ተቃርበው ነበር በጣም ከባድ ኳስ ነበር በነገራችን ላይ በጣም ከባድ ኳስ ነበር በዚህ ሰዓት እንደገና ማልሜዳ ላይ ኢታን ፒኖ ኳሱን ይዞታል እንደገና ኦኒየካ በግራ መስመር ላይ እንደገና ኳሱን ለመስጠት ጥረት ያደረጉ ነው የሚገኙት ውድ አድማጭ ተመልካቾቻችን አሁንም ማንቸስተር ሲቲ አንድ ለባዶ እየመራ ነው የሚገኘው አብዱል ቃድር ኮሳኖቭን ነው እየተመለከትን የምንገኘው ማት ግሪምስ በዛሬው ጨዋታ ከክላርክ ጋር ይሄ መግባባቱ ለአንድ ሁለት ኳሶችን መጫወት አቅቷቸዋል በግራ መስመር ላይ ኤዎ ኳሱን አሻማ ዳሲልቫ አሻማ እሱ አሻማ ኳስ ዳሲልቫ ነገር ግን ኦኔካ ኳሱን ይዞታል አሁን በቀኝ መስመር ላይ እንደገና ኦኔ ኳሱን ይዞታል ክላርክ ኳሱን ወደኋላ ለመመለስ ጥረት ያደርገ ነው የሚገኘው እንደገና መልሶ አግኝቶታል አሻማ እሱ አሻማ ኳስ ግን ወደ ውጭ ወጣ ከጨዋታ ውጭ አሉ በተመሳሳይ ሰዓት ሌሎች ጨዋታዎችን በጎራሽ እየደረጉ ይገኛሉ ብሬንትፎርድ ከሰንደርላንድ ብራይተን ኤንድ ሆቭ አልቢየን ከሊድስ ዩናይትድ ፉላም ክራቨን ኮቴጅ ላይ ከክሪስታል ፓላስ ኖቲንጋም ፎረስት ደግሞ እንዲሁ ከቶትናም ሆትስፐር ያደረጉት ያለው ጨዋታ በተመሳሳይ ሰዓት ጨዋታዎቹ እየደረጉ ይገኛሉ የውጤት ለውጥ ካለ ደግሞ ስር በስር እየተከታተልን ለአድማጭ ተመልካቾቻችን እንዲሁ እያደረስን ነው የምንገኘው
1: ሊድስ ጎል አስቆጥሯል ሁለተኛ ጎል ደግሞ ሊድስ ብራይተን ላይ በነገራችን ላይ አፍሪካ ላይም ሲዳማ ቡና የካፍ ቻምፒየንስ ሊግ ጨዋታ እያደረገ ነው የሚገኘውና ከኤግሎን ሴፍ ሲጋር ጨዋታውን እያደረገ ነው 30ኛው ደቂቃ ላይ ተገኝቷል 0-0 ናቸው እስካሁን
0: ሊድስ ዩናይትድ ሁለተኛ ጎል ብራይተን ኤንድ ሆቭ አልቢየን ያስቆጥሯል ጥያቄውን ለጥፈናል ውድ አድማጮቻችን ወደ ፉትቦል ባንድ ኦፊሻል የፌስቡክ ፔጅ ላይ ግቡ እዛ ላይ ገብታችሁ ጥያቄው ምንድነው የሚለውን ደግሞ ተመልከቱ ጥያቄው የሚለው ወደ ፉትቦል ባንድ በነገራችን ላይ ፉትቦል ባንድ ላይ ይሄን ጥያቄ የጠየቅንበትን ግራፊክስ አርገን እዛ ላይ ለጥፈናል እዛ ስር እዛ ፎቶ ላይ ገብታችሁ ምላሻችሁን መልሱ ቀድመው የመለሱ ሶስት አድማጮችን ቀድመው ጥያቄውን የመለሱ ለሶስት አድማጮቻችን የፉትቦል ባንድን ኦፊሻል ለፌስቡክ ፔጅ ሼር ያደረጉ ሌላኛው ክራይቴሪያ ነው
2: ጥያቄውን ላንበብላችሁ
0: አዎ ጥያቄውን
2: የመጀመሪያው ጥያቄ በዘንድሮ የክረምት ዝውውር መስኮት ማንቸስተር ሲቲ ያስፈረማቸው ሶስት ተጫዋቾችን ጥቀሱ ይላል ሁለተኛው ደግሞ የኮቨንተሪ አሰልጣኝ ማን ይባላል እጅግ በጣም
0: ቀላል ጥያቄ
2: አዎ ልክ ሙዝ እንደመላጥ ቀላል ጥያቄ ነው አሁን
0: በ627 የእንግሊዝ ፕሪሚየር ሊግ በዘንድሮ የክረምት ዝውውር መስኮት ማንቸስተር ሲቲ ካስፈረማቸው ሶስት ተጫዋቾች ሶስቱን ጥቀስ የሚል ነው
1: ሶስቱም ሜዳ ውስጥ አሉ
0: ሶስቱም ሜዳ ውስጥ አሉ
2: በቃ
0: ጥቀስ የሚል ነው ስማቸውን በተደጋጋሚ ስጠራ ነበር ከዛ ውጪ ደግሞ ሼር መደረጉ እንዳይረሳ የኮንቨንተሪው አሰልጣኝ ስማቸው ማን ይባላል ሁለቱን ጥያቄዎች መልሱ ሶስት አድማጮች አንዱን መመለስ ያሸልማል ሁለቱን በትክክል የመለሱ ሼር ያደረጉ አድማጮችን ነው የምንሸልመው ቲክታክ ላይቭ አታመዲን ከማል በሚለው ቲክታክ ላይቭ ስትሪም ላይም ለሁለት አድማጮቻችን እንዲሁ የካርድ ሽልማት እናቀርባለን ይሄ ሽልማት ደግሞ የሚሆነው እስከ ጨዋታው መጠናቀቂያ እስከ 80ኛው ደቂቃ ጨዋታው ስንት ለስንት ያልቃል የሚለው
2: መልሶች በደንብ እየመጡ
0: አዎ
2: እየተመለከተን ነው እኛም
0: ይያዘ ላይቭ ላይ ማለን አታህመድዲን ከማለ የሚለው ቲክታክ ላይቭ ላይ ገብታችሁ ደግሞ ሁለት አርማጮችን ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ ያደረሰንን ሁለት የ100 ብር ካርድ ሽልማት ደግሞ ቲክታክ ላይ ሶስት ደግሞ ፌስቡክ ፔጃችን ላይ እንለጥፋለን ቲክታክ ላይ ጨዋታው ስንት ለስንት ያልቃል የውጤት ግምት ብቻ በትክክል የገመቱ ሶስት አርማጮች ሁለት አርማጮችን እንሸልማለን ጨዋታው እስከ 80ኛው ደቂቃ ድረስ ብቻ
2: ሼር መደረግ ግድ ነው
0: ሼር መደረግ እንዳይረሳ
2: ግድ ነው
0: እንደገና ማርክ ጌ 52ኛው ደቂቃ ላይ ደርሰናል በተመሳሳይ ሰዓት ብሬንትፎርድ ከሰንደርላንድ ብራይተን ኤንድ ሆቭ አልቢየን ከሊድስ ዩናይትድ ፉላም ከክሪስታል ፓላስ ኖቲንግሃም ፎረስት ከቶተንሃም ሆትስፐር በጎራሽ የደረጉ ያሉ ጨዋታዎችም ጎን ለጎን ወደናንተ ውጤታቸው እናደርሳለን 53ኛው ደቂቃ ላይ ማንቸስተር ሲቲ ኮንቨንትሪ ሲቲ አንድ ለባዶ በመውጣት የመራ ይገኛል አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክ ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ ማለዳፎ መክብራ ጋሮቻችን ናቸው እናመሰግናለን በቀኝ መስበር ላይ ኢታን ፒኖ ኮቶዋላ በግራ መስመር ላይ ዳሲልቫ ጃዳሲልቫ ኳሱን አሾለከ አሁን በግራ መስመር ላይ ኳሱን ዞሮ መጥራት ያረከ ይገኛል በግራ መስመር ላይ እንደገና ክላርክ አሰማ እሰማው ኳስ ጆስኮ ጊቫርዱዌል ኳሱን ያዘው ጊቫርዱዌል እንደገና ኢልማን ኒዳይ አላገኘም ኳሱን ወደኋላ ሩዶሪ መልሶታል ማልሜዳ ላይ አረገኛ ኳስ ጥሩ ኳስ ለመጫወት ጥረት ያረጉ ይገኛሉ ማድግሪም ስበራሽሙ ኳሱን አሾለከ ግን ማርክ ጌ በግንባር ገጭቷል ወደኋላ ለጃኖጂ ዶናሩማ ዶናሩማ መለሰም ማርክ ጌ በራሳቸው ሜዳ ክልል ማንቸስተር ሲቲዎች ኳሱን ይዘውታል እንደገና ማልሜዳ ላይ ኤሌት አንደርሰን ኳሱን የገፋ ይገኛል ወደኋላ ተመልሶ ኦሪንግ ብራውት ሃላንድ ኳሱን መልሶታል እሱ የመለሰው ኳስ ወደ ቀኝ መስበር ኳሱን አሾለከ አብዱል ቃድር ኮሳኖቭ ኳሱን ማልሜዳ ላይ ወደኋላ ኢንዞ ፈርናንዴዝ ሩበን ዲያስ አጠገቡ ለሚገኘው ማርክ ጌ ኳሱን እንደገና አንቶኒ ሴሜኒዮ ወደ ቀኝ መስበር ኳሱን ለአብዱል ቃድር ኮሳኖቭ ወደኋላ መልሶታል ሩበን ዲያስ ማለማል ኳሱን አሾለከ ኢንዞ ፈርናንዴዝ ለሴሜኒዮ በቀኝ መስበር ላይ በኮንቨንትሪ ሲቲ የቀኝ ሜዳ ክልል ወደኋላ መልሶታል ማንቸስተር ሲቲ ማርክ ጌ በግራ መስመር ላይ ኤልማን ንዳይ ወደኋላ ከኤቨርተን ማንቸስተር ሲቲ ተቀላቀለው ኤልማን ንዳይ
1: ቅጽል ስሙ ማን መሰላሜ ኤልሚያን እንዴ አይደል ስሙ ሙሉ ስሙ ስኪልሚያን እንዴ ነውና ስኪልማን እንዴ ነው የሚሉት
0: ወደ አማርኛው ስንቀይ እሺ ወደኋላ ተመለሰ ማንቸስተር ሲቲ እንደገና ንዳይ ተባጨው ተደራረቡ ተደረማም ሰው ነበር ግን ማንቸስተር ሲቲ ሌላ ጎል ማስገባት አጋጣሚ ኢታድ ስታዲየም ወቅ ተመቅብሏል ውድ አድማጮቻችን በዚህ ሰዓት ኢንዞ ፈርናንዴዝ ወደኋላ መልሶታል
3: ብዙዎቻችን ከፔፕ ጋርዲዮላ እንግዲህ ስንብት ማግስትና እንደዚሁም ደግሞ በአስካሰልጣኙም ተከትሎ ደግሞ ሩድሪ መውጣቱን ተከትሎ በርካቶቻችን ማንቸስተር ሲቲ ያለነዚህ ሰዎች ምን ሊውጠው ነው ዘንድሮ ማንቸስተር ሲቲ ወራጅ ቀጠና ነው ምንመለከተው ያን በርካቶቻችን ጥርጣሬ ያሳደረን ነበር ኢንዞ ማሬስካ ላይም ጭምር ማለት ነው ነገር ግን ያን ነገር እንግዲህ ውሸት ሐሰት ያደረጉበትን እንቅስቃሴ ያየን ነው ንገኘው በርግጥ ሶስተኛ ጨዋታቸውን ያደረጉም ግን በዚህ ሰዓት የተሟላውን የተረጋጋው ሲቲ ላይ ያደረገው ማንቸስተር ሲቲን ላንጠብቅ እንችላለን ቀድም ባምላክም ያነሳ ነበር ግን የኮንቬንተሪ ጉዳይ መነሳት ያለበት ይመስለኛል አሜ ምክንያቱም በመክፈቻ ጨዋታም በአርሰናል ሱዳማር ተሸነፉ ከዛም ባብሮ አደጉ ሃል ሲቲ ተሸነፉ ዛሬም እንግዲህ ወደዛው እየተቃረው ነው የሚገኙና ምናልባት እግር ኳስ ውስጥ ከመጨረሻው ድረስ መጠበቅ ይኖርብን ይሆናል ግን የፍራንክ ላምፓርድ ቡድን ኮንቨንተሪ ሲቲ እንደ ሻምፒዮንሺፕ ይሆንለት አይመስለኝም ፕሪሚየር ሊጉን ለመላመድ ምንም ዌልካም ሆኖለት እየተመለከተ አንገኝም ሲቲ ግን እውነት ለመናገር መሀል ክፍል ላይ ያሉትን ጥምረት የነ ኤሌት አንደርሰን ሪያን ቼርኪን የተመለከታቸው የምንገኘውና በጣም ደስ የሚል መስተጋብር ያሳዩ ከዚህ በኋላ ደግሞ ተደጋጋሚ ጨዋታዎችን አብረው በሚያደርጉበት ሰዓት ደግሞ የተረጋጋውና እንግዲህ ከዚህ በፊት የምናውቀው ማንቸስተር ሲቲ የምናይበት እድል ይኖራል ብዬ አስባለሁ አሜ
0: ጨዋታው እንደቀጠለ ይገኛል በፉትቦል ባንድ የፌስቡክ ፔጅ ላይ ጥያቄ ጠይቀናል ቀደም ሲል ማንቸስተር ሲቲ ካስፈረማቸው ሶስት ተጫዋቾች በዘንድሮ የውድድር ዓመት እነማን ናቸው ሶስቱን ተጫዋቾች ጥቀሱ እንዲሁም ደግሞ ኮንቨንትሪው አሰልጣኝ ማን ይባላል
2: ኦፍሳይድ
0: ከጨዋታው ውጪ ኦርሊንግ ብራውት ሃላንድ ጎል አስቆጥሮ ነበር። ተጫዋታው እጪ ሆነ።
4: ኢንዞ ፈርናንዴስ
0: ነበር። ኢንዞ ፈርናንዴስ በማንቸስተር ሲቲ ሌላ አሲስት የማድረግ አጋጣሚ
3: በመጀመሪያ ጨዋታው
0: ኢንዞ ፈርናንዴስ ግን ረዳዳኛው ሻሩበት። ረዳዳኛው በግንባር ተገጨ። ኦርሊንግ ብራውት ሃላንድ ነገጨው ግን 16:50 ኢንዞ ፈርናንዴስ መጣ። እንደገና
2: የሃላንድ
0: ብራውት ሃላንድ መልሶ አግኝቶት ነበር።
3: ኳሱ የቀለበሰ መንገድ ግን ይሆን
2: ኢንዞ የነካው።
3: አዎ ኳሱ የቀለበሰ በመንገድ አልተመቸም።
2: በጣም
3: የልጁን አቅም ያሳየበት ግሩም አጫርሶ እንዴት አርጎ እንደተመለከተው ባክሳይድ ላይ ነው ያለው ኦርሊንግ ብራውት ሃላንድ። ሃላንድ ያው በርግጥ ኳስ ካገኘ የማይመር ተጫዋች እንደሆነ ይታወቃል። ግን ደግሞ የኢንዞ ፈርናንዴስ ደግሞ ኳስ የጠበ መንገድ ደግሞ ታደንቃለህ። ግን ያው በረከቱ አልቀን ነው
0: ያው
2: አው እንትን ነው ትራንስፈሩም ከተደረገ በኋላ እናስተውሳለን አይደለ? አሁን ሰዓቱ ወደ መተኛ ሰዓቴ ነው ብሎ ነበር ሃላንድ። ያን ደሙ ዛሬ ደሙ በተቃራኒው አሲስት አድርጎለት ነበር። ምንም ኳሱ ኦፍሳይድ ሆነ እንጂ ጥሩ ነበር
0: ጨዋታው። እንደቀጠ ኦ ኒኮ ኦሬሊን በዚህ ሰዓት እየተመለከተው እንገኛለን። ኢታር ስቴዲየም ላይ አለባበሱ የጸጉሩ ስታይሉ
2: የዘንድሮ ወጣት ተጫዋች የአመቱ ምርጥ ተጫዋች ተብሏል፣ ተመርጧል። እጅግ በጣም ድንቅ ውድድር አመት ነበር ያለፈው። ውድድር አመት ያሳለፈው ለሲቲ ሌላና ለፔፕ ሌላ ግብአት ሆኖ ነበር የተመለከት ነው። በማሬስካ ስርም ግን እጅግ በጣም አመርቂ እንደሚሆን ምንም ጥያቄ የለውም አሉ።
0: ሃላንድ ሌላ ግብ ማግባት አጋጣሚ በፉትቦል ባንድ ኦፊሻል ፌስቡክ ፔጅ ላይ ቀደም ሲል ጥያቄ ያስቀምጠናል። ማንቸስተር ሲቲ በውድድር አመቱ ካስፈረማቸው ሶስት ተጫዋቾች ሶስቱን ጥቀሱ እነማን ናቸው የሚል ጥያቄን አቅርበናል። የኮንቨንትሪው ሲቲ አሰልጣኝ ስሙ ማን ይባላል የሚል ነው። ሁለቱን ጥያቄዎች በትክክል የመለሱና የፉትቦል ባንድን የፌስቡክ ፔጅ ሼር ያደረጉ ሶስት ቀዳሚ አድማጮችን እንዲሁ ሶስት አድማጮቻችን የ300 ካርድ እንሸልማለን ብለናል። እንደገናም ደግሞ በቲክታክ ላይቭ ስትሪም ላይ አታመዲን ከማል በሚለው ቲክታክ ላይቭ ስትሪም ላይ ገብታችሁ እንዲሁ እስከ 80ኛው ደቂቃ የጨዋታ ስንት ለስንት ያልቃል የግምቶቻችሁን አስቀምጡ። ሁለት ቀድመው የገመቱ አድማጮቻችንን እንዲሁ የካርድ ሽልማት ለሁለት አድማጮቻችን እንሸልማለን። ጨዋታው እንደቀጠለ ይገኛል። 59ኛው ደቂቃ ላይ ደርሰናል። በተመሳሳይ በጎራሽ ሌላው ጨዋታዎችም እየደረጉ ይገኛሉ።
1: ፓላስ አቻ አድርጓል። ሚታይሪክ ሚቼል ሁለተኛ ጎል አስቆጥሮ ፉላም ከፓላስ ሁለት አቻ በሆነ ውጤት ይገኛሉ። የቻምፒየንስ ሊግ የካፍ ቻምፒየንስ ሊግ ጨዋታም እንደዚሁ የመጀመሪያ 45 ሊጠናቀቅ ነው። 36ኛው ደቂቃ ላይ አካባቢ ይገኛሉ። 0-0 ነው እየቀጠለ የሚገኘው እና ሲዳማ ቡና ከሜዳ ውጭ ነው ይህንን ጨዋታ እያደረገ የሚገኘው። እንግዲህ እስካሁን የሄደበት መንገድም ጥሩ ነው። አፍሪካ እግር ኳስ ላይ ከሜዳ ውጭ ሳትሸነፍ መምጣት ትልቅ አድቫንቴጅ አለው እና ያንን እያስቀጠለ ነው። እግር በግር እየተከተልን ለአድማጮች ውጤቱ እናደርሳለን።
0: ሩቅ ያለው ተስፋ የታለመው ሁሉ አሊያም አሁናዊ ደስታን ማስቀጠሉ ያለ ጤና ሚዛን ቢመዝኑት በሰልፍ ይጎድላል ሐሴቱ ልብን ያሳርፍ። በማመስገን ቃሉ አሚን በሚል ፊደል ጤናን ማደል ለኛ ከባድ ሥራ ማይደል ከፈጣሪ በታች አስተማማኝ ጤናን በረቀቀ ማከም ደንበኛን ማርካትን አሜን ብለው መተው ይሸምቱ ደስታን ይምጡ ይደውሉ አለን በተጠንቀቅ በዘመን አሰራር ጤናችሁ ይጠበቅ የሚላችሁ አሚን አጠቃላይ ሆስፒታል ጤናን ያስቀድማል። የፉትቦል ባንድ የክብር አጋራችን ሆኖ ከኛ ጋር እየዘለቀ ይገኛል። እጅግ ዘመናዊ ውድም የሕክምና መሳሪያዎችን አስገብተን በዘርፉ አንቱታን ያተረፉ የሕክምና ባለሙያዎችን አንድ ላይ አዋህደን በአሚን አጠቃላይ ሆስፒታል የላቀ ሕክምናን እየሰጠን እንገኛለን እያላችሁ ነው የሚገኘው። የጤናው ጉዳይ አያሳስቦት ለአሚን አጠቃላይ ሆስፒታል ይስጡ እያላችሁ ነው የሚገኘው። ጥራትን ቀዳሚ ያደረገው የከተማችን እውቁ የሕክምና ተቋም አሚን አጠቃላይ ሆስፒታል የፉትቦል ባንድ አመቱን ሙሉ የክብር አጋር ስለሆነ ከልብ እናመሰግናለን። አድራሻችን አብነት ኮካኮላ አጠገብ እንገኛለን ይላችኋል። በ8080 አሊያም ደግሞ በ0947101010 ላይ ሃሎ ይበሉ ይደውሉልን፣ ወዲያውኑ ምላሽ እንሰጦታለን እያላችሁ ይገኛል። አዲሱ ዓመት የሰላም የስኬት ይሁንላችሁ እያላችሁ የሚገኘው የኦሮሚያ ህብረት ሥራ ባንክ በአዲሱ ዓመት አዲስ ነገር ይዞ ከች ብሏል። ይህ ምንድን ነው ካላችሁ ደግሞ የውጭ ገንዘብ ማስተላለፊያ አዲስ መተግበሪያ ኮፕሪሜትን ይዞላችሁ ከች ብሏል። ታዲያ ፋይዳው ምንድን ነው ካላችሁ የተሻለ ምንዛሬ ዋጋና የላቀ ምንዛሬ በስትሬት የሚያስገኝሎት መተግበሪያ ነው ይላችኋል። ይህ ድል እንዲያመልጣችሁ በውጭ ሀገር ለሚገኝ ወዳጅ ዘመዶ በኮፕሪሜት ላክልኝ የሚለውን መልእክት ደግሞ አስቀድሞ መንገሩ ተገቢ ነው ይላችኋል የኦሮሚያ ህብረት ሥራ ባንክ። መተግበሪያው የምንዛሬ ዋጋ እለታዊ ተመን የሚያሳይ በመሆኑ ተጠቃሚዎች ከእለታዊ የገበያ ዋጋ ጋርም ማነጻጸር እንዲችሉ የሚረዳ መሆኑን ለየት ያደርጋል ይላቸዋል። በቪዛ ካርድ ማስተር ካርድ አፕል ፔይ እንዲሁም ደግሞ በጎግል ፔይ በቀጥታ በኮፕሪሚት የተላከሎትን ገንዘብ ከሁሉም እንዲሁ በላቀ የምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወዴትኛውም የባንክ ሂሳብ መግባት ይችላል ይላችሁ ይገኛል። ኮፕሪሚት ከውጭ ሀገር በቀላል ምቾት ባለውና ደህንነቱ በተጠበቀ ሁኔታ ገንዘብ ወደ ሀገር ቤትም ማስተላለፍ ያስችላል። ምን ይሄ ብቻ ከአፕ ስቶር ወይንም ከፕሌይ ስቶር መተግበሪያውን በማውረድ የላቀ ምንዛሬ ተመንን ተጠቃሚ ሁኑ እያላችሁ የሚገኘው የኦሮሚያ ህብረት ስራ ባንክ አመቱን ሙሉ የፉትቦል ባንድ የክብር አጋር ሆኖ ከኛ ጋር እየዘለቀ ስለሆነ ከልብና መሰግናለን። ዶክተር ሚስፋ ልዩ ጥርስ ህክምና ክሊኒክ ሌላኛው የክብር አጋራችን ነው። ጥርሶ ፈገግታ ነው፣ ፈገግታ ደግሞ ውበት ነው። እኛም የእርሶን ፈገግታ ለመመለስ ሌት ተቀን እንሰራለን እያላችሁ ነው የሚገኘው። አድራሻችን ጦር ኃይሎች አደባባይ ድሪም ታወር አምስተኛ ፎቅ ላይ እንገኛለን። በ0910 1353 እና 58 ላይ ይደውሉ፣ ወዲያውኑ ምላሽ እንሰጦታለን። ዶክተር ሚስባህ ልዩ ጥርስ ህክምና ክሊኒክ ሌላኛው የክብር አጋራችን ነው። 1-0 ማንቸስተር ሲቲ የመራ 64ኛው ደቂቃ ላይ ደርሰናል። ፉትቦል ባንዶች ነን። በተወዳጁ ብስራት ኤፍኤም 101.1 የቀጥታ የእግር ኳስ ስርጭት ወደ እናንተ ይህንን ጨዋታ እያደረስን እንገኛለን። በመላው ዓለም በብስራት ኤፍኤም 101.1 ኦፊሻል የዩቱብ ቻናልም ድምፃችን በጥራት እየተደመጠ ይገኛል። ውድ አድማጭ ተመልካቾቻችን እንደገና ለለኳስ ማንቸስተር ሲቲ ተረፉ።
2: ማንቸስተር ሲቲ ተናጉ ነው ማንቸስተር ሲቲዎች።
0: ማንቸስተር ሲቲ ተረፉ
2: 1-0 ማለት ይሄ አልጋ ጠርዝ ላይ እንደመተኛ ብለን ወይም ደግሞ ምንድነው ሙዝ ላይ ሙዝ ጫፍ ላይ ወይ ሙዝ ዛፍ ላይ እንደመተኛ ተብሎ ይወሰዳል። ምናልባት ማንቸስተር ሲቲ ግቦችን ማስቆጠር የማይችል ወይም ደግሞ የጎል ልዩነቱን ከአርሰናል ከቼልሲ ሰፋ የሚያደርግበት ትክክለኛው ድል ይመስለኛል። ኮቨንተሪ በሜዳው ስታስተናግድ ልክ አርሰናል 3 ጎሎችን እንዳገኘው ሁሉ ክሊንሺት አስመዝግቦ ማንቸስተር ሲቲም እንደዚህ አይነት እድሎችን መጠቀም አለበት። 3-4 ጎሎችን ማስቆጠር ልክ አዲስ አበባ ላይ ይሄ ዝናቡ እንደዘነበው ሁሉ ኢታርም ይሄ የጎል ዝናብ ይዘንባል ብለን ነበር የጠበቅነው። አድማጮችም ያን ነበር ሰደርሱን የነበረ። ምናልባት ያን እየተመለከተን አይደለም አሁን
0: ጨዋታው እንደቀጠለ ይገኛል። 65ኛው ደቂቃ ላይ ደርሰናል። ውድ አድማጭ ተመልካቾቻችን
1: የውጤት ለውጥ አለ።
0: የውጤት ለውጥ
1: ብሬንትፎርድ መሪ የሚሆንበትን ጎል አስቆጥሯል። ሰንደርላንድ ላይ ጎል አስቆጥሮ 1-0 መምራት ጀምሯል። ፎረስት እንደዚሁ በሜዳው ቶተናም ሆትስፐርስ ላይ ጎል አስቆጥሮ 1-0 ጨዋታው ቀጥሏል። ሁለቱ ቡድኖች በሜዳቸው መምራት ጀምረዋል።
0: ብራይተን ከሊድስ አሁንም
1: ተመሳሳይ ነው ውጤቱ።
0: ብሬንትፎርድ ከሰንደርላንድ ጂቴክ ኮሚኒቲ ስቴዲየም ላይ ብሬንትፎርድ 1-0 እየመራ ነው።
2: ብራይተን ከሊድስ ኖቲንጋም አገባ
0: ኖቲንጋም ፎረስት ቶተናም አንድ ለባቾ በነጠት የመራ ይገኛል። ፉላም ክሪስታል ፓላስ
2: ቶተናም 3 ተከታታይ ሽንፈት ሊሆንዋን እጅግ በጣም ከባድ ነው። ለ
1: ግን ከስምስ ወንጻ ግን ብዙ ብናመው አጼት ያወነ ማለት ዳሜ ጆኒ
0: ፊል ፎርደር በዚህ ተቀይሮ የገባ ነው። ውድ አድማጮቻችን ወጣ ሪያን ቼርኪ ተቀይሮ ወጣ።
2: በፊል ፎርደር
0: ሪያን ቼርኪ ተቀይሮ ወጣ። ውድ አድማጭ ተመልካቾቻችን ማንቸስተር ሲቲ 3ኛ የውድድር አመቱን 3 ተከታታይ ጨዋታን ከባለፉት 5 የእንግሊዝ ፕሪሚየር ሊግ ጅማሮ ውድድር አመታት ዛሬ 3ኛ ውድድር ሲዝን ሊሆን ነው። 3 ተከታታይ ጨዋታዎችን ከ2023-24 በኋላ እጅግ አስገራሚ ነው። ወደ ኋላ ኳስ ተመልሷል። ማርክ ኬ አዲስ አመት እየመጣ ነው። የኦሮሚያ ህብረት ስራ ባንክ አዲስ ነገር ይዞ ከች ብሏል። ኮፕሪሚትን በአፕ ስቶር ወደ እናንተ አውርዳችሁ ተጠቀሙ ያላችሁ ይገኛል። ከውጭ ሀገር ወዳጅ ዘመዶ ገንዘብ ላኩልኝ ሲሉ በኮፕሪሚት ላኩልኝ የሚለውን ጥያቄ መልእክትን አቅርቡ እያለ ነው የሚገኘውና በምን ምን እያሰብክ
2: ሊያስልክ ነው? ሀሳብ ሆነ በትሬት አድርጌ ልጠይቅ የሚለው ነው።
0: ሰርች እያደረገን ዘመዶ
1: ከሀሳብ አቋረጣችሁ እንዲ
2: የትኛው ላስልክ እያለ ነው እኮ።
0: አደራ እንዳትረሳኝ። እንደገና በግራ ሰራኝ። እንደገና ሴሜኒዮ አለፋቸው። ነገር ግን አሁንም ግምቶች እየመጡ ይገኛሉ። ግምቶች ዮኒና ባምሌ ገነት አርሰናል ናት እና የሆነ ቡና ቤት እያለፍኩኝ የጀበና ቡና የሚሸጥበት ቦታ እያለፍኩኝ የቡና ሽታ ሸተተኝ አለች። ከዛ በኋላ ዮኒና በአምላክ ትዝ አለኝ። ስስቅ ሰው ምን ሆነች ነው እያለ ያለ ቡና ስራ ይሰራ
2: ከባድ ሰዓት በጣም ከባድ ነው ያለ ቡና
0: እንዴት ነው ለቡና ያለ አቋም ባምላክ?
1: አዎ ዮኒ እንደውም ክፍለ ሀገር በጣም የሚሄድ የሚፈልገው በደም በዛ ዛፉንም ምንንም ለማየት ነውና እንደውም አምጣልኝ ምናን ብየው ነበር ግን ያመጣው ነገር አይተውቃል አንደጋግመውም የዱባው ነገርስ አሁንም ነው ያለው ያው ቡና ካልካሜ ወደ ቁም ነገሩ ከገባን በጣም አስፈልጊ ነገር አድርጌ ነው መቆጥረው ያው በተደጋጋሚ ሶሻል ሚዲያም ላይ ስላነሳውት ይሆናል ገኒም ይሄንን ሐሳብ ያነሳችሁና ዮኒም በተመሳሳይ በቪዲዮም ጭምር ያስደገፈ ነው የሚለቀው እሱና
3: ምናልባት ግን አሚ እኔ ከነሱ ከዮኒም ከባምላክም ተቃራኒ ነኝ ማለት ነው እንግዲህ እዚህ ምድር ላይ ከኖርኩበት ህይወቴ በህይወት ዘመኔ ሁለት ብቻ ቡና የጠጣሁት ይሄን ነገር ነገር ያውነት
2: አክሊንሽትን አስጠብቃል ማለት ነው
3: አና ውሰይ ገረባ ሳዋራ አንዴ ዩኒቨርሲቲ እንደ ትምርት ከብዶኝ ማታ ፍሬሽማን ኮርስ ላይ ነው አንዴ አሰውሳረ ከውጭ ደግሞ ከተመረቁ በኋላ አንዴ ከዛ በኋላ የሻፍ ቃሪ ነኝ ቡና ደንበኛ በቃ
0: በተቃራኒ ነው ደግሞ የቡና አፍቃሪ ነኝ
3: እና ሾርባ ነው የምወደው ነው በጣም
0: ኦ ነው እንዴ ጥሩ ላይ ነው
1: አይ ረመዳን ሲመጣ እንግዲህ አሚ እንዳትረሰው ማሳሰቢያ ነው
0: የሾርባ አፍቃሪ ነው እንደገና በቃ መስወር ላይ ወደዋላ አይ ጥሩ ላይ ነው እንደገና በቃ መስወር ላይ
1: የዱባ ከሆነ ግን እኔ ያለው
0: ችግር ባለፈው እኮ
1: የዱባ ከሆነ ዮኒ ያመጣው ዱባ ስላል
0: ዛኔ እኮ ከዱባው በላይ ፍሬው ወጣ
2: ተቃሚ ነው ብሎ ኦልሞስት ወደ አራት ነገሮችን ላከልን እኮ
0: ላከልን ከዛ በኋላ ለዱባ ያለው ፍቅር በጣም ጨመረ
2: አዎ ትክክል አይ ኖርማሊ ሱፐርማርኬት ትላል ሱፐርማርኬት ላይ ለዞን ታሽጎ ፍሬው በጣም ይሸጣል ኖርማሊ ያን እንድትጠቀም ነበር
1: ነው አይ በቀጣይ እንዳታመጣ ገና ማብራሪያውን የሚሰጠኝ በቀጣይ እንደግመዋለሁ
0: ነው አንተ ስቱዲዮ ቀረኩ ቢል ዱባው አይመጣም አንድ ፕሮግራም ጃምፕ አርጎ ምንድነው ስንል አይ ዱባው እየመጣ ነው እሺ ጫጫታው እንደቀጠለ ይገኛል በዚህ ሰዓት ላይ እንደገና ብሬክፋስት ወጣባቸው ጃሎ ጀዶናሩ ማተረፋቸው አጃይብ ነው ከላክ ምን አይነት አጋጣሚ ነው ያመለጠው
2: አሁን ይገና ሚያየበት መንገድስ
0: እንዴት ያለ አጋጣሚ ነው በቀኝ መስመር ላይ ኤትሮን ማሰን ክላክ ወደግራ አጣጣ ከጀሎጂ ዶናሩማ በስተግራ ቻውንዳ ነው ኳሱን መልሰው ቻውንዳ መጣው ኳስ ግን ወደ ውጭ ግብ ጠባቂ ወጣው ጀሎጂ ዶናሩማ
2: ሌላ አደጋሚ የአየር ኳስ በጣም ይጠቀማሉ አሁን እንደተመለከተ
0: እጅግ አደገኛ ኳስ ወጣባቸው ኮንቨንትሪ ሲቲ ሰባኛው ደቂቃ ላይ
2: ምን አይነት
0: ኦ ግሪምስ ማት ግሪምስ ሰመከረው ኳስ ለጥቂት ወደ ውጭ ወጣ
1: ቦክስ ውስጥ ኪዮስ እየፈጠሩ ነው ባለፉት 10 ደቂቃዎች በደንብ ጫን ብለው ያጠቁ ነው የሚገኙትና
2: አሜ የኖቲንጋም ፎረስት ኳስ ተሻር በባ 0 ለ0 ሆኗል ግን የሚገርመው ነገር አሜ የኮቨንተሪ ማጥቃት ከደቂቃዎች እጅግ በጣም እየጨመረ መጣ ለማንቸስተር ሲቲ ደግሞ በደንብ ስጋትን የጫረ ኳሶች በደንብ እየተመከሩ ነው ለአድማጮቻችን ያሁን ኳስ ለመግለጽ ያክል አንቶኒ ኤላንጋ አሊሰን ቤከር ላይ ያስቆጠረበት አይነት ግን ይሄ በቀኝ በኩል ጥግ ላይ ተመታ ኳስ ነው ያው ጃሉጂ ዶሎሮማ ምርጥ ስለሆነ ነው ይሄ ኳስ ያዳነው እንጂ አንዳንዴ በቀላሉ የሚቆጠርበት አጋጣሚዎች አሉ
1: ሲምስ ተቀይሮ ገብቷልና ተመሳሳይ አይነት ፕሮፋይል ያለው ነው ከአውዮኒ ጋር ግን አዲስ ኢነርጂ ነው ከዛ ደግሞ ስለ ኳስ ምቾት ካነሳን በተወሰነ መንገድ ሲምስ የተሻለ ይመስላልና እንግዲህ በኤቨርተን መናቀው ተጫዋች ነው ያኔ በርግጥ ድል ብዙ ባይሰጠውም ፕሪሚየር ሊጉን አያቀም የምንለው አይነት ተጫዋች አይደለምና አሁን ወደ 5ኛ አመቱ ላይ የሚገኝ መስለኛል ሶ በደንብ አዲስ ኢነርጂ ነው አሁን ለተነቃቀው ኮቨንትሪም ጥሩ የመነሳሳት ማስቀጠያ ይሆናል ብዬ አስባለሁ
0: ጨዋታው እንደቀጠለ ይገኛል ጉድ አድማጭ ተመልካቾቻችን ማንቸስተር ሲቲ አንድ ለባዶ እየመራ ይገኛል አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክ እንዲሁም ደግሞ ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ የክብር አጋሮቻችን ሆነው ከኛ ጋር እየዘለቁ ይገኛሉ 72ኛው ደቂቃ ላይ ደርሰናል ኢታድ ስቴዲየም ማንቸስተር ሲቲን ከ ኮንቨንትሪ ሲቲ አዲስ አዳጊው ክለብ ያገናኛው የሶስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ አርሊንግ ብራውት ሃላንድ ባስቆጠራት ብቸኛ ግብ ማንቸስተር ሲቲ አሁንም አንድ ለባዶ በሆነ ውጤት እየመራ ይገኛል። ቀደም ሲል አንድ ጥያቄን ጠይቀን ነበር ውድ አድማጮቻችን በፉትቦል ባንድ ኦፊሻል የፌስቡክ ፔጅ ላይ ማንቸስተር ሲቲ ካስፈረማቸው ሶስት ተጫዋቾች መካከል ሶስቱን ጥቀስ የኮንቨንትሪ ያሰጣኝ ስማቸው ማን ይባላል? ሁለቱን ጥያቄዎች ቀድሞ የመለሱ አድማጮች እንዲሁም ደግሞ ፉትቦል ባንድ ለፌስቡክ ፔጅ ሼር ላደረጉ ሶስት አድማጮቻችን የ300 ብር ካርድ እንሸልማለን ብለን ጥያቄውን ቀደም ሲል አቅርበናል። አሸናፊዎቹ ማን ናቸው የሚለውን ደግሞ ስንወጣ በቀጥታ ይፋ እናደርጋለን። ቲክታክ አታመድን ከማል በሚለው ደግሞ ውጤቱ እስከ 80ኛው ደቂቃ ስንት ለስንት ያልቃል የሚለውን ደግሞ በትክክል ግምቱን ለገመቱ ሁለት አድማጮቻችንም የካርድ ሽልማት ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ ያደረሰንን የካርድ ሽልማት ወደ እናንተ እናደርሳለን። አሁንም ኢንዞ ማሬስካ ኦ አዲሱን ተጫዋች አዲሱን ሞሮካዊን ኢንተርናሽናል ወደ ሜዳ ለማስገባት እየተዘጋጁ ይገኛሉ። እንደገና ክላርክ ለኢታን ፒሮክ ለመስተጥረት አርጎ ነበር ኳስ ረስሞ
1: ብራይተን አቻርጓላሚ
0: ኦ ብራይተን ኤንዶ ቫልቢያን
1: ሊስ ላይ
0: ኤንዶ ቫልቢያን ከሊስ ዩናይትድ ጋር ያረጉት ያለው ጨዋታ አቻ ሆኗል።
1: ሉካ ቪስኮቪች ነው ያቻነቷን ጎል ያስቆጠረው። ከዛ በተጨማሪ ደግሞ አትሌቲክ ቢልባኦ ከአትሌቲኮ ማድሪድም በላሊጋው ጨዋታ ያረጉ ይገኛሉ። ሁለት ለባዶ የባለሜዳው ቡድን አትሌቲክ ቢልባኦ እየመራ ይገኛል። እንግዲህ ሮበርት ናቫሮ ነው ጎሉን ማስቆጠር የቻለው። እንግዲህ ሲሚዮኔ ቡድን ጥሩ አጀማመር አይደለም ማለት ነው። ጨዋታው መጀመሪያው ጨዋታዎች አሸንፏል ግን
0: ኦ ጥፋት
2: ጫናዎች በጣም
0: ጫናዎች ማንቸስተር ሲቲ ላይ እየበዙ ይገኛሉ። ማይክል
2: ቅያሪ ግን ያስፈልጋል። አማካይ ላይ ቅያሪ ግድ ያስፈልጋል አሉ። ምናልባት
0: ሳንቲ ተቀይሮ ከገባ በኋላ በጣም ጫና እየፈጠረ ነው የሚገኘው። አሳንቲ ተቀይሮ ከገባ በኋላ
1: በጣም ፈጣን ተጫዋች ነው።
0: የፀጉሩ ስታይሉ ግን ፓትሪክ ዶርጎ
2: ወደ ሴሜኒዮ
0: ያቀና ነው።
2: አሁን እኮ ይሄ ስታይላቸው ሆኗል መሰለኝ አይደል?
1: በተለይ ራሱ
0: ቻውና ኳሱና አሻማ ኳስ ግን
2: ሃላንድ
0: አወጣው እንደገና ወደ
1: ሲዳማ ቡና ምረፍት ወጥቷል። አሜ
0: ትላንት ወልዋሎ አዲግራት ዩኒቨርሲቲ ሽንፈት አስተናግዷል።
1: በሳሃላ ከሜዳ ውጭ ጎል ማስቆጠሩ ምናልባት በአፍሪካ እግር ኳስ አሁንም ህጉ ስላልተቀየረ ይጠቅመዋል። እንግዲህ በቀጣይ ድሬዳዋ ኢንተርናሽናል ስቴዲየም ላይ የሚደረገው ጨዋታ በደንብ አድቫንቴጅ ይሰጠዋል እና በደንብ ደጋፊዎችም ተገኝተው ያበረታቱታል ብለን እናስባለን። ዛሬም እንግዲህ ሲዳማ እስከ ረፍት ባለው ውጤት 0-0 ነው የመጀመሪያውን አጋማሽ ያጠናቀቀው። እንግዲህ ሁለቱ የሀገራችን ተወካይ ክለቦች መልካም እድል እንዲቀናቸው እንመኛለን።
0: አብዲ ሻካች ከፉር የዞትር ቤተሰባችን ሀሳቡን ልኮልናል። ከልብ እናመሰግናለን።
1: አዩ ቦዋዲን ሊገባ ነው።
0: አዩ ቦዋዲን ቀጥሎ ያስገቡ ነው ኢንዞ ማሬስካ።
1: አሜ ስለ አዩ ቦዋዲን እንደው አንድ ነገር ልበል። በዚህ በጠናቀው የዓለም ዋንጫ ላይ እንግዲህ አዩ ቦዋዲንን በርካቶቻችን ምናልባት አይን የገባው ብዬ ማስበው እኔ እውነት ለመናገር ሊል እምብዛም አላውቀውም ነበረ፣ ግን ብራዚል ከሞሮኮ ጋር ስታደርግ በነበረው ጨዋታ ላይ እነ ካዝሚሮን መሀል ላይ ሲያማስላቸው ልበል ምንድን የሚባለው በጣም ዶሚኔት አድርጎ ሲጫወት እንግዲህ እነ ካዝሚሮን እነ ቦዋዲን ልክ ማምጣት አትችልም ወደታች እና ያኔ ነበር ብዙዎቻችን እንድናወራ ያደረ ነው። ከዛ በኋላ በበርካታ የአውሮፓ ክለቦች አይን ገባ አርሰናልን ጨምሮ። በስተመጨረሻ ግን የታዲያው ክለብ ባለቤት ሆኖ አሁን ዛሬ የመጀመሪያ ጨዋታው እንዲያደርግ እየተመለከቱ እንገኛለን ለማለት ያክል ነው።
0: ኢንዞ ፈርናንዴዝ በዚህ ሰዓት ተቀይሮ ወጥቶ በማንቸስተር ሲቲ በኩል ኢንዞ ማሬስካ ቦዋዲን ቀይሮ አስገብቷል። ኢታሃድ ስቴዲየም ላይ የሚገኙ የማንቸስተር ሲቲ ደጋፊዎች እያጨበጨቡለት ይገኛል።
1: ኦሊቨር ጂሩ ዳሜ ማንም ሳያውቀው በፊት ነበር ስለሱ ብዙ ይናገር የነበረውና አሁን አንዳንድ ጽሁፎችን ስትመለከት ጂሩድ እንዲህ ብሎለት ነበር ምናምን የሚል ነገር ታያለህና ያው የቡድን አጋሩም ነበረ በሊል ብዙ ጊዜ ባይሆንም እና በጣም ይሄ ከእድሜው የበሰለ ተጫዋች ነው ማለት ይችላል። አሁን ያለው ተክለሰውነትንም ስትመለከተው ከእድሜው አንጻር ብዙ የማይመጣጠን ሊመስል ይችላል። ከዛ ደግሞ አሁን ስድስት ቁጥሮች የሚጠበቅባቸውን ከዲስትሮየር ተጫዋችነት ወጥተው ከኳስ ጋርም ስማርት እንዲሆኑ የሚጠበቅባቸውንም ነገር የያዘ ነው እና ደግሞ የሚያድግ ታለንት እንደሆነም ትረዳለህ እና ማንቸስተር ሲቲ ላለው ሽግግር ትራንዚሽን በደንብ የሚመች ተጫዋች ይመስላል። ግዴታ ቋሚም እንዳይሆን ደግሞ የሚያደርጉት እሱን ከሱ ቀደም ብለው ገብተው እሱ ተቀይሮ እየገባ ልምዶችን እንዲያገኝ የሚያግዙ ተጫዋቾች ስላሉ የግዴታ ቋሚ መሆንም አይጠበቅበትም እና ቀስ በቀስ ራሱን ማላመድ የሚችል ተጫዋች ነውና በደንብ ለማየት ያጓጓል ሊጉ ላይ።
0: ማልሜዳ ላይ እንደገና ወደ ኋላ ኳስ ክላርክ ኳሱን መልሶታል ተነጠቆ አርሊንግ ብራውታላንድ አርሊንግ ብራውታላንድ አጣው ወጥራምሷቸው ነበር ግን በቀላሉ ኳሱን ነጥቀውታል በዚህ ሰዓት አርሊንግ ብራውታላንድ ኳሱን ይዞ ለመጥራት አርኮ ነበር 77ኛው ደቂቃ ላይ ቦቢ ቶማስ ኳሱን መልሶታል እሱ የመለሰው ኳስ አሁንም ማልሜዳ ላይ ኦኒካ ኳሱን ገይቶታል ማልሜዳ ላይ ቧዲ የመጀመሪያ ንክኪ ነገር ግን ኤሊዮት አንደርሰን ኳሱን ወደ ኋላ ተመልሶ ተቀብሏል ፊል ፎደን አዩ ቧዲ ኳሱን ወደ ኋላ መልሶታል ጸጉሩ ሹሩባ ነው
2: ጸጉሩን ለቆት ነው ኖርማል ያሳድጉት
0: ለቆት ነው ጸጉሩን
2: በጣም
0: አዩ ቧዲ
2: በደንብ ያስተውቃል በደንብ ያስተውቃል
0: ሃይረዲን አብዱል ጀሊል ሃይረዲን ከዶበና ባቲ ጨዋታው ማንቸስተር ሲቲ አንድ ኮንቨንተሪ ሲቲ ሁለት ብሏል
2: አሜው
0: እና መሰከናል
2: ግብ አስቆጠረ
0: አብዱል ጀሊል ሃይረዲን የሰፈሬ ልጅ ነው በነገራችን ላይ ትንሽ ህፃን ልጅ ነው በነገራችን ላይ የአርሰናል ደጋፊ ነው እንደገና ኳስ በግራ መስመር ላይ ተሻማ ወጣ ኳሱ
1: ፎደን
2: ለኮፈን ያደረገው
0: ሰሜኒዮ ተረፈ ምን አይነት አደገኛ ሙከራ አደገኛ አጋጣሚ ማንቸስተር ሲቲ ያመለጠው 78ኛው ደቂቃ ላይ ማንቸስተር ሲቲ ሁለት ለባዶ መምራት የሚችሉበትን አጋጣሚ አበከሩት ዋው ኢታን ፒኖክ እንዲሁም ደግሞ ዳሲልቫ አጠገብ ላጠገብ ነበሩ
2: ቆንጆ ኳስ ከኒ
0: ኢልማን ኒዴ ግን ኳሱን ያሻማበት መንገድ እጅግ አስገራሚ ነበር ፒኖክ ዶዋላ ለማውጣት ጥረት አደረገ
2: የመሻራድሉ ግን በጣም ሰፊ ነበር አሜናልባት
1: በመጀመሪያ አይ ፒኖክ ያው በጭንቅላቱ ጨረፍ አርጎት ስለነበረ ምናልባት ውሳኔው ሊያዛባ ይችላል ግን
2: ያ ባለፈው ሳምንት ላይ የማጓየር በጣም ብዙ አንዳወዛገበው ሁሉ ምናልባት የኛው
0: ማልሜዳ ላይ ሌላ ኳስ
1: ብሬንትፎርድ ኳስ ተሻራሚ
0: ኦ
2: ጄደን አንቶኒ ነበር ያስቆጠረ የነበረው ግቡ ተሽሯል
0: በቀኝ መስመር ላይ ሌላ ኳስ አደገኛ ሙከራ ለማድረግ ጥረት ያደርጉ ይገኛሉ ማልሜዳ ላይ ክላርክ ወደኋላ መልሶታል እሱ የመለሰው ኳስ በቀኝ መስመር ላይ እንደገና ወደ ከሰማ
1: በጣም በጣም በጣም
0: ዶናሩ ማጣው
1: ምን አይነት
0: አጃይብ ነው
2: ዋው
0: ለታመን ማይችል ጃሉጂ ዶናሩ ማንቸስተር ሲቲ ነው ተረፈ ዋው ማንቸስተር ሲቲ በዚህ ተቀጠለ ኮንቨንተሪ ጎል ማስቆጠር እድላለው በቀኝ መስመር ላይ ተሻማ እንደገና ሌላ ኳስ ወጣባቸው ወጣባቸው ወጣባቸው ማንቸስተር ሲቲ ፈተና ውስጥ ገባ ሲምስ ከገባ በኋላ እጅግ አደገኛ ሙከራ ኦ ጃሎጂ ዶናሩማ አላበው በጨርቅ ፊቱን ጠራረገ ላቡን ጠራረገ ጃሎጂ ዶናሩማ ኦ ማንቸስተር ሲቲ ሚላን ቫን ኤዌክ እጅግ አስገራሚ እንቅስቃሴ በቀኝ መስመር ያረገ የሚገኝ ጨዋች ነው ምን አይነት እንቅስቃሴ
2: አሚያዩ ኳሱን
1: በፓላስ ሶስተኛ ጎል አስቆጠረ
0: ኦ ክሪስታል ፓላስ ክሪስታል ፓላስ
1: 3-2
0: 3-2 የመራ ይገኛል ክሪስታል ፓላስ 3-2 በሆነ ውጤት የመራ ነው የሚገኘው ጉድ አድማጮቻችን እጅግ አስገራሚ ነው በተመሳሳይ ሰዓት ፉላም ከክሪስታል ፓላስ ክራቨን ኮቴጅ ላይ 3-2 በሆነ ውጤት የመራ ይገኛል
2: ካምባክ
0: ፍርት ሽሎበታል ማንቸስተር ሲቲ ምዝዲን ፈተና ውስጥ ገብቷል የማንቸስተር ሲቲ ተከላካዮች ፈተና ውስጥ ገብቷል ሲምስ እንዲሁም ደግሞ ሌላ ተቀይሮ የገባው ተጫዋች ቹዋና እጅግ ከባድ እንቅስቃሴ ያረጉ ይገኛሉ ኦ የኮንቨንትሪ ሲቲ ደጋፊዎች በጣም ቆምጧል በነገራችን ላይ የኮንቨንትሪ ሲቲ አብርሃም ነን ካላፍቶ ማንቸስተር ሲቲ ሁለት ኮንቨንትሪ አንድ ብሎናል
2: ምናልባት አሜን
0: እና ያለን
2: በዚህ ውድድር አመት የመጀመሪያ ጎላቸውንም ሊያገኙ ስለሚችሉ ኮንቨንትሪዎች ሰለብሬት በጣም በሰፊ ይደረጋል ቢያስብ
0: ሎን ያዝል እስከ 80 ደቂቃ ቲክታክ ላይቭ ላይ እነማን እንደገና እድለኞች ናቸው በነገራችን ላይ ያንን ውጤት እንትን ያለው ተይዟል ወደኋላ እንገጻለን እነማን አሸነፈ የሚለው እስከ 80 ደቂቃ ነበር ያለው እንደገና ሌላ ኳስ በግራ መስመር ላይ ተሻማ ዳሲልቫ ሻማ ኳስ ግን ወጣባቸው ሲምስ
2: ተደጋጋሚ ያንኳኩ
0: አረገኛ ሙከራ አድርጎ ነበር ማንቸስተር ሲቲ ላይ ማንቸስተር ሲቲ ተረፈ 81ኛው ደቂቃ ላይ
1: አቻ እንዲሆን ግን እየፈቀዱላቸው ነው ሚኒ ማኔጅመንታቸው በጣም አስጊ ነውና በጣም ተነሳስተዋል ብሬንትፎርዶች እና በጣም ይሄ ታይም ማኔጅመንት የሚባለው ነገር ላይ
2: ኮቨንተሪዎች
1: በደንብ ሲቲ መጠንቀቅ ያለበት ይመስለኛል። አሁን ተጫዋቾች ያሉት ያንን እንዲያደርግ የሚያግዙት እንደ አንደርሰን አይነት ተጫዋቾች አሉ። ግቫርዲዮል በደንብ ሰብሮ የገባ ያንን የታይም ማኔጅመንት የኳስ እንቅስቃሴ ማሳለጥም ይቻላል እና አብዛኞቹ ሁሉም ተጫዋቾች ማለት በሚቻል ደረጃም ባክፎሩንም ምኑንም ስትመለከተው ሁሉም ከኳስ ጋር ምቾት ያላቸው ናቸው። ሶ በደንብ ኳሱን መያዝ የሚጠበቅባቸው ይመስለኛል። ካለበለዚያ ግን አሁን ባለው ሁኔታ የተነቃቀው ኮቨንትሪ አቻ ለማድረግ ነገሮች እየተመቻቹለት ነውና በደንብ ቦክስ ውስጥ ደግሞ ኬዎስ መፍጠር የሚችሉ ተጫዋቾችን ነው ቀይሮ የሚያስገባው። መጀመሪያም ያሉት ተጫዋቾች አሉና ስጋት ነው ለሲቲ የመጨረሻዎቹ 10 ደቂቃዎች።
0: በሕክምናው ዘርፍ በካበተ ልምድ ይዘን በውጭ ሀገር ባስገባናቸው ዘመናዊ መሳሪያ ታግዘን አገልግሎት በመስጠት እንታወቃለን። የላቀ ሕክምና አገልግሎታችን የታወቀ ነው። የአዋቂ ሕፃናት የድንገተኛ ሕክምናን ጨምሮ የአጥንት፣ የአንገት በላይ የአይንና የጥርስ ሕክምና ማድረግ መደበኛ ስራችን ነው የሚላችሁ አሚን አጠቃላይ ሆስፒታል ጤናን ያስቀድማል። የፉትቦል ባንድ አመቱን ሙሉ የክብር አጋር ሆኖ ከኛ ጋር እየዘለቀ ይገኛል። አብነት ኮካኮላ አጠገብ እንገኛለን። በ80 ደውሉልን እያላችሁ ነው የሚገኘው አሚን አጠቃላይ ሆስፒታል። አዲሱ አመት የሰላም የፍቅር የስኬት እንዲሆንላችሁ እየተመኘ የሚገኘው የኦሮሚያ ህብረት ስራ ባንክ በአዲሱ ዓመት አዲስ ነገር ይዞ ከች እያለላችሁ ነው የሚገኘው። ታዲያ ይህ አዲሱ ነገር ምንድን ነው ካላችሁ ደግሞ የውጭ ገንዘብ ማስተላለፊያ አዲስ መተግበሪያ ነው። እሱም ኮፕሪሚት የተሰኘ ይህንን አፕ ወደ እናንተ ሲያቀርብ ታላቅ ደስታ ይሰማዋል። የምንዛሬ ዋጋና የላቀ የምንዛሬ እንዲሁም ደግሞ ቤስ ሬትን የሚያስገኝሎት መተግበሪያ ሲሆን እኛም ይህንን መተግበሪያ ለእርሶ ስናቀርብ ታላቅ ደስታ ይሰማናል። ይህ ድል በፍጹም እንዳያመልጡ በውጭ ሀገር ለሚገኝ ወዳጅ ዘመዶ በኮፕሪሚት ገንዘብ ላክልኝ የሚለውን መልእክት አስቀድሞ መንገር ደግሞ ተገቢ ነው ይላል ባንኩም። መተግበሪያው የምንዛሬ ዋጋ ዕለታዊ ተመን የሚያሳይ በመሆኑ ለተጠቃሚዎች ከዕለታዊ የገበያ ዋጋ ጋር ማነጻጸር እንዲችሉ የሚረዳ መሆኑ ደግሞ ለየት ያደርገዋል እያላችሁ ነው የሚገኘው። በቪዛ ካርድ፣ ማስተር ካርድ፣ አፕል ፔይ ወይንም በጎግል ፔይ በቀጥታ በኮፕሪሚት የተላከሎትን ገንዘብ ከሁሉም በላቀ የምንዛሬ ተመን በቀጥታ ወደ ኦሮሚያ ህብረት ስራ ባንክ ሂሳቦ ወይንም ወደ የትኛውም ባንክ ሂሳብ መግባት ይችላል ይላችኋል በኮፕሪሚት። ኮፕሪሚት ከውጭ ሀገር በቀላል በምቾት ምቾት ባለውና ደህንነቱ በተጠበቀ ሁኔታ ገንዘብ ወደ ሀገር ቤት ማስተላለፍም ያስችላል። ታዲያ እናንተም ከአፕ ስቶር ወይንም በፕሌይ ስቶር መተግበሪያውን በማውረድ የላቀ ምንዛሬ ተመን ቤስ ሬት ተጠቃሚ ይሁኑ እያላችሁ ይገኛል የኦሮሚያ ህብረት ስራ ባንክ። አመቱን ሙሉ የክብር አጋራችን ስለሆነ ከልብ እናመሰግናለን። ዶክተር ሚስፋ ልዩ ጥርስ ህክምና ክሊኒክ ሌላኛው የክብር አጋራችን ሆኖ ከኛ ጋር እየዘለቀ ይገኛል። በዶክተር ሚስፋ ልዩ ጥርስ ህክምና ክሊኒክ ዘመናዊ መሳሪያን አስገብተን ስለ ጥርሶ እንዳያሳስበው ለየት ያለ ጥራቱን የጠበቀ የህክምና አገልግሎት እየሰጠን እንገኛለን። በዶክተር ሚስፋ ልዩ ጥርስ ህክምና ክሊኒክ በተለየ መልኩ ጎንና ጎን የተነቀሉ ጥርሶች ካሉ በኢምፕላንቴሽን መካኒዝም ሳይሞረዱ እንተክላለን። ከየትኛውም ሆስፒታል ክሊኒክም ሆነ ማንኛውም አይነት የጥርስ ኤክስሬይ ቢታዘዝሎ እኛ ቤትም እኛ የጥርስ ክሊኒክ ላይም እነዚህ መሳሪያዎች በተለይ ፓናሮሚክ፣ ሲቢሲቲ እና እንዲሁም ደግሞ 3D ኤክስሬይ ማሽኖች ስላሉን እንዳያሳስቡ የብሬስ አገልግሎትም እንዲሁ እንሰጣለን። በዘርፉ አንቱታን ያተረፉና የረዥም ጊዜ ልምድ ያላቸው የህክምና የጥርስ ህክምና ባለሙያዎች ስላሉን በቀላሉ የጥርስ ብሬስ አገልግሎትንም እንሰጣለን። የጥርስ የህፃናት የጥርስ ህክምናንም በዶክተር ሚስፋ ልዩ ጥርስ ህክምና ክሊኒክ ማግኘት ትችላላችሁ። ጦር ኃይሎች አደባባይ ድሪም ታወር 5ኛ ፎቅ ላይ እንገኛለን። ለበለጠ መረጃ በ0913335358 ላይ ይደውሉ። አሰልጣኝ ኢንዞ ማሬስካ እርሊንግ ብራውት ሃላንድ ሊቀይሩት ነው። ኢዲያ
2: ተጎድቷል።
0: 85ኛው ደቂቃ ላይ ማንቸስተር ሲቲ አንድ ለባዶ እየመራ ነው። ማንን ሊቀይሩ ነው?
2: ኤልመንድ ኢዲያ የሚቀይሩት ይመስለኛል። ምክንያቱም ተጎድቶም ሜዳ ላይ ተቀምጧል። ምናልባት እሱን በማስወጣት በማንቸስተር ሲቲ ቤት ጥሩ አካዳሚ ላይ ጥሩ እንቅስቃሴ ሲያደርግ የነበረው ጉዳት ነው።
3: አሜን
2: አዲስ ፈራሚ እንደመሆኑ መጠን
3: በቡንደስሊጋ ጨዋታ ላይ ዶርትሞንድ ኤስኤንፒ አሬና ላይ ሆፈንሄምን 3-0 ባሸነፈ በጨዋታ ኢታን ንዋኔሪ እንግዲህ ለቡድኑ ጥሩ ጅማሮ አድርጓል። አክብሮ የመታው ኳስ ተቆጥሮ 32ኛው ደቂቃ ላይ ጥሩ ጅማሮ አድርጋለች።
0: ቾምቤ ከቀባና አለን ብሎናል። ከልብ እናመሰግናለን። የዘወትር ቤተሰባችን ቾምባ ከቀበና አለን እየሰማናችሁ ነው ብሏል። ማንቸስተር ሲቲ 1-0 እየመራ ነው። ማካዶ ተቀይሮ እየገባ ይገኛል። ሌላ ወጣት 56 ቁጥር ለባሹን አሰልጣኝ ኢንዞ ማሬስካ ቀይረው ያስገቡ ይገኛሉ። አረገኛ ቦታ ላይ የመርሶ ወራ ለመውረድ ተጋጁ ይገኛሉ። ሚላን ቫን ኤሪከ ኳስ ለመውረድ ተጋጀ ይገኛል። ቀድሞ ማረገኛ ኳስ ወርውሮ ነበር ተወረወረ።
2: ከባድ ኳስ ነው።
0: አዩ ቦዲ ኳሱን ለማረጥ ጥረት አርኳል። ማልሜዳ ላይ እንደገና በግራ መስመር ላይ ወዷላ ተመልሷል። ግብ ጠባቂው በረሽሙ የወረወረ ይገኛል። በዚህ ሰዓት በቀኝ መስመር አቅጣጫ ላይ ኮንቨንትሪ ሲቲ 3 ደቂቃዎች ይቀራሉ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ። አሰልጣኝ ፍራንክ ላምፓርድን እየተመለከትን እንገኛለን። ውድ አድማጮቻችን
2: ምናልባት ጎል ከተቀጠረ ግን አሜ እጅግ በጣም አስቸጋሪ ነው ለማንቸስተር ሲቲ የሚሆነው። በቦርንማውዝ ጨዋታ ላይ ተመልክተናል አይደል? ባለቀ ሰዓት ግብ አስቆጥሮ ማሸነፉን አስታውሳለን።
0: የመልሶ ተወረወረ ኳስ ጂያንሉጂ ዶናሩማ በግንባር ግሪምስ በግንባር ገጭቷል። በግራ መስመር ላይ ዳሲልቫ አላገኘውም። ማታዎች ኳስ ማልሜዳ ላይ ፊል ፎደን በመልሶ ማጥቃት ማንቸስተር ሲቲ ጣሉት ሞትበት። 87ኛው ደቂቃ ላይ ሀመር እንደ ሀመር ነው የሆነበት። በነገራችን ላይ እዛው ፊት ለፊት ነው ግጥም ብሎ ቆመበት። 38 ቁጥር ለባሹ የኮንቨንትሪ ሲቲው ሀመር ፊል ፎደንን ጠልፎ ጥሎታል። ቅጣት ምቱን ወደ አስጀምረውታል። በቀኝ መስመር ላይ ተሻማ ኢታን ፒኖ ኳሱን ሸፍኖ ወደ ውጭ እንዲወጣ አድርጎታል። ኮንቨንትሪ ሲቲ በመጀመሪያው ፕሪሚየር ሊግ ጨዋታ በአርሰናል 3 ለባዶ ተሸንፏል። ከዛ ውጪ በሁል ሲቲ 1 ለባዶ ተሸንፏል። በዚህኛው ውድድር ዓመት ዛሬ የሚሸነፍ ከሆነ በአራት የውድድር ዓመታት በተከታታይ በሶስት የጅማሬ ጨዋታዎች በሶስት ተከታታይ ጨዋታዎች ሲሸነፍ ይህ ውድድር ከ1968 በኋላ ለመጀመሪያ ጊዜ ነው። በነገራችን ላይ ሶስት ጊዜ ከዚህ ቀደም 1968-69 እንዲሁም ደግሞ በ1919-1920 ውድድር ዓመት በ1949-1950 እንዲሁም ደግሞ በ2011-12 የውድድር ዓመት በሁለተኛው የሊግ እርከን እያለ በሶስት ተከታታይ የመጀመሪያ ጨዋታዎች ሽንፈት አስተናግዷል። ታዲያ ዛሬ ጎል የሚያስቆጥር ከሆነ ለመጀመሪያ ጊዜ ይሆናል። በጣም አስገራሚ ነው። በመጀመሪያዎቹ ሁለት ጨዋታዎች ጎል አላስቆጠረም። ዛሬም የውጤት 1-1 በሆነ ውጤት የሚጠናቀቅ ከሆነ እጅግ መጥፎ ሪከርድ ከ2011-12 በኋላ ሌላ ታሪክ ያስመዘግባል።
1: በአንጻሩ አብሮት የመጣው ሃል ሲቲ ደግሞ ጥሩ አጀማመር ነው ያደረገው። ከአቅሙ አንጻር በደንብ ጥሩ አጀማመር ነው ያደረገውና
0: 89ኛው ደቂቃ ላይ ደርሰናል። ውድ አድማጭ ተመልካቾቻችን
1: ሰንደርላንድ አቻ አርጓል።
0: ሰንደርላንድ አቻ ሆኗል።
1: ኢንዞሌፊ
0: አቻ ሆኗል። የማዘን ምቱ ተመታ። በግንባር ተገኝቷል። ሀመር ገኝቶታል። እንደገና
2: ሃላንድ በመከላከል ረገድ
0: እንደገና ማንቸስተር ሲቲ ኤሬት አንደርሰን ለማውጣት ጥረት አድርጓል። ኮንቨንትሪ ወረራ ይዟል። ያሰልጣኝ ፍራንክ ላምፓርድ ቡድን ገና እንደመጣ ሶስተኛ ተከታታይ ሽንፈት ለማስተናገድ ከጫፍ ደርሷል። 90ኛው ደቂቃ ላይ ደርሰናል። አሚን አጠቃላይ ሆስፒታል የኦሮሚያ ህብረት ስራ ባንክና ዶክተር ሚስባ ልዩ ጥርስ ህክምና ክሊኒክ የክብር አጋሮቻችን ናቸው። ፎርዝ ኦፊሻሉ 5 የተባከሉ ደቂቃዎችን አስመልክቷል። የኮንቨንትሪ ሲቲ ደጋፊዎች ግን ውጤት የተፈለጉ ይመስላል። መፈለግ ሳይሆን መፈለጋቸው ግዴታም ጭምር ነው።
2: ደስተኛ ሆኗል። ደግሞ
0: ግን ደግሞ የሆነ የቋመጡ ይመስላል።
2: 5 ደቂቃ ሲጨመርከው
0: ተስፋ አድርገዋል።
2: ሞራል
0: አሳንቴት በዚህ ሰዓት ወድቋል። ወደው ለማስጀመር ጥረት ያደርጉ ይገኛሉ። ዮርኔክ በግራ መስመር ላይ ግሪምስ ኳሱን አሻግሮታል። ማት ግሪምስ ያሻገረው ኳስ ግን ኢታን ፒኖ ኳስ ወደ ውጭ ወጥቶበታል። 5 ደቂቃው ተጨምሯል። ውድ አድማጭ ተመልካቾቻችን ተወዳጁ ብስራት ኤፍ ኤም 101.1 ላይ ፉትቦል ባንድን ነው እየሰማችሁ የምትገኙት። በትንታኔው ረገድ በአምላክ ይልፋሸዋ እንዲሁም ደግሞ ዮናታን ስዩምና ጋዜጠኛ ሰይድ አበራ በኮሚታተርነት እኔ ማመድ ዲን ከማል ቴክኒኩን በጥራትና በብቃት እየተቆጣጠረ ኤፍሬም ተክሉ ከኛ ጋር ቆንጆ ጊዜን እያሳለፈ ነው የሚገኘው። የእኛን መውጣት ተከትሎ ደግሞ ሌላ ጨዋታ ዛሬ ምሽት በእንግሊዝ ፕሪሚየር ሊግ ሁል ሲቲ አዲስ ወደ ሊጉ ከፍ ያለው ሁል ሲቲ ከአስቶን ቪላ ጋር የሚያደርጉትን ጨዋታ ንስር ስፖርትና ፍራውን ረቡማ ዜዶ ወደ እናንተ ይህንን ጨዋታ የሚያደርሱ ነው የሚሆነው። 91ኛው ደቂቃ ከ20 ሴኮንድ ላይ ደርሰናል። 5 የባከኑ ደቂቃዎች ተጨምሯል። ውድ አድማጭ ተመልካቾቻችን ማንቸስተር ሲቲ በርሊንግ ብራውት ሃላንድ የገንባር ኳስ አሁንም ታግዞ አንድ ለባዶ በሆነ ውጤት እየመራ ነው የሚገኘው። ጨዋታው ግን በዚህ ውጤት የሚጠናቀቅ አይመስልም። ጃንሎቺ ዶናሩማ በረጅሙ ኳሱን አውጥቷል። ኦርሊንግ ብራውት ሃላንድ ጥፋት ሰርቷል በሚል የቅጣት ምት በዚህ ሰዓት ተሰጥቷል። በዚህ ሰዓት የቅጣት ምት ሰጥቷል። የማል ዳኛ ሰጥቷል። ፖል ቴርኒ በዚህ ሰዓት የቅጣት ምት ሰጥቷል። የቅጣት ምቱን ደግሞ ካርል ሩዝወርዝ ለመምታት ከግብ ክልሉ ወጥቷል። ከማል ሜዳው ትንሽ ወደ ኋላ ከፍ ብሎ ነው የቅጣት ምቱ የሚገኘው። የበሰበሰ ዝናብ አይፈራም አይነት ነገር ነው፣ ግን አንድ ለባዶ ነው። የበሰበሰ ያሰኛል።
2: ምናልባት ግብ ካስቆጠሩ ሴሌብሬሽኑ ግን በጣም የሚገርም ሴሌብሬሽን እንደሚሆን ምንም ጥያቄ የለውም።
0: የቅጣት ምቱ ተሻማ። የተሻማው ቅጣት ምት እንደገና እዛው ለማምጣት ጥረት ያደርገ ይገኛል። እንደገና ማንቸስተር ሲቲዎች ተረባረቡ። ኦ ወደኋላ አወጣለሁ ብሎ ፊል ፎደን ወደኋላ መለሰው፣ ግን ኳስ ወደ ውጭ ወጥቷል። ወደ ውጭ ወጥቷል። 2019
3: እየመጣ ይገኛል። ዲፍሌክሽን አለው፣
0: ዲፍሌክሽን አለው። ቶማስ ቦቢ ቶማስ 2019 እየመጣ ይገኛል። እስኪ ከዚህ ልጠይቃችሁ፣ ምን እያሰባችሁ ነው?
3: እኔ የዮኒ ነገር ነው እያሳሰበኝ ያለው እሱ ጉዳይ በደንብ አይምሮ ውስጥ ሁሌ ያለ። እንደውም
0: አዲስ ነገር እንጠብቃለን። አይ የሆነ እንትን እየሰማው ስለሆነ እኮ ነው ይሄንን እየጠየቀቻለ። ጭምጭምታ አለ፣ ጭምጭምታ አለ። በአምላክ ጋም የሆነ ጭምጭምታ አለ። ሩመርስ አለ። እንደገና የቅጣት ምት የማዘር ምት ተሻማ። የተሻማው ኳስ አሳንቲ ያሻማው ኳስ ይኒርክ ነበር ኳሱን ያሻማው። እንደገና መልሶ ፒኖክ አላገኘም። ጥፋት ጥፋት፣
2: ኦፍሳይድ።
0: ፒኖክ ላይ ከጨዋታ ውጭ አሉ። ጨዋታው በኦፍሳይድ ቅጣት ምት ይጀምራል። 2 ደቂቃ ብቻ ይቀራል። 2 ደቂቃ ይቀራል። አዲሱ ዓመት እየቀረበ ነው የሚገኘው። ውድ አድማጭ ተመልካቾቻችን ዛሬ ሰኔ 30 ዘንድሮ ነሐሴ 30 አምስት ቀናት ብቻ ይቀሩታል።
2: ጳጉሜ 5 ነች።
0: አዎ ጳጉሜ 5 ነው።
2: ብዙ ነገር ይታቀድባታል። የዓመቱ እቅድ ጳጉሜ ላይ ነው የሚሆነው። ስለዚህ የቱ ጋር መሄድ እንዳለብን በደንብ እንለያለን።
0: መስቀለኛ ጥያቄ ነው በሰሰልኩ አይሉ ያቆጨልጫ።
2: ስለዚህ አድማጮቻችንም ያው በእርግጠኝነት
3: ተው በቃ ተሳቀቀው። ወደ ኳሱ እንመለስ።
0: ወደ ኳሱ እንጂ
3: በረግራ ለምን ጭንቀቱን ፊል እያረኩት ስለሆነ
0: አላወራም። እሺ 94ኛው ደቂቃ ላይ ደርሰናል። አንድ ደቂቃ ብቻ ይቀራል። በቃ ሲሆን ይሆናል።
2: በትክክል በጊዜው።

0: ዋል ነው ፓኒኩ። ዘንድሮ የተመለከትናቸው የምንገኘው በረጅሙ ተሻገረ፣ ግን አስቶን ቪላ ግርስ ነው የደረሰችው። ቪክተር ሊንድሎፍ ተረጋግተዋል። ቪክተር ለዛየውን ሱዙኪ፣ አድማጮቻችን አብራችሁን ስላላችሁ ከልብ ከልብ እናመሰግናለን። ነሰር ስፖርቶች ነገ ሰማይ በታች ከደመና በላይ ከፍ ብለን ይህንን ጨዋታ ወደ እናንተ እያደረስ እንገኛለን። ጀማል ሳይድ፣ ፍራውን ረቡ ማበትንተናው ይህንን ጨዋታ በኮመንተሪ ዘነቦ ብሸት፣ በቴክኒክ ቁጥጥሩ ኤፍሬም ተክሮ ኤፋም አብሮን ከፍ ብለው እየዘለቀ ይገኛል። የክብር እንግዳችንም አቶ ቀድሮ ጌታቤ የዘምዘም ባንክ የዲጂታል ባንኪንግ ሰርቪስ ማናጀርም በክብር እንግድነት አብሮን ከሰማይ በታች ከደመና በላይ ከፍ ብሎ አብሮን እየዘለቀ ነው የሚገኘው። ማቲ ካያሽ ካይ ተረጋግተዋል። ማቲ ካያሽ መለሰውት መሃል ሜዳ ላይ እሱ የመለሰው ኳንስ ቪክተር ሌንደሎፍ ለዛዮን ሱዙኪ ተረጋግተዋል። የአራት ዓመቱ ጃፓናዊ ግብ ጠባቂ ዛዮን መለሰ ለቪክተር ሌንደሎፍ። ስዊድናዊ ኮኮ ቪክተር ኤረናይ ሌንደሎፍ 43ኛው ደቂቃ ከ40ኛው ሰከንድ ደርሰናል። አሁንም ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኙ። አስቶን ቪላዎች ተረጋግተው ኳሶ ለመያዝ ጥረት እያደረጉ ነው የሚገኙት። የክብር አጋሮቻችን አብረዎቹ ከፍ ብለው እየዘለቁ ይገኛሉ። በሀገራችን የመጀመሪያው ሙሉ ለሙሉ ኮለር ነጻ የሆነ ባንክ ዘምዘም ዲሰላፕን በመጠቀም ወይንም ኮከብ 600 መሰላል ላይ ይጠቀሙ ይላቸዋል። ለማንኛውም ጥያቄና ሴት 9670 ይደውሉ። ዘምዘም ባንክ የማይነጥፍ የእድገት ምንጭ በክብር አጋርነት አብረዎቹ እየዘለቀ ይገኛል። ሌላኛው የክብር አጋራችን ደግሞ ንስር የስፖርት ትጥቅ አልባሳትም በክብር አጋርነት አብረዎቹ እየዘለቀ ነው የሚገኘው። ምናልባት ግን አመለጣቸው ኳሷ መውጣት ችላለች፣ አመልጧቸዋል። ሌላኛው የክብር አጋራችን ንስር ስፖርት ትጥቅ አልባሳት ነው። የተለያዩ ጥራት ያላቸው የማሊያ ምርቶች በተለያዩ ዲዛይን በመረጣችሁት ሳይዝ በምትፈልጉት መልኩ እናቀርባለን። ንስር ስፖርት ትጥቅ አልባሳት እናቅራቢል። ማዘዝ ለምትፈልጉ ለማንኛውም የስፖርት ክለብና ጤና ቡድንም ሆነ ተቋም ይደውሉልን። አድራሻ ጋዜቦ አደባባይ እያላችሁ ይገኛል። 44ኛው ደቂቃ ከ30ኛው ሰከንድ ደርሰናል። አሁንም ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኘው። በ0977 68 8908 በ0901 41 31 65 ሀሎ ይበሉ ይላችኋል። ንስር የስፖርት ትጥቅ አልባሳት ዘምዘም ባንክ የማይነጥፍ የእድገት ምንጭ በክብር አጋርነት አብሯችሁ እየዘለቁ ነው የሚገኘው። ቶላይ ማክባር በግንባር ገጨሰው የገጨው ኳስ ግን ቪክተር ሊንድሎፍ እግር ስና የደረሳቸው ቪክተር ግን ኳስ አልወጣችም። አሁን በድጋሚ ተመለሰ ቡባካር ከማራ ከማራ እየታገል ነው የሚገኘው። ከማራ ከሉዊ ኮይል ጋር ታግለዋል፣ ግን መለሰ ምናልባት አሁንም ግን ኳሶ ተረጋግታ አልተቀመጠችም። ሸሚያሻይ መለሰውን በራሳቸው ግብ ክልል የሚገኙት 45ኛው ደቂቃ ያደርሰናል። ሌዊ ኮይል ቀይ መስመር ላይ ሁለት ቁጥር ለባሾ ሌዊ ኮይል ለመግባት ጥረት አድርጎ ነበረ። መለሰ ኖበል ማንዴ በረጅሙ ምናልባት አመለጣቸው። እንዴት የሚያምር ስራ ነው! አልሲቲዎች ይለያሉ፣ ዘታይገርስ ነብሮቹ ይለያሉ። እጅግ በጣም ድንቅ ኳስ ነበር። አሁን በረጋሚ ተመለሰ፣ ግን አረጋጉት። አስቶን ቪላዎች እጅግ በጣም ነው የፈሩት። አስቶን ቪላዎች ፈርተዋል። የሆነ ምሪ አስቶን ቪላ ፈርተዋል። ኳስን ተረጋግቶ ነው የተቀባበሉ የሚገኘው። ቸሮ ሜንገስ መለሰ ለማቲ ካያሽ። የመጀመሪያ አጋማሽ ተጠናቀው አንድ ደቂቃ ጨምሯል። ከአንዱም 40 ሰከንድ ተጋምሷል። አልሲቲ ከአስቶን ቪላ አሁንም ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኘው። ረጅም ኳስ እንዴት የሚያምር ኳስ ነው! ጆርጅ ሄሙሌንገስ አርባት የፍጹም ቅጣት ምት የለም እንዴ! ተወርውሯል ኒኮላ ጃክሰን፣ ግን ማይክል ኦሊቨር ምንም የለም አሉ። ቀጥላሉ ማይክል ኦሊቨር ግን አሁንም እየታገሉ ነው የሚገኙት። ምናልባት ግን አሁንም አስቶን ቪላዎች ግን ኳሱ አልተረጋጋችም። ኦሊቨር ሮበርት ማክበርኔ ትሩፌላ ኳስ እንዴት ነው የሚያምረው መለሰ። አሁን ግን ሀሳቡ ጥሩ ነበር። ሙሐመድ ቦይሎሚ ገብቶ ለነበር ሪጋን ስላተር አመለጣቸው። ፔናልቲ ቼክ ምናልባት ሊኖር ይችላል። ኒኮላ ጃክሰን እንግዲህ ተወረጎረ በመንገድ
1: ምናልባት
0: ምንመለከት የሆነ ለመጪዎቻችን ግን ተወርጉሮ የመጣው ኒኮላ ጃክሰን።
1: አይ ኒኮላ ጃክሰን የመጣበት መንገድ ስፕሊት አድርጎ ነው፣ ግን ከዛ በኋላ ግን ቦክስ ውስጥ የሆነ ንክኪ አለ። ዜዶ ግን ያው እረፍት መድረሱ ሞር ቫር እንዳይመለከቱ አድርጓቸዋል።
0: የመጀመሪያው አጋማሽ አድማጮቻችን ተጠናቀቀ። ሰሚያሻይ ኦሊ ዋኪንስ ላይ ጥፋት ሰራ ይመስል ነበር፣ ግን ምንም የፍጹም ቅጣት ምት አያሰጥም ተብሎ የመጀመሪያው አጋማሽ ተጠናቀዋል። ጨዋታውም 0-0 በሆነ ውጤት ተጠናቀቀ። አድማጮቻችን አብራችሁን ስላላችሁ ከልብ እናመሰግናለን። የክብር አጋሮቻችንም አብራችሁ እየዘለቁ ይገኛሉ። በሀገራችን የመጀመሪያ ሙሉ ለሙሉ ኮለር ነጻ የሆነ ባንክ ዘምዘም ዲሰላፕን በመጠቀም ወይም ኮከብ 600 መሰላል ላይ ይጠቀሙ። ለማንኛውም ጥያቄና ሰ 9670 ይደውሉ። ዘምዘም ባንክ የማይነጥፍ የእድገት ምንጭ በክብር አጋርነት አብሯችሁ እየዘለቀ ይገኛል። ሌላኛውም ንስር ስፖርት ትጥቅ አልባሳትም ሌላኛው የክብር አጋራችን ነው። የተለያዩ ጥራት ያላቸው የማሊያ ምርቶች በተለያዩ ዲዛይን በመረጣችሁት ሳይዝ በምትፈልጉት መልኩ የማሊያ ስም ቁጥርና የክለብ አርማ የልምምድ ቢብስ ካሶትን የክለብ ባንዲራ ባዘዙት መጠንና ቁጥር እንደ ንስር ንስር በጥራትና በፍጥነት እናቀርባለን። ንስር ስፖርት ተቃልባሳት እናቀርባቢ ማዘዝ ለምትፈልጉ ለማንኛውም ስፖርት ክለብ ጤና ቡድን መሆነ ተቋም ይደውሉልን። አድራሻ ጋዜባ አደባባይ በ0967 68908 በ0901413165 ሃሎ ይበሉን ያላችሁ ይገኛል። ዘምዘም ባንክ የማይነጠፍ የእርገት ምንጭ ንስር የስፖርት ተቃልባሳት

0: አጋርነት ተብሯቹ እየዘለቁ ይገኛሉ። እንደዚሁም ሽልማቶቻችንም አሉ አድማጮቻችን፣ ያንንም ሽልማቶች ወደ እናንተ ያደረሰን እንገኛለን። በዩቲዩብ ገባገባ ያላችሁ ንስር ስፖርት በዩቲዩብ የጠየቅነው ጥያቄ አለ፣ ያንን ጥያቄ እየመለሳችሁ ተሸላሚ ሆኑ። ጥያቄውንም አስቀድመን ጠይቀናችሁ ነበር። እሱን ጥያቄ ተሸለሙ የዘምዘም ስኩል ፔን በመጠቀም በየትኛው አማራጭ መክፈል ይችላሉ። ንስር ስፖርት በእንግሊዘኛ ብቻ በተጻፈ ዩቲዩብ ፔጃችን ይንን ጥያቄ ጠይቀናል። እየሸለመው ማር ይንን ጥያቄ ጠይቀናል። የመለሰው አድማጫችን ደግሞ ኦሪጅናል ማሊያ ለሶስት አድማጮቻችን የምናደርስ ይሆናል። እንደዚሁ ንስር ስፖርት ዌር በእንግሊዘኛ ብቻ በተጻፈው የቲክቶክ ፔጃችንም ግቡ። ንስር ስፖርት ዌር በተለይ ሊንኩን ቴሌግራም ላይ ታገኙታላችሁ፣ ፌስቡክ ላይም ሊንኩን አስቀምጠላችኋል። በዛ ሊንክ ተጠቅማችሁ ቲክቶኩን ጆይን በሉ። ከዛ ንስር ስፖርት ዌር በእንግሊዘኛ ብቻ የተጻፈ የቲክቶክ ፔጅ ነው። ያንን ፔጅ ፎሎ አድርጉ፣ ግምታችሁን አድርሱ። አንደኛ ለወጣ 700 ብር፣ ሁለተኛ 500 ብር፣ ሶስተኛ 400 ብር ይሸልማችኋል። አድማጮቻችንም ስለምትሸልሙ ዘምዘም ባንክ እንደዚሁም ንስር ስፖርት ትጥቅ አልባሳት ከልብ ከልብ እናመሰግናለን። ቴክኒሽያናችን ኤፋ የክብር አጋሮቻችን መልእክት አሰምተው ስንመለስ እናንተ አድማጮች ምን ምን አላችሁ? መጀመሪያው አጋማሽ ምን ይመስላል የሚለውን እንመለሳለን።
1: አልፍ መብሩክ የምስራች። ዘምዘም ባንክ ባሉበት ሆነው በቀላሉ የብድር አገልግሎት ማግኘት የምትችሉበትን እድል አመቻቸ። ያለምንም ማስያዣና ወለድ በሙራባሃ ፋይናንሲንግ የብድር አገልግሎት ተጠቃሚ ለመሆን አንሳር ዲጂታል አፕን ይጠቀሙ። በጥቃቅንና አነስተኛ እንዲሁም በመካከለኛ ገቢ ኢንተርፕራይዞች ላይ ለተሰማሩ ባር ነጋዴዎች አሊያም ንግዱን ለማስፋፋት አንሳር ዲጂታል ፋይናንሲንግ መፍትሄ ይዞ መጥቷል። ምን ይሄ ብቻ? ከቤት ሆነው አሊያም ለቢሮ የተለያዩ የቤትና የቢሮ እቃዎችን ለመግዛት እጅ ቢያጥሩ በአንሳር ዲጂታል ፋይናንሲንግ መተግበሪያ የፈለጉትን እቃ በሙራባ ፋይናንሲንግ መሸመት ይችላሉ። ሌላም የምስራች አለን። በአንሳር የፋይናንስ ማበረታቻዎች የብድር አገልግሎት በማግኘት ተጠቃሚ የሚሆኑት 80% ሴቶች ናቸው። አንሳር ዘምዘም ባንክ ዲጂታል ሙራባሃ ፋይናንሲንግ ከክፍያ ፋይናንሻል ቴክኖሎጂስ ጋር በመተባበር።
2: እስኪ ጫነው ጫነው ቶሎ በል እንጂ ቸኩያለሁ። ፍጥነት ፍጥነት! አረ ፍጥነት!
3: እንደዛ ስለቃስ እቃዎች እንዳይበላሽ።
4: አባ እማ ወዴት ልንሄድ ነው?
5: እንዴ ጎረቤቴ ወዴት ነው?
2: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡም? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በዲዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቦን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
6: ሻሃዱ ቁርተል ቀደፊ አዙያ መሰለ መንግስቱ እግር ኳስን በሬዲዮ ተመልከቱ።

0: ተመለሰን መተናል አርማጮቻችን አብራችሁ ስላላችሁ ከልብ ከልብ እናመሰግናለን። በእንግሊዝ ፕሪሚየር ሊግ 3ኛ ሳምንት የለተቀዳሚ መስጊያ ጨዋታ ጨዋታው 0-0 በሆነ ውጤት እየቀጠለ ይገኛል። ጨዋታው የመጀመሪያ አጋማሽ 0-0 በሆነ አቻው ውጤት ተጠናቋል። ሃል ሲቲ ወይንስ አስቶን ቪላ ሁለተኛው አጋማሽ ምን የተለየ ነገር ይፈጠራል ሚለውን አርማጮቻችን የምንመለከት ይሆናል። የመጀመሪያው አጋማሽ ሃል ሲቲዎች አቻ፣ አስቶን ቪላ ምንም ጎል ማስቆጠር አልቻለም። ታዲያ ሁለተኛው አጋማሽ ምን ይፈጠራል አርማጮቻችን አብረን የምንመለከት ይሆናል። ሽልማቶች አሉ። አስቀድሜ ነግሬያችሁ ነበር የዘምዘም ስኩል ፔን በመጠቀም በየትኛው አማራጭ መክፈል ይችላሉ የሚለውን ጥያቄ ጠይቀናል። ንስር ስፖርት በዩቲዩብ የገባችሁንን ጥያቄ መልሱ። የኦሪጂናል ማሊያዎችን የምንሸልማቸው ይሆናል። ንስር ስፖርት በእንግሊዝኛ ብቻ በተጻፈው የዩቲዩብ ፔጃችን እየገባችሁ ጆይን እያረጋችሁ ይህንን ጥያቄ መልሱ እና ኦሪጂናል የማሊያ ተሸላሚ ሁኑ ብለናል። ሌላኛው ንስር ስፖርት ዌር ነው። ንስር ስፖርት ዌር በቲክቶክ ግቡና ንስር ስፖርት ዌር ብላችሁ በእንግሊዝኛ ብቻ ፈልጉ፣ ይመጣላችኋል። ታዲያ ገብታችሁ የዛሬ ልጥፍ አለ፣ በተለይ ሃል ሲቲ ካስቶን ቪላ የሚል ልጥፍ አለ። እዛ ልጥፍ ስር ትገቡና ጨዋታውን ገምቱ። ቲክቶክ ላይ ገብታችሁ ንስር ስፖርት ዌር ብላችሁ ሰርች አድርግታችሁ ካልመጣላችሁ ደግሞ ፌስቡክ ላይ ሊንኩ አለ። ያለ ሊንክ በመጠቀም ቲክቶክ ላይ ጆን ያደርጋችኋል። እየገባችሁ ንስር ስፖርት ዌር በሚለው የቲክቶክ ፔጅ ገብታችሁ ጨዋታውን ገምቱ። አንደኛ ለገመተ 700 ብር፣ ሁለተኛ 500 ብር፣ ሶስተኛ 400 ብር የጥሬ ገንዘብ ሽልማት ለእናንተ ውድ አድማጮቻችን እናደርሳለን እያላችሁ ይገኛል። ከልብ ከልብ እናመሰግናለን። በረከት ከት ያሉ አድማጮቻችን ደግሞ በፌስቡክ ፔጃችን ሀሳብ አስተያየቶቻቸውን እያደረሱና አብሯችሁን እየዘለቁ ይገኛሉ። ከነዛ በርካታ አድማጮች መካከልም ሀሳቦቹን የምናነሳ ይሆናል። ንስር ስፖርት እና መዝናኛ በፌስቡክ ፔጃችን በርካታ በጣም በርካታ የሆኑ ሀሳቦች ነው የመጡልን። እነዚሁን ሀሳቦች እናንሳ። ረዴ ከድር ሙሐመድ የመጀመሪያውን ሀሳብ አድርሶናል። አምዶ አባስ፣ ረዴ ከድር፣ እንደዚሁም ሹሚ ለማ፣ ዮርዲ አበበ፣ አሉላ ገብረ ኪዳን፣ ሃል ሲቲ 0 አስቶን ቪላ 2 ከገንዘብ አጋራችሁን አሁን ንስር ስፖርት ቀምራች የሆነውን ለምን ማሊያ ሸልሙን ብሎና ይሸልምን ነው የምንገኘው እንሸልማለን። እንደዚሁም ደንዱር አርሰናል የሚል የፌስቡክ ስም ሀሳባቸውን አድርሰውናል። ሌላኞችም የዘወትር አድማጮችን ናምዱ አባስ፣ ሙሉቀን፣ እንደዚሁም ሞዛይክ ከጉንችሬ፣ ሰላም ለሁሉ፣ ተስፉ በረከት፣ ሞዛይክ የሚል የፌስቡክ ስም፣ እንደዚሁም ኢንጆራይ የሚል ስም ሀሳባቸውን እያደረሱን ይገኛሉ። ከልብ ከልብ እናመሰግናለን። ሞዛይክ መሐመድ የሚል የፌስቡክ ስም ነው። ከልብ ከልብ እናመሰግናለን። ሌሎችም ሀሳቦች እየመጡ ይገኛሉ። አድማጮቻችን ሀሳባችሁን እየሰጣችሁን ስላላችሁ የእውነት ከልብ ከልብ ከልብ ነው የምናመሰግነው። ነብሮቹ አንድ፣ አንበሶቹ ሶስት፣ አምዶ አባስ ከሎ ሜዳ፣ ታቲ ዘውዴ፣ ሰላም ሰላም ንስሮች፣ እንደዚሁም አድማጮች ሰላማችሁ ይብዛ። ልጅነቴ ናፈቀኝ ሁለት ለወት ይጠናቀቃል። ማንዴማን ሰላም ጤና ፍቅር ያድርልኝ። የተወደዳችሁ ንስር ስፖርት አዘጋጆች ሃል ሲቲ አንድ አስቶን ቪላ ሶስት ብሎና እናመሰግናለን። ሀዋ ታደሰ፣ ረዴ ከድር፣ እንደዚሁም አብድላቅ ነስሩ፣ አምዶ አባስ ከሎሚ ሜዳ፣ ናኦል ይልማ፣ እንደዚሁም ስንታየው ግርማ፣ ጌች ዲሰሪ፣ አዱ ሳዳት ቡና የሚል አሉላ ገብረ ጽጌ፣ አህመድ መድፈኛው ነኝ ከፉሪ ባጃጅ ተራ፣ አዝመራው ተስፎ አሰገድ የሚል የፌስቡክ ስም፣ እንደዚሁም ሱሌማን ሙሳ፣ ሲሳይ ሰፋ፣ በረከት ሰፋ፣ ዮና ግርማ፣ ዳዊት ቤስት፣ ኃይሌ ብሩክ፣ በርከት ከት ያሉ አድማጮቻችን ለሁሉም ጊዜ ያለው ጋሻው፣ እንደዚሁም ሙሉ ቀን የሚል የፌስቡክ ስም፣ ማጋ ዶዮ፣ ዘሪሁን ካሳ፣ ሰላም ሰላም ንስር ስፖርት አዘጋጆች፣ ዜዶ ፊራ ጀሚ፣ እንኳን ደህና መጣችሁ። ወደ ዛሬው ጨዋታ ስመለስ በውድድር ጥሩ አጀማመር ያደረገው ሃል ሲቲ መጥፎ አጀማመር ካደረገው ቪላ ጋር ያደርጋል። ዛሬ ሁለቱንም ጥሩ ጨዋታ ያሳዩናል ብዬ አስባለሁ። ቪላ ከሽንፈቱ ለማገገም፣ ሃል ሲቲ ደግሞ አሸናፊነቱ ለማስቀጠል ይጫወታል። ውጤት ሃል ሲቲ 2 ቪላ 2። በተረፈ ሰላማችሁ ይብዛ ውዶቼ። ዘሪሁን ከአየር ጤና ከልብ ከልብ እናመሰግናለን። ተስፉ በረከትም ሀሳቡን አድርሶናል። ከሰማይ በታች ከደመና በላይ ከፍ ብለን ሃል ሲቲ 2-1 ያሸንፋል ብሎናል። ያሬድ አበበ፣ በርከት ያሉ አድማጮቻችን ናቸው። ሀሳብ አስተያየቶቻችሁን እያደረሳችሁን አብራችሁን እየቆያችሁ ስላላችሁ ከልብ ከልብ ከልብ ነው የምናመሰግነው። በርከት ያሉ በቲክቶክ በነገራችን ላይ ሀሳባቸው እየመጣ ነው የሚገኘው። በቲክቶክ በርከት ያሉ ሀሳቦች እየመጡ ይገኛሉ። እና አብዱማን የሚል የቲክቶክ ስም ሀሳባቸውን እያደረሱን ይገኛሉ። እናመሰግናለን። እንደዚሁም ኩኩ ጎፈው የሚል የቲክቶክ ስም ሀሳቡን አድርሶናል። ከልብ ከልብ ነው የምናመሰግነው አድማጮቻችን። የመጀመሪያው አጋማሽ አስቀድሜ እንደነገርኳችሁ ሃል ሲቲ ከአስቶን ቪላ 0-0 በሆነ ውጤት በአቻ ውጤት ተጠናቋል። የክብር እንግዳችንም አቶ ቀድሩ ጌታቤ የዘምዘም ባንክ የዲጂታል ባንኪንግ ሰርቪስ ማናጀርም በክብር እንግድነት አብሮን እየቆየ ይገኛል። አቶ ቀድሩ ጌታቤ የዘምዘም ባንክ የዲጂታል ባንኪንግ ሰርቪስ ማናጀር፣ ስለ ዘምዘም ባንክ ያሉት መረጃዎች ቀረ የሚሉትን ሀሳብ ካለ ለአድማጮቻችን
1: እሺ አመሰግናለሁ በድጋሚ ሶ ዛሬ በደንብ እያየን ያለነው ከዚ ከዘምዘም ስኩል ፔ ትምርት ቤቶች በቀላሉ ዲጂታል በሆነ መልኩ ከዚ በፊት የነበረው የወረቀት ስራዎች በማስቀረት ፉሊ ዲጂታል በሆነ ሁኔታ የትምርት ቤት ክፍያዎቻቸውን ማኔጅ የሚያደርጉበት ፕላትፎርም ነው። የትምርት ቤት ክፍያ ብቻ ሳይሆን ከወላጆች ጋር ያለውን ኮሙኒኬሽን በጣም ስሙዝ ከማድረግ አንጻር ትምርት ቤቶቹ ቀጥታ ቴክስት ለወላጆች መላክ የሚችሉበት በልክ SMS ለወላጆች ፎርዋርድ ማድረግ የሚችሉበት እንዲሁም ደግሞ የከፈሉ ያልከፈሉ የሚለውን የክፍያ ስርዓቱን በቀላሉ ማኔጅ ማድረግ የሚችሉበት ሶ ከዚህ በፊት የነበረው በወረቀት ማኑዋሊ የከፈለና ያልከፈለ ነው። ኢቭን ኢፍ ወላጅ ቢከፍልም እንኳን ደረሰኝ ይዞ ትምርት ቤት እስካልመጣ ድረስ መክፈሉ ማረጋጋት አይቻልም ነበርና ይሄ ሁሉ ቀርቶ ፉሊ ዲጂታል በሆነ ሁኔታ ልክ ወላጁ በከፈለበት ደቂቃ ትምህርት ቤቱ በSMSም እንዲሁም ደግሞ እዛው ሲስተሙ ላይ በቀላሉ ማየት የሚችልበት ሁኔታ አለ ማለት ነው። ከዛ በተጨማሪ ደግሞ እንደ ባንክ የተለያዩ የዲጂታል ፕሮዳክቶች ለከስተመሮቻችን በቀላሉ እየሰጠን እንገኛለን። ከነዛ ማከል ዘምዘም ዲጂታል የሚባል የሞባይል አፕሊኬሽን አፑን በመጠቀም ዴይሊ የሆነ የባንክ አገልግሎቶቻቸውን መጠቀም የሚችሉበትን ፕላትፎርም አለን። በUSSDም የኢንተርኔት ሳይስፈልግ በሞባይል ኔትወርክ ብቻ በመጠቀም መጠቀም የሚችሉበትን የሞባይል ባንኪንግ ሰርቪስ አለን። እንዲሁም ደግሞ ዘምዘም ካርድ አለን። ያ ካርድ ከስተመሮች ልክ ብራንች መጥተው በጠየቁበት ደቂቃ ጭምር መስጠት የሚቻል ዘምዘም ኢንስታንት ካርድ የሚባል ፕሮዳክት አለን። ልክ ከዚህ በፊት እንደሚታወቀው ከስተመር ብራንች መጥቶ ካርድ ከጠየቀ በኋላ ታትሞ እስኪመጣ ድረስ ዲሌዎች ነበሩ። ያ ነገር ግን ቀርቶ ሙሉ ለሙሉ ዘምዘም ላይ በጠየቀበት ሞመንት ለከስተመሩ መስጠት የምንችልበት ዘምዘም ኢንስታንት ካርድ የሚባል ፕሮዳክት አለን። እንዲሁም ደግሞ ዘምዘም ኪዋር አለን። ነጋዴዎች የዘምዘም ኪዋርን በመጠቀም ከየትኛውም ባንክ ክፍያቸውን በሞባይል ባንኪንግ መጠቀም የሚችሉበት ሁኔታ አለ ማለት ነው። ከዚህ በፊት እንደምናውቀው አንድ ባንክ ከራሱ ባንክ ብቻ ነበረ ክፍያ መቀበል የሚችለው። አሁን ግን ያ በኢትስዊች አማካኝነት ባንኮች በመተሳሰራቸው ምክንያት ማለት ነው ሶ የትኛውም ባንክ ከስተመር መጥቶ አፕሊኬሽኑን በመጠቀም ወደ ዘምዘም ነጋዴዎች ክፍያ ኢንስታንትሊ መክፈል የሚችሉበት ስለሆነ ነጋዴዎች በዚሁ አጋጣሚ ከኛ ጋር መጥተው የዘምዘም ኪዋርን እንዲጠቀሙ በዚሁ አጋጣሚ ጥሪ ማቅረብ ፈልጋለሁ። ሌላኛው ኤቲኤም አለን። ኤቲኤም ማሽኖች ሆስፒታሎች ላይ፣ ሆቴሎች ላይ እንዲሁም ደግሞ ቅርንጫፎቻችን ላይ ካርድ የትኛውን ባንክ ካርድ ይዘው የሚመጡ ከስተመሮች በቀላሉ ማስተናገድ የሚችል 24/7 ወይም 24 ሰዓት እንዲሁም 7 ቀናት አገልግሎት የሚሰጡ የኤቲኤም ማሽኖች አሉን። እነዛን በመጠቀም ከስተመሮቻችን በቀላሉ የትኛውን ባንክ ካርድ ቢይዙ የኛ ኤቲኤሞችን በመጠቀም አገልግሎት ማግኘት የሚችሉበትን ሁኔታ አለ ማለት ነው። ሶ እንደ ባንክ የዲጂታል የሆኑ የባንክ አገልግሎቶች ከስተመሮች ብራንች ሳይመጡ እዛው ራሳቸውን ችለው መጠቀም የሚችሉባቸውን ሰርቪሶች በቀላሉ ሸሪያ ኮምፕሊያንት በሆነ ሁኔታ ማለት ነው። ያው እንደምናውቀው ዘምዘም ባንክ ፉሊ ሸሪያ ኮምፕሊያንት የሆነ ባንክ ነው። ይህን ሁሉ ፕሮዳክቶች ስናመጣ ሸሪያ የኛ ፋውንዴሽን ስለሆነ በዛው ልክ የሸሪያ ፕሪንሲፕሎችን በጠበቀ መልኩ ምንም አይነት ኢንተረስት ሳይኖረው በዛው ልክ ከስተመሮቻችን ሰርቭ የምናደርግበት ሁኔታ አለ ማለት ነው።
2: ያ አርማጅ ተመልካቾቻችን አብራችሁን ቆዩ። ታዲያ እዚህ ስቱዲዮ ውስጥ ታዲያ የዘምዘም ባንክ የዲጂታል ሰርቪስ የማኔጀር ቀድሩ ጌታቤ አብሮን ይገኛል። ከፍ ብለን ታዲያ ከቀድሩ ጌታቤ ጋር በተለይ ማንቸስተር ዩናይትድ ደጋፊ ናቸው። ከፍ ብሎ ታዲያ ስለ ማንቸስተር ዩናይትድም እንዲሁም ስለ ጨዋታው መሀል ላይም ሀሳብ እየሰጣችሁ ነበረ። እንግዲህ ስፖርቱ ላይም አሉ በመጫወት ላይም ይገኛል እና ለባንኩ ይጫወታሉ። ከፍ ብሎ ከኛ ጋር እያመሹ ይገኛሉ። ከልብ ነው የምናመሰግነው። በዚህ አጋጣሚ ነገራችን ላይ ብስራት ስቱዲዮ እንዴት ተመለከትኩ ግን?
1: ያው መጀመሪያ መግቢያ ላይ ለመጥቀስ እንደሞከርኩት አብዛኛው የስፖርት ቤተሰብ እንደሚታወቀው ብስራት የስፖርት ጋላክቲኮ ማለት እንችላለን ትልልቅ ምንላቸው አንጋፋ ምንላቸው ጋዜጠኞች እዚህ ቤት ይገኛሉ እና ብስራትን አለማዳመጥ አይቻልም እንደምታውቁት። እና ኦያያ መሴ ከድሮ ጀምሮ ስፖርቱ ላይ ስፖርትን በሬዲዮ እንዳማራጭ ይዞ ሲመጣ አብዛኛው የእግር ኳስ ወዳድ የሆነ ቤተሰብ ይከታተላል እና ከዛ አንጻር ከዚህ በፊት ሞሮፍ በሬዲዮ ነበር። ዛሬ ደግሞ እንደ ድል ሆኖ እዚህ ተገኝቻለሁ እና ኢትስ አሜዚንግ የሚለው ነገር ማንሳት ይቻላል። Yes, definitely. ድባቡ በጣም ነው ደስ የሚለው እንደሚታወቀው ያው ኢማጂን ነው ማድረግ የሚቻለው በሬዲዮ ስንሰማ ፕራክቲካሊ ደግሞ እዚ ስቱዲዮ ላይ ስንሆን ያለውን ድባብ እጅግ እጅግ በጣም የሚገርም ነውና ኮሜንታሪው ስፔሻሊ መታነሱት ስታት ኦር ያላችሁ ዝግጅት በጣም በጣም ማድረግ ፈልጋለሁ ምክንያቱም ጀስት እንደሚታወቀው ሬዲዮ ላይ ሲወራ አንዳንዴ ጀስት ራንደም ሰዎች የሚያወሩ ሊመስለን ይችላል ግን ዛትማች ያላችሁ ጥልቅ የሆነ አናሊሲስ የምትዘጋጁበት ሁኔታ ስፔሻሊ በስራት ደግሞ በስፖርት ቀደም እንዳልኩት በጣም በጣም ትልልቅ መንላችሁ አንጋፋ ጋዜጠኞች አሉና ከዛ በተገናኘ ቴንክ ሶ ማች እንግዲህ
2: ከልብ እናመሰግናለን
0: አው እናመሰግናለን ሁለተኛው ጌማሽ ሊጀምሩ አርማጮቻችን MK Masara MSRAK Yorkshire English lay ጨዋታው አስጀምሮታል ጨዋታውን ያስጀምሩት ደግሞ ባለሜዳዎቹ ሃል ሲቲዎች ናቸው ከቀኝ ወደ ከግራ ወደ ቀኝ ከቀኝ ወደ ግራ ያጠቀ የገቡት ሃል ሲቲዎች ናቸው ብርቱካናማ በጥቁር ስትራይፕ ማሊያ ነጭ ቁምጣና ብርቱካናማ በጥቁር ስትራይፕ ገንባን አርገው ከቀኝ ወደ ግራ የሚያጠቁል ሃል ሲቲዎች ናቸው አስቶን ቪላዎች ከግራ ወደ ቀኝ ያጠቁ ወደ ሜዳ ገብቷል ሁለተኛው ጋማሽስ ምን ይፈጠራል የሚሉን አሳባ ሴቶቻችሁን አድርሱን ኤማሰናው ግራ መስመር ላይ ኤማሰማር ሰለኒኮ ጃክሰን ኒኮላ ጃክሰን ከሰሚያሻይ ጋር ተያዘዋል ግን ሰሚያሻይ በሚገባ ነው ባለው ሰሚያሻይ እጅግ በጣም አስገራሚ ተጫዋች ነው ይሄ ተጫዋች የተወለደው እንግሊዝ ነው ግን የርጮት የሚገኘው ለናይጄሪያ ቡድን ነው ሰሚያሻይ ባስገራሚ ተኳሰን አጥቷታል መልሰም ጨዋታው የሚቀጥለውናል 45ኛው ደቂቃ ከ50ኛው ሰከንድ ደርሰናል በሌሎች ሊጎችም ጨዋታዎችም በነገራችን ላይ እየተከናወኑ ይገኛሉ የነዛንም ጨዋታ ውጤቶች ወደ እናንተ መናደርሽውን አድማጮቻችን በጣሊያን ሴሪኤም የሚጠበቅ ጨዋታ ለኢንተር ሚላን ከናፖሊ እያረጉት የሚገኘው ጨዋታ እየተከናወነ ይገኛል 72ኛው ደቂቃ ላይ ደርሷል ኢንተር ሚላን በናፖሊ 2-1 በሆነ ውጤት እየተመራ ይገኛል ይተጠባቂ ጨዋታ 2-1 በሆነ ውጤት እየቀጠለ ነው የሚገኘው አድማጮቻችን የጨዋታው ሙጥይቱ ለእናንተ ውድ አድማጮቻችን መናደርስ ይሆናል አሁን በረጋሚ ተመለሰ ጆን ማጊን ማጊኖ ጆአላ ሞላሶት በራሳቸው ኮለነ ሜጌንጉት አስቶን ቪላዎች ቪክተር ሊንደሎፍ ሊንደሎፍ ተረጋግቷል ቪክተር ለታሮ ሚንገስ ሚንገስ እየገፋ ነው ሜጌንዮ ታሮ ሚንገስ ያስቶን ቪላው የዋላ ደጀን ታሮ ሚንገስ በጉዳት ምክንያት ረዘም ላለ ጊዜ መጉዳቱ ይታወቃል በተለይ በሴቨን ጀራርድ ስር የነበረው ዝግብና አሳውሷለን ኒኮላስ ጃክሰን የፈለገ ኳስ ኒኮ ጃክሰን ወደ መስመር ወጣ ከኒኮል ቫዲጋ ተያዘዋል ኒኮ ጃክሰን ኒኮ ግን ኳስ ወደ ኋላ ተመለሱት አምበረጋሚ መለሳ ቡባካር ከማራ ሮስ ባርክሌ ግን ብሎክ አረጉበት እንደገና ቪክተር ሊንደሎፍ ሙሉ ለሙሉ ያልሲ ዝግብ ክላይ ደርሰዋል ታይሮ ሚንገስ መለሰ ለያን ማትሰን ኔዘርላንዳዊ ተጫዋች ቀርሞ ይችላል ተጫዋች ነው የማትሰን ወደ ኋላ መለሱት ለአቡበከር ከማራ ፈረንሳዊ የማርሲያ አካዳሚ ውጤት ለቪክተር ሊንደሎፍ መለሰ ለማቲካሽ ቀይ መስመር ላይ ማቲካሽ ግን ወደ ኋላ አስመለሰዋቸው እንዴት የተጠና ኮምፓክት የሆነ እግር ኳስ ነው ሰርጂ ጃኪሮቪች እያስመለክተው ነው የሚገኙት ግን አስጣሏቸው በረጋሚያኑ ቪክተር ሊንደሎፍ ተረጋግተዋል ሙሉ ለሙሉ ባልሲት የግብ ክልል ነው የሚገኙት ሮስ ባርክ ላይ ለታይሮ ሚንገስ ተመለሰ ለቪክተር ሊንደሎፍ ለመለሰው ነው አሁንም ቀይ መስመር ላይ ነው የሚገኘው ማቲካሽ ካሽ ለቪክተር ሊንደሎፍ ለታይሮ ሚንገስ አሁን ወደ ራሳቸው ግብ ክልል ላይ መጡ ግን አሁን ሙሉ ለሙሉ ወደ አልሲ ግብ ክልል ላይ ሄደች ያ ማትሰን ግራ መስመር ላይ ማትሰን ለሮስ ባርክ ላይ 47ኛው ደቂቃ 50ኛው ሰከንድ ደርሰናል ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኘው እያዳመጣችሁ ስላላችሁ ከልብ እናመሰግናለን አድማጮቻችን ስር ስፖርት ከሰማይ በታች ከደመና በላይ ከፍ ብለን ይህንን ጨዋታ ወደ እናንተ እያደረስን እንገኛለን ጀማል ሰይድ ፍራውን ረቡ ማበትን ተናው ይህንን ጨዋታ በኮመንተሪ ዘነቦ ብሸት ወደ እናንተ እያደረስኩላችሁ እገኛለሁ በቴክኒክ ቁጥጥሩ ኤፍሬም ተክሎ ኤፋ ማብራችሁ ከፍ ብለው እየዘለቀ ይገኛል አቶ ቀድሩ ጌታቤ የዘምዘም ባንክ የዲጂታል ባንኪንግ ሰርቪስ ማናጀርም በክብር እንግድነት አብሯችሁ እየዘለቀ ይገኛል ኦሊቨር ማክባርኔ መለሰ እንደሚያምር ኳስ ነው ሪጋን ስራተር አመለሰ የሌዮት ስትራውድ ማክባርኔ ኦሊቨር ሮበርት ማክባርኔ ምንድን ነው የተራው እሱ ራሱ ተናደዋል እሱ ራሱ አላመነም ኦሊቨር ማክባርኔ እጅግ ኳስ ነበር የሌዮት ስትራውድ አስገራሚ ኳስ ወደ መስመር ገባ ቀይ መስመር ላይ ኤሊዮት ስራው ነው ለማክበርኒ እንጂ
2: ምንም ጫናው ስ አይደለም ኳሱን መጥፋት ይችላል ከዛ በኋላ ደግሞ አሲስት ማድረግ ይችላል በቀኝም በግራም ተጫዋቾች አሉ እጅግ የሚያስገርመኝ ግን በዙር መስኮቱ ባለቀ ሰዓት ላይ ወይ በዴድላይን ዴት ላይ የሊያም ሚላር ትራንስፈር እጅግ የሚገርም ነው በባለፈው ኮንቨንተሪ ሲቲ ሲያሸንፉ ጎል አስቆጠረላቸው ከማንቸስተር ዩናይትድ ጋር ደግሞ አንድ አሲስት ማድረግ ይችላል ተጫዋች በውሰት የሰጠበት መንገድ እጅግ የሚገርም ነውና አሁን ላይ ምናልባት ያንን ክፍተት ለመሙላት ነበር ይሄ ልጅ እዚህ ቦታው ላይ የተገኘው። ግን መጠቀም አለመቻሉ ዋጋ ያስከፍላቸዋል አለ
0: ነበር። ምናልባት አሁንማ መርፔሎሜ ገና አስታሏቸው ማለሳሮስ ባርክላይ መክፈጥሮት እያደረገ ነው የሚገኘው። ሮስ ባርክላይ ማለሳ ኤሚሊያኖ ፑንዲያ ጃክሰን ማግ ዛሬ ምክንያት መሳሪያም ላይ ጎል አይቆጠር የተባለ ነው ይመስለው። ጆ ማግየ ነው አተቻንስ ነው ምን አይነት እድል ያገኙት እኔ መሰለ እድል ተመልከት እንዲ ኤሚሊያኖ ፑንዲያ ኒኮ ጃክሰን ላ ኦ ለጆ ማግየን ገባ ግን ሰቀላት። ኦ እጅግ በጣም
2: ትንሽ ከፋለ እንጂ በጣም ኬሚስትሪያቸው በጣም የሚገርም ነበር። እኔ ከኒኮላስ ጃክሰን እንደዚህ አይነት እንቅስቃሴ አላየሁም ከዚህ በፊትና ይሞክረዋል የሚል እይታ ነበረኝ። በግራው ደግሞ ክሊኒካል ቢሆን ወይም ደግሞ ቢረጋጋ ግን በጣም ይሄ በረኛው ቶሮ ብሎ ስፒድ ስላለው ኳሱን ቶሮ መንካት ስላለበት ነው እንጂ ጎል እድል የሚያገኙበትን ሁኔታ አባከሉት ማለት ነው።
0: 50ኛው ደቂቃ ደረሰና አድማጮቻችን አሁን እንደገና ተመለሰ አቡበከር ከማረ በረጅሙ አሻገረ። አሁን ያማተ ነገር ሰነ ደረሰችው የቼልሲ አካዳሚ ውጤት ነው። የኔዘርላንዳዊ ተጫዋች አሁን ዛዮን ሱዙኪ ለቪክተር ሊንድሎፍ ማለሰቀ መስመር ለማቲ ካሽ እንዴት የሚያምር ቢልድ አፕ ነው። ጆ ማግየን ተርሚኔተሩ ፕሬሲንጉ ተቋቋመ ግን ጥፋት አይደለም። ቀጥሎ አላውን በረጋሚ መለሰ ሉካስ ጉርናዶቭ ለሌውት ስትራውድ ምንድን ነው የሰራው ሌውት ስትራውድ እጅግ በጣም ድንቅ ኳስ ነበር። አሁን ኤቨር ማክበርም ተቆጣ። እንዴት ነው ክሮስ ማታደርግልኝ ማይመኮር ኳስ እንዴት ነው የምትሞክረው አለው። እዚህ ጋር ግን ሉካስ ጉርናዶቭ አስጣለ ለሌውት ስትራውድ ገባ። ልክ ነበርኩ ሴንተር ቢያደርገው መበሳጨትም ነበረበት እንዴ ባሪው ነበርኩ
2: ትክክል።
0: እጅ ድንቅ ኳስ ነበርኩ ለሌት አይቶታልኩ ነው ቀናውን አይቶት ነበር። ግን እንዴት ወይ ለመስጠት ፈልጎ ምናልባት አጣጫ ቀይራ ብለው ይችላል። ለሌውት ስትራውድ እጅ በጣም ድንቅ ኳስ ነበር። ማግኘት ቻለው ኦሊቨር ሮበርት ማክበርኒ ግን ተቆጣ። አሁን በካውንተር አታክ ለመር ጥረት አድርጎ ነበር ጆ ማግኘት ታገል ነው የሚገኘው ግን ተቆጣ ምናልባት ካርድ። አዎ ጆ ማግኝ ተቆጥቷል። ስኮትላንዳዊው ኢንተርናሽናል ከ2018 ጀምሮ ባስቶን ቪላ ምናቀው ተጫዋች ነው። ይህ ተጫዋች አርማጮቻችን አሁን እንደገና ተመለሰው ቪክተር ሊንድሎፍ የዘምዘም ስኩል ፔን በመጠቀም በየትኛው አማራጭ መክፈል ይችላል? ንስር ስፖርት በዩቲዩብ በእንግሊዘኛ ብቻ በጻፈው ይህንን ጥያቄ ጠይቁ። ኦሪጂናል ማሊያዎችን ተሸለሙ ይላናችሁ እንገኛለን። የዘምዘም ስኩል ፔን በመጠቀም በየትኛው አማራጭ መክፈል ይችላል ነው ጥያቄው። በዩቲዩብ ንስር ስፖርት ብላችሁ ይህንን ጥያቄ እንደስማለሱ ያክብሮት ግብዣችን ነው። እንደዚሁም ንስር ስፖርት ዌር በእንግሊዘኛ ብቻ በጻፈው በቲክቶክ ግቡና በዛሬው ልጥፍ ስር በተለይ አስቶን ቪላ ካልሲቲ በዛሬው ልጥፍ ስር ጨዋታውን ገምቱ። በትክክል ለገመቱ 3 አድማጮች 700 ብር 500 ብር እና 400 ብር እንደየደረጃቸው እንደየቅደም ተከተላቸው እንሸልማለን ስላሉ ከልብ እናመሰግናለን። ዘምዘም ባንክ የማይነጠፍ የእርገት ምንጭ ንስር ስፖርት ትጥቅ አልባሳት እናመሰግናለን። 52ኛው ደቂቃ ደርሰናል። ዛዮን ሱዙኬ ግን ተረጋግቷል። አሁን አስቶን ቪላዎች ዛዮን ሱዙኬ በረጅሙ አሻገረ። ሲሆ አሻገረ ኳስ ተመለሰ። እንዴት ድንቅ ኳስ ነው! እንዴት የሚያምር ኳስ ነው! አሁን በረጋሚ መለሰ። ጌበሌን ገባ ምናባ ዛሬ ጎል የለም።
2: ትክክል አይደለም።
0: ጎል ያለ አይመስልም። ኤሚሊያኖ ፑንዲያ ምንድን ነው የሰራው? ኤሚሊያኖ ፑንዲያው ተመልከት። ዛዮን ሱዙኪ የቴሌቪዥን ስክሪናችን ያስመለክተን ዛዮን ሱዙኪ ነው። ተመልከት ጂሚ፣ እንዴት ቅልል የሚያምር ፓስ!
2: እንዴ በጣም አሪፍ አርጎ የሰጣቸው ው
0: እጅግ በጣም
2: እዚህ በላይ ምን ያደርግለት? እግሩ ላይ ነው ያስቀመጠለት፣ ፈትቶ ነው የሰጠው ለፑንዲያ። እና ይሄ የሁለቱ ማር ላይ የማግኝም የእሱን ኳስ ትንሽ ፓወር በዛበትና አየር ላይ ወጡባቸው እንጂ ኦልሬዲ ጃክሰንም የሰጠው በዚህ ኤልሚንሰንም የሰጡ ኳሶች ትክክለኛ ፓሶች ነበሩ። እና እነዚህን እድሎችን ካልጠቀሙ እጅግ ይከብዳል። በነገራችን ላይ ኖርማሊ እስቲ አይናቸውን እስኪገልጡም ይመስላል አይደለ? በተለይ ግብን ማስቆጠር እስኪጀምሩ ድረስ እንደዚህ አይነት አጋጣሚዎች ከሙከራ ነው ብዙ ነገር የሚመጣው። እና እንደዚህ አይነት አጋጣሚዎች ያጋጥማሉ። ማትሰንግ ዛሬ ፒክ ታይሙ ላይ ይመስላል አይደለ? ጥሩ እንቅስቃሴ ያደረገ ነው የሚገኘው። ብዙ ጊዜ ተቀይሮ ነበር የተጫዋች የሚገባው። እና በነገራችን ላይ በቀኝ ክንፍ በኩል ደግሞ ማቲ ካሽን የሚያግዝ አንድ ተጫዋች መጥቷል። የቀድሞ የማንቸስተር ዩናይትዱ የቀኝ ክንፍ ተመላላሽ ዋን ቢሳካ ወደዚህ ቡድን በውሰት ከዌስት ሃም ዩናይትድ መጥቷል። እና ሞር በጣም ማቲ ካሽን ያግዛል ተብሎ ይታሰባል ማቲካሽ ግዲ ከግሪዲሽም ጨምሮ በተራራም ይቡድን ለረጅም ጊዜ ማገልገል ይችላል አረለ አስቶን ቪላ ካለቀቁ ፖላንድ የተጫዋቾች ማከል ከበተለይ ካለቀቁ ምርጥ ተጫዋቾች ማከል ማጊን ሚንግስ ከዛ ማጊን ነው ምናገኛቸው አረለ እና በጣም ምርጡን ጊዜ ያሳለፈ ነው ማቲካሽ ታዲያ አጋጁን ዋን ቢሳካን ወደዚህ ክለብ መጥቷል ዜዶ
0: 54ኛው ደቂቃ ከኛው ሰከንዳውንም ጨዋታው ዞሮ ዞሮ ወሮጤት ነው አየቀጠለ የሚገኘው ዚዮን ሱዙኪ ለጆርጅ ሄሚንግስ እጅግ በጣም ድንቅ ኳስ ሄሚንግስ ባስገራሚ ሁኔታ ባንዳን ግንኙነት አልፎ ገባ ለሚሊያኖ ቡንዲያ ቡንዲያ ከበረኛው ጋር ተገናኘ ኳሷን ሰቀላት እንዴት ነው ኢላማውን እንኳን መጠበቅ ያልቻለው እዚህ ጋር ግን ተመልከት ተመልከት እጅግ በጣም ነው ተመልከት ሪጋን ስላተርና
2: ቡንዲያ
0: ሚሊያኖ ቡንዲያ ፍትጊያውስ ገብቶ ነበር ሪያን ጊልስ መጣና ገፋ አረገው ሚሊያኖ ቡንዲያ ግን ዘመታ መርጦ ነው ሄደው ወና የምሬ ፊታቸው ኩስር ብሏል ይህንን ፊት ማስታውሶ በአውሮፓ ሊግ ፍጻሜ ፊራ ምታስታውስ ከሆነ ከፍሪቡርግ ጋር ነበረው ጨዋታ በተለይ በቲሙ እንቅስቃሴ ደስተኛ ነበር ነበር
2: ጎል ማዛምቢ ኳስ ጨንቋቸው ነበር ዜዶ ለዛ ጨዋታ ተስተውስ ማዛምቢ አሁን የገዙት ተጫዋች እጅግ አስጨንቋቸው ነበርና ግብ ማስቆጠሮ የፊት ነበር ሲያሳዩ ነው የነበረው ፋይናሊ ግን ፈገግታቸው ልክ ሲያረጋግጡ ነበር የሳቁትና ሚስተር ጉድቪንግ እንግዲህ የተለመደው ፌሳቸው ነው ያሳዩ ነው የሚገኙት አሃ ታሚ አብራ የተጫዋች በቻምፒዮንሺፑን ቪላ ማገልገል ይችላል ጣሊያን ሴሪያንም ጎብኝቶ ነው የመጣውና አሁንም በእንግሊዝ ፕሪሚየር ሊግ መጥቶ ዳገም ቤንችነትን እየተጋረጠ ነው የሚገኘው ዶኒ ማለን ወደ ቀርሞ ክለቡ ወደ ታሚ አብራ ቀርሞ ክለቡ ሸኝቶት ታሚ አብራ ቤንች ሆኗል እንግዲህ ኒኮ ጃክሰን መጥቷል አሁን ደግሞ ማጂም የሚያስቀምጡት ይሆናል ምክንያቱም የ17 አመቱ ማጆ የፋይናል የሱፐር ሊግ የሱፐር ካፕ ፋይናል ላይ የሚገርም ግብ አስቆጥሯል የሚገርሙ የጎል ድል ፈጠራዎችም ሲያደርግ ነበርና ታሚ አብርሃም እጅግ ከባድ ጊዜ ያሳለፈ ነው
0: አሁን ኒኮ ጃክሰን ከኖቤል ሜንዲ ጋር ተያዘዋል ኒኮ ጃክሰን አስጣሉት ጃክሰን አሁን መስመር ላይ ኒኮ ጃክሰን ግራ መስመር ላይ ማትሰን ተረጋጋ ማትሰን ግራ መስመር ላይ መለሰ ምናልባት ኦፍሳይድ ኦፍሳይድ ነው ምንም ጥያቄ የለውም ግልጽ ኦፍሳይድ ነው
2: የመጀመሪያ ጨዋታ ላይም ካስታወስክ ከብራይተን ኦቫል ቢዮን ጋር ያደረጉት ጨዋታ ታሚ አብርሃም 9 ቁጥር ተጫዋች ይያል አስቀምጦት ቦንዲያን ነበር 9 ቁጥር ተጫዋች አድርገው ያስገቡትና ታሚ አብርሃም ምን ያህል ያቋም ወረድ እንደተመለከተ ነው የምታየውና ቀጣይም ራሱ ከሶስቱ ያጥቂ አማራጮች አራተኛ ያጥቂ አማራጭ ሊሆን ይችላል ማጆን በምንም ታምር የምታስቀምጠው ተጫዋች አይደለም ቀጣዩ ሌላኛው ኮኮ ሌላኛው 100 ሚሊዮኖች ነው ማለት ይችላልና ሶ ስለዚህ ታሚ አብርሃም ጅግ ሊቸገር ይችላል በዚህ ሲዝን
0: ታሚ አብርሃም እንግሊዛዊ ተጫዋች የተጫዋች በደርቢ ካውንቲ ምናቀዋለን እጅግ በጣም ድንቅ ተጫዋች ነበር ታሚ አብርሃም አሶ ቪላ ወደ ፕሪሚየር ሊጉ ማሳደግ የቻለ ተጫዋች ነበር አሁን በካውንትር አታክ መለሳ ጆርጅ ሄሚንግስ ሄሚንግስ ከባግራ መስመር ላይ እንዴት ነው ያመር ስራ ነው ጆኒ ጋን እጅግ በጣም ድንቅ ኳስ ሰሚያ ጄማው ሰላም አለው እንዴት ድንቅ ኳስ ነበር ግን እዚህ ጋር ጆርጅ ሄሚንግስ ራሱ ይወጣ ተጫዋች ራሱ ፊራ እጅግ በጣም ድንቅ ጊዜ ነው በዛሬው ጨዋታ ያሳለፈ የሚገኘው የ18 ዓመት ያሶ ቪላ አካዳሚ ጥቶ እንዴት ነው
2: ማዛምቢ ያስቀምጣው አሁን ማዛምቢ ከጉዳት ሲመለስ ይሄን ተጫዋች ያስቀምጣል ሜቢ ማክሰኞ የቻምፒየንስ ሊግ ጨዋታ አላቸውና እዛ ጨዋታ ላይ አመዱ ኦናና እና ማዛምቤ ሞር ሊመለስ ይችላል የሚሉ መላምቶች አሉና ጎሬስ ካም ሊመለስ ይችላል የሚሉ መላምቶች አሉ ማዛምቤ የሚመለስ ከሆነ ምናልባትም አሚልሰን
0: አርማጮቻችን ሆን ማዛምቤ የስዊዘርላንዳዊ ኮከብ ባለማንጫው ደምቋል ዘንድሮ ወደ አስቶን ቪላ ከፍሬቡርግ ቢፈርምም ግን በጉዳት ምክንያት የመጀመሪያ ሁለት ጨዋታዎችን መሰለፋል ቻለ ነበር የተጫዋች ወደ ኒካስል የመጨረሻው ደረጃ ላይ ደርሶ አስቶን ቪላ ዚዮን ሱዙኪን ጉድ እንደሰራ ፔስጂ ሁሉ ይህንንም ኒካስልን ጉድ ሰርቶ እኮ ነው ይህን ተጫዋች መምጣት የቻለው ቱዋን ማንዛምቢ በቀጣዩ በማክሰኞ ጨዋታ ላይም የምንወድሎ ሰፊ ነው ሁዋን ማንዛምቢ ሞርጋን ሮጀርስን ተክቶ ወደ አስቶን ቪላ የመጣ ተጫዋች ነው አሁን በረጋሚ ቬክተር ሬንድሎፍ ለታይሮን ሚንገስ ሚንገስ መለሰ ሰው የመለሰው ኳስ ላይ አሁን ማትሰን ተረጋጋ ግራ መስመር ላይ ወደኋላ መለሶት ለቬክተር ሬንድሎፍ ሲውድናዊ ኮከብ ይቀርሞ ማንቸስተር ዩናይትድ ተጫዋች እንደነበርን አሳውሳለን ቬክተር ሬንድሎፍ ኳሶን እየገፋ ይገኛል በቅርብ ርቀት ኦሊቨር ማክበርን ይገኛል ግን ምርጫው ያደረገው አጠገቡ ጋር የሚገኘው ለሚሊያኖ ቡንዲያ ሮዝ ባርክ ላይ ነው ሮዝ ባርክ ላይ መለሰ ለአቡበከር ከማሪያን ማትሰን መለሰ ለጆርጅ ሄሚንግስ የ19 ዓመቱ እንግሊዛዊ አስቶን ቪላ አካዳሚ ውጤት እንደገና ዱዋላ ላይ ማትሰን የአርሲቲ ደጋፊዎች ግን ሞቅ ደመቅ ደመቅ መቅ አድርገውቷ ላይ ሚካኤል ምስራቅ ዮርክሸር እንግሊዝ በዮርክሸር ካሉ ታላላቅ ክለቦች መካከል አንዱ የሚጠቀሰው አልሲቲ ነው በዮርክሸር ካሉ ታላላቅ ክለቦች መካከል በሶስተኛ ደረጃ ላይ የሚቀመጠው እሱ ነው ከሼፊልድ ዩናይትድ ላይ ከነ ሊድስ ዩናይትድ መቀጠል አልሲቲ እናነሳለን ሌላኛውም ሼፊልድ ዩናይትድም ይህ ሼፊልድ ዩናይትድም ዮርክሻየር ተወካይ ክለብ እንደሆነ እናስታውሳለን። ምናልባት አዎ ተገፍቶ ነበር ኖቤል ሜንዲ ማቲካሽን ገፍቶት ነበር። የፍጹም ቅጣት ምት ጥያቄ ያለ ግን ማይክል ኦሊቨር ከነጭራሹም አላሰቡትም ተነስን ያሉት እንመልከተው እስኪ። አቡበከር ከማራን
3: ሁለተኛ ባይዘው ከቅድም ከጃክሰን ጋር
0: ኖቤል ሜንዲ
3: ሁለተኛ ጥያቄ ነው። ኖቤል ሜንዲ መጀመሪያው ጃክሰንን በሩጫ መሃል ላይ ገፈተረው ነው። አሁን ደግሞ በኳስ አጠገቡ እያለ ነው ከማቲካሽን የገፈተረው እና ኦሊቨር ደግሞ ፊት ለፊት ነው የተመለከቷቸው እና ዝምታ መርጠዋል። ስለዚህ ሁለተኛ አጋጣሚ ነው። ቫር መመልከት አልፈለጉም ኦሊቨር።
0: 60ኛው ደቂቃ እንደ 30ኛ ሰከንድ 30 ሰከንድ ብቻ ነው የሚቀረው ነው ጨዋታው 0-0 ሆኖ እየቀጠለ ይገኛል። ኦሊቨር ማክበርኒ ማላሰግን ወጣባቸው ሪያን ጊልስ ነበር መግሪያ መስወረኩል ለመግባት ረስ አድርገው የነበረው።
3: በተደጋጋሚ ካሜራው እሳቸውን እያስመለከተ ነው የሚገኘው። ይህ ሁለተኛው ጥያቄ እንኳን ሞር ሊታይ ሶፍት ንክኪ ነው፣ ፕላስ ፊቱ ወደ ጎል ሳይሆን ወደ ኮርና ነበር የነበረው የማቲካሽ እና እንቅስቃሴ የጎል እንቅስቃሴ ስላልነበረው ነው ቫር መመልከት ያልፈለጉት ኦሊቨር ና ግን ካሜራ አስመልክቷቸዋል። ግን አሻሚ ነው። ወደ ጎል ቢሆን ኖሮ ምንም ጥርጥር የለውም አለ ያሰጥ ነበረ። ትክክል ሜይ ቢ
2: ዜዶ በእንቅስቃሴ ከሃል ሲቲ በኩል ጥሩ እንቅስቃሴ እስካሁን ካደረጉ ተጫዋቾች መካከል በተለይ ደግሞ አዲስ የፈረሙ ተጫዋቾች ተቀዳሚ ናቸው። በረኛው ዞላኪስ እና ሜንዲ የሚገርም ጥምረት፣ እንዲሁም ደግሞ ጉራና ቆንጆ ከአማካይ ስፍራ ተከላካይና በረኛው ምናልባት ፋይናል ሰርድ ላይ ምናልባት ተጫዋች ጉዳት ብሽሽቱ አካባቢ ላይ ያንን ነገር ማስተካከል ከቻሉ በጣም ጥሩ ናቸው። በአስቶን ቪላ በኩል አራት ሙከራዎች የተሞከሩበት ሱዙኪ እና እንዲሁም ደግሞ ዛሬ ቪክተር ሊንድሮፍ ጥሩ እንቅስቃሴ አድርጓል። ካማራም እንደዚሁ ማለት ነው ጥሩ ፐርፎርምስ ያደርጉ ነው ያሉት። ምናልባት ቡንዲያ እና ማጊን እንዲሁም ደግሞ ማይክል ካሽ ካሽ እነዚህ ሶስት ተጫዋቾች እስካሁን በተሰጣቸው ሬቲንግ ምናልባት ከደረጃቸው በታች ዝቅ ብለዋል። እንደዚህ አይነት ጌሞች ላይ የግድ ጎል ሲቆጠርባቸው መጠበቅ የለባቸውም እና ኡናይ ኤምሬም አስቸኳይ የሆነ ቅያሬ ካደረጉ ጥሩ ፐርፎርም ሊያደርጉ ይችላሉ። ቅድም ፊራ ገልጾታል የውድድር ሲዝኑ ወደ 300 ሚሊዮን ነው ተጫዋቾችን መግዛት የቻሉት። 360 አጠቃላይ ኢንቨስተር 60ውን አትርፈዋል ማለት ነው። ያ ማለት በ60 ቦክስ ውስጥ ማስገባት ችሏል። ስለዚህ የሸጡትም የገዙትም ተጫዋቾች ተመጣጣኝ እንቅስቃሴ ስላላቸው ጥሩ ፐርፎርማንስ አድርገዋል። አዳዲስ ደግሞ ያሉት ተጫዋቾች እድል ሲያገኙ ጥሩ አድርገው ወደሚጠበቅባቸው ወደ ቶፕ ፎር አሊያም ደግሞ ወደ ሻምፒዮንስ ሊግ ጥሩ እንቅስቃሴ ማድረግ አለባቸውና የጨዋታውን ቴምፖ ጨዋታውን መቆጣጠር ብቻ በቂ አይደለም። ይሄ ክለብ ጨዋታ 3 ነጥብ ወይም ደግሞ ሙሉ ጌሙን አሸንፎ ከወጣ 5 ጨዋታዎች አልፎታል እስካሁን ሰዓት ባለንበት ድረስ። አሁን ላይ ይችን አንድ ነጥብ እንኳን አግኝቶ ከወራጅ ቀጠና ገና እየወጣበት ነው ያለውና ይህን ስትመለከት ሳውዝሃምፕተን፣ አስቶን ቪላ በዚህ ደረጃ ላይ መመልከት ትንሽ ለኡናይ ኤምሪ የማይመጥናቸውን አቋም ነው ያስመለከቷቸው።
0: 62ኛው ደቂቃ ደርሰናል። አሁንም ጨዋታው 0-0 በሆነ ውጤት ነው እየቀጠለ የሚገኘው። ሳን ሲሮ ላይ ኢንተር ሚላን ከናፖሊ እያደረጉት የሚገኘው ተጠባቂ ጨዋታ ማርከስ ቱራም 73ኛው ደቂቃ ላይ ጎል አስቆጥሮ ጨዋታው 2-2 በሆነ ውጤት እየቀጠለ ይገኛል። አሁን ሚሊያኖ ቡንዲያ በካውንተር አታክ ቡንዲ መለሰ፣ ግን አልተግባቡም። ኒኮላስ ጃክሰን ከነጭራሹ ሲስተም ውስጥ ያልገባ ተጫዋች ነው። ሊግባቡ አልቻለም። ኒኮ ጃክሰን አሁን በካውንተር መጡ። ሞሐመድ ቤሎሚ ቀይ መስመር ላይ በተነው፣ እንዲህ የሚያምር ኳስ ነው። ራያን ጊልስ አመለጣቸው። ኳስ አረዘመች፣ ተበሳጨ። እሱም ራያን ጊልስ ይቅርታም አለው። ሞሐመድ ቤሎሚ አዲሱ ሪያል ማሬዝ ይሉታል ይህን ተጫዋች። የግራ መስመር አጥቂ ከሪያል ማሬዝ ጋር የሚመሳሰል አጨዋወት ነው ያለው። ይህም ተጫዋች ከማሬዝ ጋር ማመሳስለው ሁለቱም አልጄሪያውያን መሆናቸው ነው። አሁን ቅያሬዎች አሉ በአል ሲቲ በኩል የምንመለከት ይሆናል። ይህም ከምሶ ከምስራቅ ዮርክሻየር ክለብ ናቸው ተቀይረው የሚወጣው የምንመለከት ይሆናል። አሁ 63ኛ ደቂቃ ነው። ኤሌት ስራውድ ነው። ኤሌት ስራውድ ተቀይሮ እየወጣ ይገኛል በአል ሲቲ በኩል። እዛ ነብሮቹ በነብሮቹ በክም ተቀይሮ እየወጣ ይገኛል። አሁ ኤሌት ስራውድ እና ኮይል ተቀይሮ ወጡ። አሁ ቶማስ ቦቢ ቶማስ እና ኖርዘን ክሮፌ ተቀይሮ ወደ ሜዳ ገብተዋል። ምን ይፈጥራሉ የሚለውን አብረን የምንመለከት ይሆናል። ክሮፌ እና ቦቤ ቶማስ ተቀይሮ ገብቷል። የክለቡ 7 ቁጥር ማሊያ ለባሽ ነው ቦቤ ቶማስ። አሁን በረጅሙ ተሻገረ። እሱ የተሻገረ ኳስ ምናልባት ግን አመለጣቸው። እንደገና መለሱት። ቦቤ ቶማስ የመጀመሪያ ንክኪውን ቶማስ መለሰል ነው። ሜልመንዲ ግን አስነከው መልስ መጫወቱ ይቀጥላል። 63 ከ35ኛው ሰከንድ ደረስን። አሁንም 0-0 በሆነ ውጤት እየቀጠለ ይገኛል። ቶማስ መስሎ እያስመለክተን ይገኛል። ይህ ተጫዋች በአል ሲቲ ቤት የምናውቀው ተጫዋች ነው። ከሁለት ሺህ ጀምሮ በአል ሲቲ ማሊያ እናውቀዋለን። የኛውም ክሩፍ የአዲስ ፈራሚ ነው። ባልሲ በኩል ዘንድሮ በክረምቱ የዘወር መስኮት ነው። ሃርሲቲር መከላከል የቻለ ተጫዋች ነው። ተጫዋች በክረምቱ ቀደም ጂሚ ሳያነሳላችሁ ነው። በጣም በርካታ ተጫዋቾችን በክረምቱ የዘወር መስኮት ማስፈረማቸው ይታወቃል። ኦሊቨር ማክበርን ምናልባት አሁን በርጋሚ ክሮፌ ግን ወደ ኋላ መለሱት። አሁን በካውንተር አታክ መጡ። ሰሚ አጃይ አጃይ ተመለሰ። እንደሚያምር ኳስ ነው። መሐመድ ፔሎሜ ክሮፌ ወርላፕ አረገለት። ክሮፌ ቅርገን የማዘመት ምናልባት ወጣ ይመስል ነበር፣ ግን ዚዮን ሱዙኪ ጋር ሄደችው። ዛዮን ሱዙኪ ጋር ክሮፌ መጀመሪያ የመጀመሪያ ተጽዕኖውን ባል ሲቲ በኩል አስመለከታል። ተመልከት፣ መሐመድ ቤሎሚ እጅግ ድንቅ ኳስ ክሩፊ ኤማሰን ኮብሎ ካርጎታል። የወጣ ነበርኩ ይመስለው
2: ሊቨርፑል ከኤቨርተን ያኔ ፒክፎርድ ያስቆጠራት ጎል ያስመለክተናል። የኦሪጂን ጎል
0: የዲጎ ኮረግ ያ እጅግ በጣም የሚያመሳሰል ጎል ነው። ቴንክ ዩ ጂሚ። ከሱ ጋር እጅግ በጣም የሚመሳሰል ጎል ለመሆን ተቃርቦ ነበረ። አሁን የማዘመት አግኝተዋል። መሐመድ ቤሎሚ ዞ አስጀመረ። ሊጋን ስላተር መሐመድ ቤሎሚ ኦፍሰፖስት አንግል ገጨባቸው። መሐመድ ቤሎሚ መለሳውን ቶማስ እንደገና ለሉካስ አሁኑ ለብራንኬል በረጅም አሻገረ መለጣቸው። እንደገና ተመለሳውንም አሁኑ መልሰው ዘታይገን ነብሮቹ እያስጨነቁ
3: በጣም ይገርም ታይሚንግ አላቸው አደለ። የሃል ሲቲ ቡድን የሚያጠቁበትምና ሞር ወደኋላ ፍግፍጎ የሚጫወቱበት ታይሚንግ አላቸው። የመጀመሪያ አጋማሽ ላይ ሞር የመጀመሪያውን ደቂቃዎች ላይ በጣም ሲያጠቁና ኦፌንድ ነበር የነበሩት። አሁን ላይም ታርጌትድ ነው። ቶማስ እና ክሩፊ ሲገቡ ወዲያውኑ ለማጥቃት ቡድኑ የተቀየረው እና ክሩፊ ቶማስ በባለፈው ጨዋታዎች ላይ አንድ አሲስት አለው እና በጣም ፈጣን ተጫዋች ነው። ይህን ተጫዋች የፈለጉት ዳይሬክት ፉትቦል ስለሚጫወት ዋነኛ የእግር ኳስ እንዲጠቀም ነው። ሁለተኛ ደግሞ በመልሶ ማጥቃት ግብን ማስቆጠር የሚችል ተጫዋች ነው። ስለዚህ እሳቸው ባክ ፋይቭ አድርገው ኮምፓክት ሆነው ተከላክለው የሚያገኙ ኳስ በሁለት እና በሶስት ንክኪ ጎል ውስጥ ደርሰው ግብን ለማስቆጠር ነው ቶማስን ቀይሮ ያስገቡት እና ፖዚሽን የሚጠበቅ ነው። ከዩና ኤምሬ ፖዚሽን በልጠዋል፣ ምንም ጥርጥር የለውም። ቲሙ ግን ዋናው ነገር ቅድም ያልከው ሀሳብ ነው። ኒኮላስ ጃክሰን ወደ ሲስተም መግባት ያልቻለው ተጫዋች ነው። በቃ ትክክለኛ ቃል ነው ይሄ የጠቀስከው እና ስለዚህ አጥቂዎቹ በምንም ታምር ሊንክ አፕ ሊያደርጉ አልቻሉም። ከዚህ በፊት እነ ሮጀርስ ማጊን ቦንዲያ እና ዋትኪንስ የፈጠሩትን አይነት ሊንክ አፕ እነዚህ አራቱ ተጫዋች ሊፈጥሩ አልቻሉም። ስለዚህ እንኳን አይደለም እንደዚህ ባክ ፋይቭ ያለውን ኮምፓክት ቲም በአልተግባባ ኦርጋናይዝድ ባልሆነ ያጥቂ መስመር